0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተማክሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ አብራን ዘመን አቆጣጠር ዮምሽልሽ ካፍ ዳሌት በሲባን ታፍሽን ፔባብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ጁን 9 ቀን 2016 ዓ.ም ተመረተ ነው። እንደ ኢትዮጵያውያን ዘመን አቆጣጠር ሰኔ 2 ቀን 2018 ዓ.ም ተመረተ ነው። የቴክኒክ ባለሙያችን ሮሪን ዳህን ነው። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። ዘም የጋዜጦችም ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በቅድሚያም አርዕስተ ዜና። ባሳለፍነው ሌሊት ወደ እስራኤል ክልል የተተኮሱ ሁለት ድሮኖች በአየር መቃወሚያ ተመተው ወደቁ ተባለ። በእስራኤልና ኢራን መካከል ያለውን ቀጣይ ሁኔታ የሚወስነው የሂዝቦላ ጉዳይ መሆኑን በእስራኤል በኩል ተገለጸ። ከጠቅላላ እስራኤል ዜጋ መካከል 23.1 ከመቶ ሲጋራ የሚያጨስ ነው ተባለ። ሳውዲ አረቢያ ከኢራን የሚሰነዘሩባትን ጥቃቶች ለመመለስ የአየር መቃወሚያዋን እያጠናከረች መሆኑ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ባሳለፍነው ሌሊት ወደ እስራኤል ክልል የተተኮሱ ሁለት ድሮኖች በአየር መቃወሚያ ተመተው ወደቁ። አንዱ ድሮን ከየመን በኩል ወደ ኤላት ከተማ አካባቢ የተተኮሰ ሲሆን ሌላው ደግሞ ከሊባኖስ በኩል ወደ ሰሜን እስራኤል የተተኮሰ ነው። ሁለቱ ድሮኖች በአየር መቃወሚያ ተመተው ወድቀዋል። በሰውም ሆነ ንብረት ላይ ጉዳት አላደረሱም ተብሏል። የእስራኤል ደህንነት ካቢኔ ከኢራን ጋር ባለፉት ቀናት በነበሩ ግጭቶች ዙሪያ መምከሩ ተገለጸ። ካቢኔው ኢራንን የሚሳኤል ተኩስና እስራኤል የወሰደችውን የአጸፋ መልስ በተመለከተ መክሯል ተብሏል። ወደፊት አቅጣጫ ማስቀምጧል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ቢንያሚን ናታንያሁ ትላንት ይፋ ባደረጉት መልእክት ኢራንና ሂዝቦላ በእኛ ላይ ተቀባይነት የሌለውን ሁኔታ ሞክረዋል። የኢራን መንግስት ዳግመኛ ስህተት በመፈጸም በእኛ ላይ ጥቃት ከሰነዘረ በከባድ ሁኔታ የአጸፋ መልስ እንወስድበታለን። እስራኤል የራሱ አንደነነት የመጠበቅ መብት አላት ካሉ በኋላ በአሁኑ ሰዓት ኢራንና ሂዝቦላ ደካሞች ናቸው፣ እኛ ግን ጠንካሮች ነን። ያም ሆኖ ከሂዝቦላና ኢራን ጋር ያለን ትግል ገና አልተቋጨም። ኢራንና ሂዝቦላ አስበውት የነበረው ወደ እስራኤል ተኩሰው እኛ በጸጥታ የምንቀመጥ መስሏቸው ነበር፣ ግን እንደዛ አልሆነም። ወደፊትም እንደዛ አይሆንም። ራሳችን ከጠላት የመጠበቅ መብታችን የተከበረ ነው። ይህም ወደፊት ተጠናክሮ ይቀጥላል ብሏል ጠቅላይ ሚኒስትር ቢንያሚን ናታንያሁ። በእስራኤልና ኢራን መካከል ያለውን ቀጣይ ሁኔታ የሚወስነው የሂዝቦላ ጉዳይ መሆኑን በእስራኤል በኩል ተገለጸ። ኢራን ለሂዝቦላ ድጋፍ ስትል እሁድ ምሽት ሚሳኤል ከተኮሰች በኋላ የእስራኤል መንግስት እሁድ ለሰኞ አጥቢያ በኢራን ላይ የአጸፋ መልስ እንዲወሰድ ካደረገ በኋላ ትላንት እስከ ረፋዱ ድረስ የተኩስ ልውውጥ ቀጥሎ ነበር። ይሁን እንጂ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤልና ኢራን ግጭት እንዲያቆሙ ባደረጉት ጫና ኢራን ተኩስ ለማቆም መስማማቷን አስታውቃ አንጻራዊ መረጋጋት ተፈጥሮ ቆይቷል። ያምኑ እስራኤል በሊባኖስ ሂዝቦላ ድርጅት ላይ ዳግመኛ ጥቃት ከፈጸመች ኢራንም ወደ እስራኤል ተኩስ የምትከፍት መሆኑን ማስጠንቀቋ ይታወሳል። በእስራኤልና ኢራን መካከል ዳግመኛ ግጭት እንዲፈጠር ምክንያት የሆነው ሂዝቦላ ድርጅት ወደ እስራኤል ከባድ መሳሪያዎችን መተኮሱን ከቀጠለ እስራኤልም በጸጥታ የማትቀመጥ መሆኑ ይታወቃል። የኢየሩሳሌምና ቴህራን ጉዳይ በሊባኖሱ የዳህዬ ሰፈር ተሽለክላኪው ቀበሮ ሂዝቦላ የሚወሰን መሆኑንም ነገሩን ወሰብሰብ ወዳለ ሁኔታ ከቶታል ተብሏል። ሂዝቦላ ጸረ እስራኤል እንቅስቃሴውን የሚያቆመው እስራኤል ከደቡብ ሊባኖስ ስትወጣና በድርጅቱ ላይ የምትፈጽመውን ጥቃት ስታቆም ብቻ መሆኑን ሂዝቦላ ደጋግሞ መግለጹ ይታወሳል። ሂዝቦላ ወደ እስራኤል ተኩስ መክፈቱን ካቆመ አንጻራዊ ሰላም የሚሰፍንበት ሁኔታ ቢኖርም ግን ድርጅቱ በእስራኤልና ሊባኖስ መካከል የተደረሰበትን የተኩስ አቁም ስምምነት እንደማያከብርና ለውሎችም የማይገደድ መሆኑን ማስታወቁ ይታወሳል። ይሁንና አሜሪካና ኢራን እያካሄዱ ባለው ድርድር ከመግባባት ላይ ከደረሱና የሂዝቦላ ድርጅት ጉዳይም በዛ የሚቋጭ ከሆነ አካባቢው ሊረጋጋ የሚችልበት እድል አለ ተብሏል። ሆኖም ግን የእስራኤልና ሂዝቦላ ግጭት እስከቀጠለ ድረስ ኢራንም ጣልቃ መግባቷ አይቀሬ ነው ተብሏል። ወትሮም ግጭትና ውጥረት የማጣው የመካከለኛው ምስራቅ አንዱ ተጀምሮ መቋጫ ሳያገኝ ሌላኛው የተተካ አካባቢው በግጭት ውስጥ ከሆነ በርካታ ዓመታትን አስቆጥሯል። ኢራን እና እስራኤል ጉዳይ፣ የሂዝቦላ እና እስራኤል ሁኔታ፣ የእስራኤል እና ሶሪያ ለመግባባት የሐማስ እና እስራኤል ግጭት ሁሉ የተጀመረ እንጂ ገና ያልተቋጨ ብዙ የቤት ስራ የሚጠይቅ ጉዳይ ነው። ይህ በእንዲህ እንዳለ የሊባኖስ ፕሬዚዳንት ጆዜፍ አውን በሀገራቸውና እስራኤል መካከል መቀራረብ እንዲኖርና የሁለቱ ሀገራት ባለስልጣናት ተገናኝተው ለችግሩ መፍትሄ እንዲፈልጉ ጥሪ አቅርበዋል። ወታደራዊ መፍትሄ ደህንነታችሁን አያስከብርም፣ ተቀራርበን እንነጋገር፣ እኛ ዝግጆች ነን፣ ግዴታም እንገባለን። ከስምምነት በኋላም ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር

ማከናወን የሚቻለው የሚሳኤልና ሮኬት መከላከያ ህንጻዎች ባሉባቸው ቦታዎች ነው ተብሏል። ዛሬ ትምህርቱ የሚታደስ ቢሆንም የ12ኛ ክፍል መልቀቂያ ፈተና ግን በዚህ ሳምንት አይሰጥም ተብሏል። በጦርነት ቀጠና ውስጥ ለቆዩ የሰሜን እስራኤል ሰፈሮች መልሶ ማቋቋሚያና የሚሳኤል መከላከያን መስራት የሚያስችል ተጨማሪ በጀት እንዲመደብ የአካባቢው ነዋሪዎች ጠየቁ። የሰሜን እስራኤል መስተዳድሮች ጥምረት ፎረም ኃላፊ ሞሼ ዳቪዶቪች መንግስት ካሁን በፊት ለአካባቢው ነዋሪዎች መልሶ ማቋቋሚያ የመደበው የ12 ቢሊዮን ሸቀል ገንዘብ ስለማይበቃ ተጨማሪ 8 ቢሊዮን ሸቀል በጀት እንዲመደብ ጠቅላይ ሚኒስትር ቢንያሚን ናታንያሁን ጠይቀዋል። ተጨማሪው ገንዘብ ለሮኬትና ሚሳኤል መከላከያ መስሪያ ይውላል። እንዲሁም መንግስት በግብር ክፍያ ቅናሽ በግጭት ለቆዩ ሰፈር ነዋሪዎች እንዲሰጥ፣ ለመኖሪያ ቤቶችና የንግድ ተቋማት የከተማ አገልግሎት ክፍያ አርኖና ቅናሽ እንዲደረግና በአካባቢው መዋለ ንዋያቸውን ለሚያፈሱ ባለሀብቶች ማበረታቻ እንዲደረግ መንግስትን ጠይቀዋል። ከጠቅላላ እስራኤል ዜጋ መካከል 23.1 ከመቶ የሚሆነው ሲጋራ የሚያጭስ ነው ተባለ። የጤና ጥበቃ ሚኒስቴር ጽህፈት ቤት የ2025 ዓ.ም የእስራኤል ዜጎችን የሲጋራ ማጨስ ሁኔታ በተመለከተ ይፋ ባደረገው ሪፖርት 23.1 ከመቶ የሚሆኑ የእስራኤል ዜጎች ሲጋራ ያጨሳሉ፣ 20 ከመቶ የሚሆኑ ተማሪዎች ደግሞ ሲጋራ ኤሌክትሮኒክስ የተባለውን ሲጋራ ማጨስ ሞክረዋል፣ 19 ከመቶ የሚሆኑት ደግሞ የተለመዱ ሲጋራዎችን አጭሰዋል። ሲጋራ ከሚያ ጨሱ አዋቂ ወንዶች መካከል የአረብ እስራኤላውያን ቁጥር ከፍተኛ ሲሆን 46.2 ከመቶ ይሆናል ተብሏል። በአጠቃላይ በእስራኤል ሲጋራ የሚያጨሱ ሰዎች ቁጥር እንደጨመረና የጤና ጥበቃ ሚኒስቴር ጽህፈት ቤትም ሲጋራ ማጨስን ለመቀነስ ቁጥጥርና የተለያዩ ማስጠንቀቂያዎችን ለማድረግ ማቀዱን አስታውቋል። ሳውዲ አረቢያ ከኢራን የሚሰነዘሩባትን ጥቃቶች ለመመለስ የአየር መቃወሚያዋን እያጠናከረች ነው ተባለ። አንድ የውጭ መረጃ ድርጅት ለካኔ ዜና ክፍል እንደገለጸው ሳውዲ አረቢያ የኢራንን ጥቃት ብቻ ሳይሆን ከኢራቅና የመን በኩል ሊሰነዘሩ የሚችሉ ጥቃቶችንም ለመከላከል እየተዘጋጀች ነው ተብሏል። በተለይ ወሳኝ የተባሉ መሰረተ ልማቶችን ከጥቃት ለመከላከል የአየር መቃወሚያዎቿን እያጠናከረች መሆኑ ተገልጿል። እስራኤልና አሜሪካ በኢራን ላይ ጦርነት ሲከፍቱ ኢራን ካጠቃቻቸው የፋርስ ባህረ ሰላጤው ሀገራት መካከል አንዷ ሳውዲ አረቢያ ናት። ሳውዲ አረቢያ ከአሜሪካ ጋር ትተባበራለች በሚል እሳቤ ኢራን በርካታ ሚሳኤሎችና ድሮኖችን ተኩሳባታለች። ኢራን በሌሎች የፋርስ ባህረ ሰላጤው ሀገራት ላይም ብዙ ጥቃትን አደርሳለች። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይጨምራል፣ ነገ ሮብና ከነገ ወዲያ ሐሙስ ሙቀቱ ከዛሬው ጋር ተመሳሳይነት ይኖረዋል ብሏል። የአየር ንብረት ትንበያ ባለሙያዎች ዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭና አካባቢዋ 28፣ በሃይፋና አካባቢዋ 27፣ በኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብሏል። የዘርፉ ባለሙያዎች የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው እርሰ ጉዳዮች ባጭሩ እንመለከታለን። የኢዲዮ ተህሮኖት ጋዜጣ የቆመው ጦርነት በሚል ርዕስ እንደዘገበው 24 ሰዓታት ባልሞላ ጊዜ ውስጥ እስራኤልና ኢራን ግጭት መቆሙንና ኢራን በእስራኤል ላይ ሚሳኤሎችን እንድትተኩስ ምክንያት የሆናት የእስራኤል መከላከያ ሰራዊት በሊባኖስ ሂዝቦላ ድርጅት ላይ በቤሩት ዳህያ ሰፈር የፈጸመችው የአየር ጥቃት ነው። እሁድ ምሽት ኢራን ወደ እስራኤል ከተኮሰች በኋላ እስራኤልም እሁድ ለሰኞ አጥቢያ ያጸፋ መልስ ሰጠች። ኢራንም ትናንት እስከ ረፋዱ ድረስ ሚሳኤሎችን ተኮሰች። እስራኤል በኢራን ላይ የምትወስደውን የጦር እርምጃ እንድታቆም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጠቅላይ ሚኒስትር ናታንያሁ ላይ ጫና ማድረጋቸውን የእስራኤል ባለስልጣናትም ከኢየሩሳሌም አምነዋል ካለ በኋላ ጋዜጣው እስራኤል በሂዝቦላ ላይ የምትወስደውን እርምጃ ኢራን እንድታስቆመን አንፈቅድላትም በማለት ጠቅላይ ሚኒስትር ቢንያሚን ናታንያሁ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና ኢራን መካከል ሰሞኑን የነበረው ግጭት እንዲቆም ጫና ካደረጉ በኋላ ኢራን ወደ እስራኤል እንደማትተኩስ አስታውቃለች፣ ግን አንድ ቅድመ ሁኔታን አስቀምጣለች። እስራኤል ሊባኖስን የማታጠቃ ከሆነ ሚሳኤሎችን ወደ እስራኤል አልተኩስም ብላ ካስታወቀች በኋላ ሁኔታዎች ተረጋግተዋል። የደጀን ዙም እስራኤል ዜጎች የዕለት ከዕለት እንቅስቃሴ እንደነበረው እንዲመለስ ትምህርትም እንዲጀመር ፈቅዷል። ያም ሆኖ ካብ ሃኤሙት እየተባለ በሚጠራውና እስራኤል ከሊባኖስ ጋር በምትዋሰንበት ድንበር አካባቢ በሚገኙ ሰፈሮች ትምህርት ሊሰጥ የሚችለው ሮኬትና ሚሳኤል መከላከያዎች ባሉባቸው ቦታዎች ብቻ መሆኑን አስታውቋል ብሏል የኢዲዮ ተህሮኖት ጋዜጣ በዛሬ ዘገባው። የማሪቭ ጋዜጣ ደግሞ የ17 ሰዓታት ጦርነት በሚል ከሰኞ ምሽት እስከ ትላንት ከእሁድ ምሽት እስከ ትላንት እኩለ ቀን ድረስ በእስራኤልና ኢራን መካከል የነበረውን ግጭትና ሁለቱም ወገኖች ጦርነቱን ለማቆም መገደዳቸውን ዘግቧል። የኢራን መሪዎች ወደ እስራኤል መተኮሳቸውን የሚያቆሙ መሆኑን ካስታወቁ በኋላ እስራኤል መሪዎችም ተመሳሳይ እርምጃ ወስደዋል። እስራኤል መሪዎች ከኢየሩሳሌም እንዳስታወቁት እስራኤል በኢራን ላይ ስትወስድ የነበረውን ያጸፋ እርምጃ ያቆመችው በአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥያቄ መሰረት ነው ብሏል። ጠቅላይ ሚኒስትር ናታንያሁ ኢራን በእኛ በኩል ተቀባይነት የሌለውን ድርጊት ለመፈጸም ሙከራ አድርጋለች፣ እኛ በሂዝቦላ ላይ እርምጃ ስንወስድ ኢራን በእስራኤል ላይ ተኩስ መክፈቷ ተቀባይነት የለውም፣ እስራኤል የራሷን ደህንነት የማስጠበቅ መብት አላት፣ ሂዝቦላ ወደ እስራኤል ክልል መተኮሱን የሚቀጥል ከሆነ እኛም በጸጥታ አንቀመጥም የሚል መግለጫ አውጥተዋል ጠቅላይ ሚኒስትር ናታንያሁ። ጦርነቱ በመቆሙ ምክንያትም እስራኤል የዕለት ከዕለት እንቅስቃሴዋን ሙሉ በሙሉ ጀምራለች፣ ትምህርት ቤቶችም ዛሬ ይከፈታሉ ብሏል ጋዜጣው። የማሪቭ ጋዜጣ ጦርነቱን አስመልክቶ አንዳንድ ዜጎችን ጠይቆ ሀሳባቸውን አቅርቧል። በተለይ እስራኤል በዶናልድ ትራምፕ ውሳኔ አማካይነት ጦርነቱን ለማቆም መገደዷን በተመለከተ የተለያዩ አስተያየቶችን ዜጎች ሰጥተዋል። ግማሾቹ አሁን ላለው የጦርነትና ውጥረት ሁኔታ መጨረሻ ሊበጅለት ይገባል፣ መከላከያ ሰራዊቱ ጠላትን እንዲያሸንፍ እድሉን ስጡት የሚሉ አስተያየቶችን አቅርበዋል። ከፊሎች ደግሞ ጠቅላይ ሚኒስትር ናታንያሁ ጦርነቱን ለመጨረስ የሚያደርጉት እቅድ ነው፣ በተለይ ድርድር ከተካሄደ ከሰላም ይደረሳል በሚል እሳቤ የሚፈጸም ነው በማለት አስተያየታቸውንም ሰንዘራቸውን የማሪቭ ጋዜጣ ዘግቧል። እስራኤል ናሆም የተባሉት ግለሰብ ከራማት ጋን ከተማ በሰጡት አስተያየት የእስራኤልን ትልቅ አሸናፊነት እያየን አይደለም ብለዋል። ኦምሪ ለርነር የተባሉት ግለሰብ ደግሞ የሰሜን እስራኤል ነዋሪዎች ባለው ሁኔታ መሰቃየታቸውን ይቀጥላሉ ብለዋል። ሽምሆን የተባሉት ግለሰብ ከባቲያም ከተማ ባለፉት ቀናት የነበረው ግጭት ከፕሬዚዳንት ትራምፕ ጋር በመነጋገር የተፈጸመ ይመስለኛል ብለዋል። ሀይም ከጊባታይም ከተማ ደግሞ አሸናፊነት ለሌለው ጦርነት ለምን ወደ ተጨማሪ ዙር ግጭት ገባን የሚል ሀሳብ አቅርቧል። ሽራን ኦሃዮን ከቂርያት ሽሞና ከተማ ደግሞ ከጀመራችሁ ጨርሱት አሊያ አትጀምሩት ብላለች። አሚት ከራማት ጋር እንደገና ያላሸናፊነት ግጭት ውስጥ ገብተን ተመለስን ብሏል። ሚሪ ከህደራ ከተማ ደግሞ ወደዚህ ጦርነት መግባት አልነበረብንም፣ ይህ የሁልጊዜ ጦርነት ይመስለኛል ብላለች። ስሌማን አቡ ጁዳ ከቴል አራድ ደግሞ ምንም አይነት ጦርነት አልደግፍም፣ ሰላምን ነው የምደግፈው፣ በጦርነት ብዙ አሳልፈናል፣ ለጉብኝት የምሰራበት አውቶቢሴ በጦርነት ተጎድቷል፣ እነሱ ይተኩሳሉ፣ እኛ እንተኩሳለን፣ በዚህ ሁኔታ የት ነው የምንደርሰው? ልንግባባ ይገባል ብሏል።
ودي كرامات غندقمو يستراتيجيكاي ودقتنا وتقلاي مستر ناتانيو ببيروت حزبلان ناتقا يادرغوبت يساچو فلاغوتنو كسوست عامتات طورنات بالا ود مرجا اندنهد لمادرغنو يالاشنافينت مرجا اندي درغ تقلاي مستر سلمايفلغونو بلوال اميت يتبالو تغلسف كبيرشبا كتما دغو بسطوت استايت اني اندماسبو انيا مكاكل بيتشا يمتطبق بن ادلم انيا مكلاكل بيتشا يمتطبق بن ادلم بسمين እስራኤል ያለውን ሁኔታና ከኢራን ጋር ያለንን ችግር ለያይተን መመልከት አለብን ብሏል። አይዳ ስማኒያ የተባለችው ግለሰብ ደግሞ በንግግር እንጂ በጦርነት ማመን የለብንም ያምኑ እኛ سنጠቃ ያጸፋ መስ መስጠት ነበርብን እኛ አልጀመርንም ያጸፋ መስ መስጠት ግዴታችን ነው ያምኑ በግጭቶች ወዴት እንደምናመራ ልረዳልቻልኩም ብላለች። የእስራኤል አዮም ጋዜጣ ደግሞ ኢራን ዛቻዋን አጠናክራለች እስራኤል ሊባኖስን ካጠቃች ወደ እስራኤል ሚሳኤሎችን ማስወንጨፋን እንደምትታደስ አስጠንቅቃለች ብሏል ዘግቧል። የእስራኤል መከላከያ ሚኒስትር እስራኤል ካጽ በበኩላቸው ወደ ሰሜን እስራኤል የሚሰነዘር ጥቃት ሁሉ በቤሩት ዳህያ ሰፈር ያጸፋ መስ ያገኛል በማለት ሂዝቦላን አስጠንቅቋል። ጦርነቱ መቆሙን ተከትሎ ትምርት ዛሬ ይታደሳል የአየር መንገዶች በመላማቸው በረራዎችን ያከ ናውናሉ የጤና ጥበቃ ተቋማትም በመላማቸው ወደ ስራ ይመለሳሉ ባህልና ኪነ ጥበብም እንዲሁ ወደ መደበኛ እንቅስቃሴው ይመለሳል ብሏል እስራኤል አዮም ጋዜጣ። የሃሪስ ጋዜጣ እስራኤልና ኢራን አንዳቸው ሌላኛውን ለማጥቃት ቃል ቢገቡና ጦርነቱ ለጊዜው ቢቆምም በሊባኖስ የሚንቀሳቀሰው ህዝብላ ድርጅት ጉዳይ አንድ ልባት ካልተሰጠው ሌላ አዲስ ግጭትን እንዲሰነዘር የሚያደርግ ትልቅ ስጋት ነው ብሏል በዛሬ ዘገባው። የዶታሮኖት ጋዜጣ ዛሬ ካቀረባቸው ለት ያሉ ዘገባዎች መካከል ኢሎን ማስክ የተባለው ባለሀብት ያለማችን ቁጥር አንድ ባለሀብት የሚያደርገውን ስፔስ ኤክስ የተሰኘውን እቅድ ማለትም 23 ባንኮችና ድርጅቶች ባለቤት የሚያደርገውን እቅድ የፊታችን አርብ ይፋ ሲያደርግ ኢሎን ማስክ ያለማችን ቁጥር አንድ ባለሀብት ያደርገዋል ሚሊየነር አሊያም ቢሊየነር ሳይሆን ትሪሊየነር ያደርገዋል። ብዙ ዓለማችን ሀገራት ካላቸው ሀብት የበለጠ ላንድ ሰው ይኖራል። ኢሎን ማስክ በታሪክ የመጀመረው ትሪሊየነር ባለሀብት ይሆናል። 1 ትሪሊዮን ዶላር ይኖራል። ኢሎን ማስክ በየቀኑ 1 ሚሊዮን ዶላር ቢያጠፋ እንኳን አሁን ያለውን ገንዘብ ለመጨረስ ተጨማሪ 100 አመታትን በህይወት መቆየት አለበት ብሏል ጋዜጣው። ኢሎን ማስክ ያለማችን ቁጥር አንድ ባለሀብት ቢሆንም አንድ ሰው ይህን ያክል ገንዘብ መኖሩ በሌላ በኩል ለምጣኔ ሀብቱ ጉዳት ያለው መሆኑን የዌል ስትሪት ጆርናል ጋዜጣው ዋቢ በማድረግ የኢዲዮ ታሮኑት ጋዜጣ ዘግቧል። ኢሎን ሪቭ ማስክ 54 አመት ግለሰብ ነጋዴና ባለሀብት ነው። ኢሎን ማስክ ደቡብ አፍሪካ ተወልዶ የካናዳም ቆይቶ የካናዳና አሜሪካ ምርዜግነት ያለው በአሜሪካ የሚኖር ባለሀብት ነው። ማስክ የስፔስ ኤክስ መስራችና ሊቀመንበር ዋና የቴክኖሎጂ ኦፊሰር ነው። የቴስላ መኪና አምራች ባለቤት የቦይንግ ኩባንያ መስራችና ኤክስኤአይ እና ኦፕን ኤአይ የተባሉ ቴክኖሎጂዎችንም መስራች ነው ተብሏል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባዎችን ወቅታዊ ሁኔታዎችን እንዲመለከቱልን የጋበዝ ነው ጋዜጠኛ ጋቢ ወርቁ ነው። ጋቢ እንዴት አደርክ?
1: ሰላም ጤና ይስጥልኝ። እንደምን አደርክ ሰጠኝ? እንዲሁም አድማጮቻችን
0: ጤና ይስጥልን። እንደምን አደርክ? እናመሰግናለን። እንኳን ከጦርነት ወደ ሰላም አደረሰን ማለት ይቻላል።
1: እንግዲህ ያው የፊት የፊቱን አለጓያ ነካይ እንደሚባለው ነው እንጂ ጦርነቱ አቁሞ ወደ ሰላም ገባን ማለት አይደለም። ግን አሁን ተጀምሮ የነበረው በተለይ ማለትም ጦርነት ባይባልም ያው ግጭት ነበረ ማለት ይቻላል። ያ ግጭት ስለቆመ አሁን ሁላችንም ያው ደስተኛ ነን። ምክንያቱም ጦርነት ይፈልግ የለም። ጦርነት አውዳሚ እንደሆነ ሁላችንም እናውቃለን። ጦርነት ከፍተኛ ስጋት እንደሚያመጣ ሁላችንም እናውቃለን። ስለዚህ በእስራኤልም ደግሞ ሁልጊዜም ጦርነት ሳይሆን ሰላምን ነው የሚፈልገው የእስራኤል ሕዝብም ቢሆንም ደግሞ ያው ጠላቶች ደግሞ ሁልጊዜም ተነስተው እናንተን ከምድረ ገጽ ካላጠፋን አንተኛም እያሉ ሁሌም ቁመው እናያቸዋለን።
0: አሁን ችግሩ ጦርነት መኖሩ ያው እስራኤል ጠላቶችም በዚህ ሁኔታ ሁልጊዜ አሸናፊ ለመሆን ጥረት ያደርጋሉ። እስራኤል እርምጃ ትወስዳለች። አሁን አስቸጋሪ የሆነ ጦርነት ይጀምራል፣ ማለቅ የለውም። ችግሩ እየተጓተተ ይሄዳል። የደቡቡን እናስታውስ ነው ከሐማስ ጋር የነበረው ግጭት 2 ዓመታት በላይ ሄደ። አሁን ማለቂያ እንኳን የማይታወቅ እንደገና ሌላ ግጭት ውስጥ የሚያስገባ ሁኔታዎች እንዳሉ ይነገራል። አሁን በሰሜን ከሂዝቦላ ጋርም በተመሳሳይ ሁኔታ ከኢራን ጋርም በዚህ ሁኔታ እንዴት ነው መቀጠል የሚቻለው? እርግጥ ነው ጦርነት አድርገው ብዙ ሀገራት ያቆሙበትን ሁኔታ አይተናል፣ ሰምተናል፣ ታሪክም ይመሰክራል። ግን ሁልጊዜ በጦርነት መሄዳችን ዋጋ እያስከፈለ አይደለም ወይ?
1: ትክክል ነው። በእውነት ሰጠኝ ይህንን ጉዳይ በምታነሳበት ጊዜ ጦርነት የእስራኤልን ሕዝብ ስታየው በዓለም ያለው አብዛኛው ሁሉም ባንልም በርካታዎች የእስራኤል ጥላቻ አለባቸው። ይህ ጥላቻ ደግሞ ሁልጊዜ ወደ ጦርነት ያመራል። ከዚህ በፊት የነበረው እስራኤል ባልተቋቋመችበትና እስራኤልም መከላከያ ሰራዊት ባልነበረባት ጊዜ ያው ብዙ የእስራኤል ህዝብ በዓለም ተበትኖ ብዙ ስቃዮችን እያሳለፈ ከአንድ ሀገር ወደ አንድ ሀገር እየተዘዋወረ እየተሰደደ ነው የነበረ። አሁን ደግሞ ተሰባስቦ እችነን አገሩን የተስፋይቱን ሀገር መስርቶ ማለትም አድሶ ይኖራል። አሁን ይሄ ደግሞ ያልተዋጠላቸው አሉ። በኢራንና በእስራኤል መካከል ድንበር የለም። የሚያጋጫቸው ምንም የሚያከራክራቸው ነገርም የለም። ሆኖም ግን ዋናው ምንጩ ጥላቻ ነው። እስራኤልን ከምድረ ገጽ እናጠፋለን የሚል ጥላቻ እስካለ ድረስ ጦርነቱ አበቃ አቆምም። ምክንያቱም አንደኛው አጠፋለሁ የሚለው ኃይል እስካለ ድረስ ይጠፋል የሚባለው ኃይልም እስካለ ድረስ ሁልጊዜም ጦርነቱ ይቀጥላል። በጊዜው አሁን አንዳንዴ ጋብ የሚልበት ሁኔታ ሊፈጠር ይችላል። ከዚያ ውጭ ግን ሁልጊዜም ኃይላችን የመፈተኑ ሁኔታ ጠላቶች ይኸው በደቡብ እንዳልከው ሐማስ፣ በሰሜን ደግሞ ሂዝበላ፣ በሱሪያም ነበረ እንዲሁም ደግሞ በኢራቅም ኢራን ያሰማራቻቸው ኃይሎች አሉ፣ እንዲሁም ደግሞ የመን፣ ከዚያም ደግሞ ሁቲዎች የሚባሉት ኢራኖች ያሰማራቻቸው አሉ። በኢራን በኩልም ሌሎችም አገሮች ከፍተኛ የሆነ ጥላቻ ያለባቸው አሉ። ያ ጥላቻ እስካልተወገደ ድረስ ጦርነቱ ሁልጊዜም በየጊዜው እየፈነዳ በየጊዜውም ደግሞ በተጠንቀቅ እንድንኖር ያደርገናል ማለት ነው። ስለዚህ ኢራን አሁን ያለችበት ሁኔታ ባለፈው ጦርነት እጅግ በጣም ከፍተኛ የሆነ አውዳሚ የሆነ ጦርነት በተለይ በኢራን በኩልም ከፍተኛ ጉዳት አስተናግዳለች። መሪዎቿን ከላይ ያሉ ከቁንጮ ያሉትን አንስቶ እስከ ታች ድረስ በርካታ መሪዎችን አጥታ ከዚያ በኋላ ደግሞ አሁን እንደገና ሌላ ጦርነት ለመፈተሽ ወይም ደግሞ ለማዘጋጀት ጥረት አድርጋለች። ሆኖም አሁንም
0: ግዟል ወይ ነው ግዟል ወይ እየተተታኩ እነሱ እንግዲህ አንዱ ቢገደል አንዱ እየተተካ ያስተሳሰብ ለውጥ በመሪዎች ከሌለ ወይም ደግሞ በተቃራኒው የሚሄዱ አካላት ሰላምን የሚፈልጉ ከሌለ ምንድነው መቶ በትገል መቶ የሚተካ ከሆነ ምንድነው ውጤት የሚያመጣው ለእስራኤል ነው? ካየናቸው ጊዜ ሐማስ መሪዎችም ተደምስሰዋል፣ የሂዝቦላ መሪዎች ተደምስሰዋል። አሁን የሂዝቦላ መሪዎች ነው የጦርነቱን እያስኬዱ ያሉ። ሌላው ይቀርና አሁን እንኳን ትላንትና ሰላም ወርዷል ተብሎ ለሊቱን ወደ ኢላት ከተማም ወደ ሰሜን እስራኤልም ድሮኖች ተተኩሰዋል ተብሏል። ይህ ሁኔታ ከቀጠለ የት ነው አሁን ሰው እንኮ ዜጎች ራሱ መጨረሻችን ምንድን ነው የሚሆን እያሉ ተማረዋል።
1: ይህ በትክክል እውነት ነው። አሁንም በሰው እስካላቸው ድረስ በሚሊያርድ የሚቆጠር ማለትም ከሁለት ሚሊያርድ በላይ የሚሆኑ አሉ። ሁሉም ጠላቶች ናቸው ባንላቸውም በአካባቢው እስራኤል እዚያ ውስጥ ነው የምትኖረው። እስራኤል የምትኖረው ልክ ከተከፈተ የአንበሳ መንጋጋ እዚያ ዙሪያ ወይም ደግሞ በአካባቢው እሳት ከሆነ ቦታ ውስጥ ነው ከዚያ ላይ የምትኖረው። በየጊዜው ይህ እነሱ አስተሳሰባቸውን እስካልቀየሩ እስራኤልን ሙሉ በሙሉ እናጠፋለን፣ አጥፍተንም ደግሞ ከምድረ ገጽ እናስወግዳለን የሚለው ጥላቻ ይህ እስካልጠፋ ድረስ አሁንም እንዳልከው በእውነት መሪው ቢገደል ሌላ መሪ እየተተካ አሁንም ያን ጥላቻ ሁልጊዜም እየአጠናከሩ የሚሄዱበት ሁኔታ ነው እንግዲህ እያየን ያለነ። በዚህ በሊባኖስን በምናይበት ጊዜ የሂዝቦላ መሪዎች ከላይ አንስተው እስከታች ድረስ በጣም በርካታዎች ተገለዋል። የቀረው አንድ ብቻ ማለትም ናይም ካሰር የሚባለው የሐሳን ናስራላ ምክትል የነበረ እሱ ነው። አሁን እሱም ያለበት የት እንደሆነ አይታወቅም። ግን እስራኤል አሁንም እሱን ለማግኘት
0: ግን ጦርነቱን እያስኬደ ነው፣ ጦርነቱን እየመራ ነው
1: በትክክል። ስለዚህ አሁን ምንድን ነው እስራኤል እየተዋጋች ያለው ከሽብርተኞች ጋር ነው። ሽብርተኞች ደግሞ አንድ ሰው ቢቀርም እኔ አሸንፍ ያለው እኔ ያለው አላሸነፋችሁኝ ማለቱ አይቀርም። ስለዚህ ምንድን ነው እስራኤል ለምሳሌ አሁን አንድ በአስተሳሰብም በኃላፊነትም ኃላፊነት ከሚሰማው ከአንድ መሪ ጋር ጦርነት ብትገጥም በአገር ደረጃ ማለት ነው ያ ሁለት ቀን ሶስት ቀን የሚፈጅ ጦርነት ሊሆን ይችላል። ከዚያም አንዱ አቅሙን አይቶ አይ በቃን ጦርነት ይብቃን የሚል አዋጅ ሊያውጅ ይችላል። ከዚህ በፊት እንደነበረው እንደ ስድስቱ ቀን ጦርነት በስድስት ቀን ውስጥ ነበረ እንግዲህ ግብጽም ሶሪያም ሊባኖስም ዮርዳኖስም ሌሎችም በሙሉ አይ በቃን ጦርነት ይበቃናል ብለው የአቆሙበት ሁኔታ ነበረ። ያኔ በአስተሳሰብም ደረጃ አንድ ሀገርም አይ እንደ ሀገርኛ የገነባ ነው የመከላከያ ሰራዊትም እንደገናም መሰረተ ልማት ሌሎችም እየወደሙ ስለሆነ በዚህ ሁኔታ መቀጠል አንችልም በሚል ሁኔታ ይህንን እንዲቆም አድርገው ነበር። አሁን የምናያቸው አንደኛ ኃላፊነት ለህዝባቸው ኃላፊነት የሌላቸው ወይም ደግሞ ኃላፊነት የጎደላቸው ናቸው። የፈለገውን ያህል ይውደም እስራኤልን ብቻ ለማጥፋት ጥረት እናድርግ ብለው የተነሱ መሆናቸውን መዘንጋት የለብንም። ስለዚህ እኛ ደግሞ እስራኤል ሌላ ሀገር የላትም፣ ያላት እቺ አንዲት ሀገር ብቸኛው ሀገር ናት። እችን ነጥሎ ከመሄድ ውጭ ሌላ አማራጭ የለም። ይሄ ደግሞ የማይታሰብ ሁኔታ ነው። ስለዚህ ምንድን ነው ያሉ ጠላቶች በየጊዜው ሊነሱ ይችላሉ። ከዚህ በፊትም እየተነሱ እስራኤልን እናወድማለን እናጠፋለን ብለው ራሳቸው ጠፍተዋል። አሁንም እነዚህ እስራኤል ማድረግ ያለባት ምንድን ነው ልክ አሁን እያደረገች እንዳለው ኢራን እስራኤልን ብቻ አይደለም እየወጋች አለ። በዚህ ጦርነትም ከዚህ በፊትም በነበረው ኩዌትንም ሌሎችን የአረብ ሀገራት ሳውዲ አረቢያን ካታርን ባህሬንን ሌሎችን የአረብ ሀገሮችንም እነሱንም በተለይ በአሁኑ ባለፈው በሁለት ቀን ማለት ነው ዮርዳኖስ ላይም። ስለዚህ አሁን እነሱን ከእስራኤል ጎን እንዲሰለፉ እያደረገች ነው ማለት ነው ኢራን። ስለዚህ እስራኤልም እያደረገች ያለው ምንድን ነው የዓለምን ጦርነት እስራኤል እየተዋጋች ነው። በዓለም ደረጃ እነዚህ ሽብርተኞች እየተስፋፉ በየቦታው እየተስፋፉ እየሄዱ ሁልጊዜም ስጦታ እያስለቀቁ የሌሎችንም እምነት እየቀየሩ የሄዱበት ሁኔታ ነው ያለ። አሁን የሚፈልጉትም እንደዚያ ነው። እስራኤል የምትረብሻቸው ምንድን ነው? እዚህ ከመካከለኛው ምስራቅ በአጠቃላይ ይህን በሙሉ እየተስፋፋን የምንሄድበትን እነሱ ከዚህ ላይ ሆነው ልክ ከአንገት ላይ ከአንገታችን ላይ ወይም ደግሞ ከጉሮሯችን ላይ ቁመውብናል ብለው ነው የሚያስቡት። ስለዚህን ለማስወገድ ሁልጊዜም ጥረት ያደርጋሉ። አሁን ምንድን ነው? ወይ እነሱ ያጠፋሉ፣ ይህም አይታሰብ ነው። ወይም ደግሞ እኛ ተከላክለን እነሱን ጦርነት ሁልጊዜም እንዳይከፍቱ የማድረግ ሁኔታ ነው። ለዚህም ነው እንግዲህ እስራኤል በዚህ ጦርነት በመጀመሪያ ኢራን ከሰሞኑ በርካታ የአየር መቃወሚያዎችን ጠንካራ የሚባሉ ከተለያዩ አገሮች በመሸመት ያንንም ደግሞ በኢራን በኩል በሙሉ አሰልፋ ነበረ። አንድ የእስራኤል የጦር ጀት በዚህ እልፍ አይልም የሚል እሳቤም ነበራቸው። ሆኖም ግን 3 ሰዓት ባልሞላ ውስጥ የእስራኤል አየር ኃይል ሙሉ በሙሉ እስራኤል ያሰለፈችውን ይህን የአየር መቃወሚያ በማውደም እነሱን በመግፈፍ ከዚያ በኋላ እንደፈለገ በኢራን እየተዘዋወረ ከፍተኛ በ3 ዙር ድብደባ ኢራንን በሙሉ የደበደበበትና ከፍተኛ ጉዳት ያደረሰበት ነው።
0: ለጦሩ ለእስራኤል መከላከያ ሰራዊት አየር ኃይሉ ምንም እንከን የሚወጣለት አይደለም። አሁንም ብቃቱን ያሳየበት ነው። እንግዲህ በዚህ እንደገለጽከው በጥቂት ወራት በውስጥ ራሳቸውን ያጠናከሩበት በጥቂት ሳምንታት ውስጥ ራሳቸውን አጠናክረው ነበር። ግን እስራኤል አየር ኃይል አሁንም በኢራን ምድር የፈለገው ማድረግ እንደሚችል ያሳየበትን ሁኔታ አይተናል። ግን አሁን በዲፕሎማሲያዊ ጥረቱ የሚታዩ የውሳኔ ችግሮችን እናያለን። ጦርነቱ አንድ ቀን ይካሄዳል፣ ሌላ ቀን ይቆማል። በሊባኖስም አሁን ለምሳሌ ሊባኖስና እስራኤል ሲዋዩ ሂዝቦላ አልተጠቃለለም። በአሜሪካና ኢራን መካከል ድርድር ሲካሄድም የእስራኤል ጉዳይ አብራ እንድትገባ አልሆነም። እስራኤል ከጦርነቱ እንኳን እየተሳተፈች በዋናነት ኢራንና እስራኤል እንደሚፈላለጉ እየታወቀ አሜሪካና ኢራን ነው የሚደራደሩና እንደው የዲፕሎማሲ አካሄድ ችግር የለበትም ብለህ አታስብም?
1: በጣም ችግር አለበት። ምክንያቱም በመጀመሪያ ደረጃ የዲፕሎማሲ ድርድር መካሄድ ያለበት አንድ ፍላጎት ያለው ይህንን ጦርነቱን በቃኝ ብሎ ስላሰበና ወደፊት ደግሞ ጦርነት ለመክፈት ፍላጎት የለኝም ብሎ በዚህ ላይ አሁን ይህን ጉዳይ ከተኩስ አቁም ስምምነት አልፎ ወደ ሰላም እናምጣው ብሎ የሚያስብ አካል ሲኖር ያኔ ድርድሩ ሁሉም ነገር የዲፕሎማሲ ሁኔታ ሊሰራ ይችላል። ችግሩ ምንድን ነው? አሁን ጦርነቱ እያለ ኢራን ሙሉ በሙሉ መቃኝ ወይም ደግሞ ተሸንፍ ያለው የሚል መንፈስ ሳታሳይ ወዲያውኑ የአሜሪካው ፕሬዚደንት ቸኩለው ወደ ድርድር ንግባ የሚል ሁኔታ ነበረ። ስለዚህ የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህ ላይ ስህተት ፈጥረዋል። ምክንያቱም አንድን ነገር ጀምሮ ያ የተጀመረ ነገር ሳይቋጭ ወይም ደግሞ የሆነ እልባት ሳያገኝ መሆን የነበረበት ኢራን ናቸው ተንበርክከው በቃን፣ ይህ ጦርነት እኛን ወደ የህልውና ጦርነት ሆኖብናል፣ ለህልውናችን ያሰገናል፣ ስለዚህ ወደ ሰላም መግባት እንፈልጋለን ብለው እንዲመጡ መደረግ ነበረበት። ግን የመቸኮል ሁኔታ ከዚህ ላይ የአሜሪካው ፕሬዚደንት አሳይተዋል። አሁንም ኢራኖች አደገኞች ናቸው፣ እነሱም ስልተኞች ናቸው፣ እነሱም አጭበርባሪዎች ናቸው። አሁን የአሜሪካውን ፕሬዚደንትም እየጎተቷቸው ያለ ምንድን ነው? ከዛሬ ነገ ሰላም እናደርጋለን ወይም ደግሞ እንስማማለን እያሉ እነሱ መደራጀት ነው የእነሱ ፍላጎት ማለት ነው። ስለዚህ አሁን ይህን ሙሉ በሙሉ አልተረዱም። ለዚህ ደግሞ እስራኤል እንደውም ጣልቃ አለመግባቷ ወይም ደግሞ በዚህ ድርድር ውስጥ አለመግባቷ ጥሩ ነው። ምክንያቱም ቢያንስ እንኳን ይህ ስምምነት በአሜሪካና በኢራን በኩል ቢፈራረሙ እስራኤል የለውበትም፣ ስለዚህ እኔ የምፈልገውን አደርጋለሁ ብላ ልታደግ ትችላለች።
0: ከስትራቴጂ አንጻር ጥሩ ነው ትላለ። አሁን ግን በአሜሪካ በኩልና በኢራን እሺ፣ እሱን እንበል። አሁን ያልከውን ሊባኖስ ጋር በሚደረገው ድርድር የሚተኩስብንን አካል ትተህ ምንም አቅም የሌለው የሚባለውን መንግስት፣ የሊባኖስን መንግስት ተደራድረህ ወረቀት ላይ ብቻ ያስቀመጥከው ፊርማ ምን አመጣ?
1: ይሄ ምንም እስካሁን ድረስ ያው አልተፈራረሙም። በእርግጥ በእስራኤልና በሊባኖስ መንግስት በኩል ድርድር አለ። ምክንያቱም እንዳገር
0: የተኩስ አቁም ስምምነት ተፈራርመዋል።
1: በተከል ግን ሂዝበላ አሁንም በኢራን እስከተመራ ድረስ ከሰሞኑም ያየነው ኢራን ለምንድን ነው ወደ እስራኤል 11 ሮኬቶችን ወይም ሮኬት ሳይሆን ከባድ ሚሳይሎችን ወደ ባላስቲክ ሚሳይሎችን ወደ እስራኤል ተኮሰችበት ምክንያት ምንድነው? እስራኤል በሊባኖስ በዳህያ በሚባለው በሂዝበላ ግዛት በዚያ ከፍተኛ የሆነ ድብደባ ስለፈጸመች ስለዚህ እኛ አለንላቸው የነሱ መከታነን በሚል ሁኔታ ነው ኢራኖች ወደ እስራኤል የተኮሱ። ይሄን ደግሞ እስራኤል ይሄና በኢራንን የኢራን ጉዳይና የሊባኖስ ጉዳይ እንዲያያዝ እስራኤል አትፈልግም። ምክንያቱም ያ ከሆነ አሁን ልክ ኢራን እንዳደረገችው በሚቀጥለው ደግሞ ህዝበላትን ኮሳ በሚፈጽምበት ጊዜ እስራኤል አጣፋው ስትመልስ አሁንም ኢራን ልትገባ ነው ማለት ነው። ስለዚህ ይሄ ከዚህ ጋር የተነጣ በተለየ ሁኔታ ከሊባኖስ መንግስት ጋር ተደራድረን ይሄ ይሆናል የሚል ነው። ይሄ ደግሞ ምንድነው የሚያመጣው? መጨረሻ ላይ የህዝበላ ታጣቂ ሽብርተኛ ቡድን ትጥቁን መፍታት አለበት ነው። አንድ ሀገር በአንድ ሀገር አንድ አፈሙዝ ነው መኖር ያለበት። ያ ማይሆን ከሆነ ግን በየጊዜው ጦርነቱ አሁንም የማያበቃና የማያበራ ጦርነት ነው የሚሆነው። ይሄ መሆን እንደሌለበት ለዚያም ነው እንግዲህ እስራኤል በሊባኖስ በኩል በመግባት ከደቡብ ሊባኖስ ባሻገር ሌሎችን ቦታዎች ሊታኒ ከሚባለው ወንዝ በማለፍ ሌላ ብዙ አስተራሰጅክ የሆኑ ቦታዎችን ተቆጣጥራለች። አሁን ይህም የሊባኖስ መንግስትን የሚያስገድደው ምንድን ነው? ሂዝበላንም የሚያስገድደው ሂዝበላ አሁን በዚህ ውስጥ ገብቼ ተስራ ጋር ባለው ሁኔታ ተደራድሬ ትጥቅ ፈታለሁ የሚል ከሆነ እንደተሸነፈ የሚያሳይና መጨረሻ ላይም ደግሞ ይህ በእውነትም ወደ ሰላም የሚያመጣ ሁኔታ ነው የሚሆነው። ያ ካልሆነ ደግሞ አሁንም የእስራኤል ኃይሎች ወደ ሂዝበላ ግዛት አሁንም እየተስፋፉ ይሄዳሉ ማለት ነው። ይሄ ምንም ካልሆነ እንደዚህ ካልሆነ ጦርነቱን ወይም ደግሞ ያለውን ሁኔታ ስጋት ሂዝበላ በተለይ ለሰሜን ክልል የፈጠረው ስጋት ያ መወገድ አለበት። ያ ደግሞ እንዲወገድ ነው ይህ ስራ እየተሰራ የሚገኘው። የሊባኖስ መንግስት ደካማ መንግስት ነው፣ ምንም መጠርጠር የለውም። ህዝበላ ከፍተኛ የሆነ ኃይል
0: ደካማ ከሆነ እኮ መልቀቅና አገሪቱን ሉዓላዊነቷን የሚጠብቅ አካል ሊቆጣጠር ይገባል እንጂ ደካማ ነው እያልክ እንደፈለጉት ሌሎች አካላት እንዲፈነጩ ካደረገ ምንም ዋጋ የሚኖረው መስሎ አይታየኝም። ገቢ የመካከለኛው ምስራቅ ሁኔታ በጣም ውስብስብ ነው። ብንናገረው ብቻ ሳይሆን እርምጃ ቢወሰድበትም በአንድ ጊዜ የሚቋጭ አይደለም። እንደው በአጠቃላይ ሰላም የሚያሰፍን ውጥረቱን የሚያረግብ መንግስት አካል መጥቶ በአጠቃላይ በዚህ በአካባቢው እንደው ሌላ ሰላም የሚመሰርት ካልሆነ አሁን ባለው በግጭት አንድ ቀን መዋጋት ሁለተኛ ቀን ማቆም ብዙ ዋጋ የሚያስከፍል ነው። እናመሰግናለን እንግዲህ መልካም ቀን።
1: እሺ እንግዲህ ሰጠኝ እዚህ ላይ አንድ ቃል ማለን ፈልገው ምንድን ነው፣ በዚህ በመካከለኛው ምስራቅ ይሁን በየትኛውም ቦታ እስራኤል የካንሰር በሽታ ናት፣ እስራኤልን ማጥፋት አለብን የሚለው መሪ ቃል እስካልጠፋ ድረስ እኛም በተጠንቀቅ እንኖራለን፣ እነሱም ጦርነት ለመክፈት ዝግጁ ሁነው ሁልጊዜም እናያቸዋለን። ስለዚህ ይህ ነው ዋናው ነገር፣ ጦርነቱን በሙሉ ማጥፋት የሚችለው ጥላቻን ማስወገድ ነው።
0: በጣም ጥላቻን ያስወግድ ሁሉም አካል እንላለን። በጣም እናመሰግናለን፣ መልካም ቀን ተመኘንልህ።
1: እኔም አመሰግናለሁ ሰጠኝ፣ እንዲሁም አድማጮቻችን መልካም ቀን።
0: መልካም ቀን አድማጮቻችን። አሁን ደግሞ ከአቶ ባቤንዮ ጋር እንደ ዜጋ የጦርነቱ ሁኔታ ያለውን ሁኔታ እንዴት ትመለከተዋለህ በሚል ቃለ ምልልስ እናደርጋለን። ባቤ እንደምን አደርክ?
2: ሰላም ጤና ይስጥልኝ። የራዲዮን አሰራጮች በሙሉ አድማጮቻችን ሰላም ቀን ይሁንልን፣ ሰላም ጊዜ ያምጣልን።
0: ሰላም ቀን እንላለን። እንዴት ነው እንግዲህ ቀላል አይደለም ያለንበት ሁኔታ። ያው ሰላም ሰፈነ ተባለ፣ ግን ደግሞ ሌሊቱን ድሮን ተተኮሰ ተባለ። እንደዚህ ጋር ስታየው አሁን ያለውን ሁኔታ አንዴ ጦርነት አንዴ ሰላም ሰፈነ የሚለው ነገር ምን ያክል በአንተ ይታያል? እንዴት ይታያል በአንተ በኩል? ይቅርታ።
2: በእኔ በኩል በሁለት በሶስት ከፍዬ ነው የማየው። ምክንያቱም ሶስት መንግስት ማለት ነው እንግዲህ በእስራኤል ውስጥ ያለ ምክንያቱም አንደኛ ጠቅላይ ሚኒስትሩ ሲሆን ሁለተኛው የአሜሪካው ፕሬዝዳንት ናቸው ሶስተኛ ደግሞ አካባቢያችን ያለው የእርስ በርስ ግጭት ነው ይሄ ሶስት በሶስት አይነት ከፍሏል እንግዲህ ጦርነቱን በተመለከተ በአሜሪካ ላይ የሚካሄደው ስርዓት በእኔ በኩል ተቀባይነት የለው ምክንያቱም ትንሹ ሲሞት ትልቁ ሲሞት ትንሹ እየተተካ ችግር እየተፈጠረ ነው ያለ በሊባኖስም ቢሆን በኢራንም ቢሆን ታላላቆች እኛን ወደ ምድረገጥ ለማጥፋት ሲያስቡና ሲያልሙ የነበሩት ሲሞቱ የነሱ ደግሞ እግር ተከታይ የነበሩት በዛው ተከትለው ነው የሚሄዱ ስለዚህ ምንም ነገር ጦርነቱ ያቆማል የሚል ሐሳብ በኔ በኩል አለ ብዬ አላምነውም ግዚያቸውን በመጠቀም ግዚያቸውን ነነን ያላቸውን ሁኔታ እያሰቡ በእኛ ላይ ጦርነቱን ነነን ያቋርጡታል ብዬ አላምንም አሁን ባለፈው ወደ ድርድር ቀረብነ ብለው ቀርበናል ለፊርማ እየተቀረብን ነው ትንሽ የሆነው ነገሮች ቀርተውናል ብለው ነበር መግለጫ የሰጡት ይሄ ከሆነ በኋላ ለምን ማን ደረሰ እነሱ ሁርለት በጻፉን በኩል ብዙ ወደ 9 የሚሆን እንትን ሰደዋል እንግዲህ ይሄ እንዴት ሊታመን ይችላል ነው ሰውየውም የሚናገሩት የራሳቸውን ጥቅም ማስከበር ካልሆነ በስተቀር የሌላውን በርግጥ ብዙ ስራ የሚሰሩት አለ አባል ግና አሁን በአስር ደቂቃ ቀደም ብሎ ተናግረው እንደሆን ትንሽ ቆይተው ደግሞ መልሰው ሌላውን ቃላት ይናገራሉ ስለዚህ እምነት ስላለ ሰውየው ያላቸው ጥብቅነት ስለሌላቸው ተጎንብሰው ነው የሚማጸኗቸው ያለ አሁን የኢራንን ሰዎቹ እነሱ ይሄንን ስለሚያዩ ስለሚመለከቱ ባነጋገር እንኳን በተክሾረት ባለፈው ከጠቅላይ ሚኒስትሩ ጋራ ይሄን ተናገሩ ተብለው በዚያ ምክንያት እነዚህ እርስ በርሳቸው የመጣላላት ችግር አለባቸው አሁን እኛም ደግሞ እጃችን አጣጥፈን ቅምጥም በማለት ነው ይሄን ነገር ያደረጉት ስለዚህ ከሊባኖስ ጋራ ስምምነት ተባለ የሊባኖስ መንግስት እኮ እነዚህ ሰዎች እኮ በፓርላማ ውስጥ ያሉ ሰዎች ናቸው። ስለዚህ መንግስቱ የሚቆጣጠሩት እነሱ ናቸው። የሊባኖስ መንግስት ከእስራኤል ጋር የሚፈራረምበት ምንም ምክንያት የለውም። ምክንያቱም የእስራኤል መንግስት ፊርማውንም ቢፈራረም ጦርነቱን ለማቆም ቢፈራረሙ ይሄ ትክክለኛ ሆኖ ጠንቶ ይኖራል የሚለው ግምት አይኖርም ለምን እነዚያ ሰዎች ከዚያ ውስጥ አልተካተቱም
0: እንዲያውም የልብልብን የሰጣቸው ኢራን እንድታግዛቸው ያደረገ ነው አንድና አካል የግጭቱ ዋና አካል የሆነውን በማግለል ብቻ የሚመጣ ሰላም አላየንም
2: አሁን የእስራኤል ሊባኖስ መንግስት እንደ መንግስትነት ተብሎ ይቆጠር እንጂ መንግስት ነው ብዬ አላምንበትም ምክንያቱም የማላምንበት ምክንያት ይሄን ሊባኖስን እንደ እንትን የሚጫወቱባት ዝበላዎች ናቸው እነሱ ከዚያ ቦታ ላይ እስካልጠፉ ድረስ የእስራኤል ሉዓላዊነት ይጠበቃል ብዬ አላምንም ምክንያቱም በጦርነቱም ሆነ በፓርላማውም ሆነ በሁሉም ሆነ እነሱ ናቸው የኢራን ቡችላ ሆኖ በኋላችን እየተከተሉ ቤተሰቦቻችን አገሪቱን ለማናጋት የሚሞክሩ
0: አሁን እንደው ባበይ ሐማስ እንኳን ጥቅምት 7 ያን አሸባሪ ሽብር በጣም ዘግናኝ የሆነ ሽብር ጥቃት የፈጸመው በሶስተኛው ወገንም በኩል ተደራረህ ሌላው ቅርና አንጻራዊ መረጋጋት ካመጣ እንደነው ይዝበላ ቢሳተፍ ምን ችግር አለው ሰላም ማምጣት የሚያስችል ከሆነ
2: እነሱ ለዚህ ፈቃደኛ አይደሉማ ይሄንን አቀርበው እኮ አላነጋገሯቸው ይሄንን አቀርበው የሚያነጋገሯቸው ቢሆን ኖሮ መፍትሄ ሊመጣ ይችላል ይውል እነሱ መፍትሄ ያላቸው ምናምናቸው ነገር አይደለም እኮ አሁን እኮ ይውል እየተደበደቡ እንኳን በሳውዲ አረቢያና በሌሎች ሀገሮች እየተደበደቡ ለነሱ ነው ግዳፍ የሚሰጡት
3: ለሚመቷቸው ሰዎች ግዳጅ ይሰጣሉ። አዝ እነዚህን ታዲያ እንዴት ልታምናቸው ትችላለህ? እኛ እየተደበደብነ እየተወቀስነ በማንኛውም ሁኔታ እስራኤል ይሄናት እየተባለች የራሷን መብት ነው የምታስጠብቅ እንጂ ሰውን ዘላህዳ የተናካችው ነገር የለም። አሁን ዋናው የአሜሪካው እንትን ፕሬዝዳንት ናቸው አሁን ዝም ብለው ወዲህና ወዲህ ከኤሴክ የመጡ ስለሆነ የሴኩ እንዳይናጋባቸው ገንዘባቸው ችግር ውስጥ እንዳይገባ ለአምሮት ይህን ያሁን ዶላር እየወደቀባቸው ነው በዚህ በጦርነቱም በሁሉም ምክንያት። ግን ሰውየው አክሎ እንዳይወድቅበት ያንን ለማንሳት ነው የሚሯሯጥ እንጂ እንደገና ደግሞ ይሄ ሞንዲያል የሚባል ከነሱ ቦታ ላይ ስለሚደረግ ያንን ለማርገብ የፈለጉት ሁኔታ ነው እንጂ እነሱ ከፊርማ ላይ እንስማማለን እኛ ይህን ጦርነት እንተዋለን ብለው ኢራኖች ምንም የተማጠኑት መንገድ የለም። ራሳቸው ናቸው ሰውየው ወደ እነሱ ልመና የሚለምኗቸው። ስለዚህ እነሱ ሰውየው አንድ ነገር ኃይልነቱን ካልተጠቀመ በስተቀር እስከዛሬ ድረስ እኮ ሁሉም ነገር ሰላም ይሆን ነበር።
0: አዎ እንደውም ለወደፊት አደጋ ነው። አሁን ባለው ሁኔታ አንጥልጥል ምጥተው ከሆነ ህዝበላም ይጠናከራል፣ ኢራን እንደገና ትጠናከራለች፣ ብዙ ነገር እናደርጋለን የሚል የእስራኤልም ጣላቶች ይበዛሉ። ዞሮ ዞሮ ከአሜሪካ ይልቅ ለእስራኤል ነው ስጋቱም ይበልጥ።
3: ትክክለኛው ትልቁ ችግር አሁን በመካከለኛው ምስራቅ ለኛ በጣም በጣም አስቸጋሪ ሁኔታ ውስጥ ነው ያለ ነው። ለምን በተለይ ሌሎች ሀገሮች ታላላቅ ጥምር መንግስቶች ጥምር ኃይሎች ዛሬ ከኛ ጋር እንደለሉ ማወቅ ይገባናል። እንደ ጀርመንያ እንግሊያ ቀደም ሲገድፉ ነበር።
0: አውሮፓ ሀገራት ይሉ ማለት ይቻላል
3: የኛ
0: ይቅርና አሜሪካን እንኳን ክደዋታል።
3: አዎ ስለዚህ ይሄን ማድረግ ያለብንኛ ወይ በጦርነቱ መግፋት ወይ በስምምነቱ መግፋት ነው። አሁን ከዚህ ካጠገባችን ያለው ሐማስ እንኳን አሁን ነገሩን እያጠናከረ የበላይ እንትን እያደረገ ነው ያለ። ስለዚህ ይሄንን እንኳን ልባት ያላደረገ ዝም ብሎ ሰውየው የመናገር እንጂ አንድ ነገር ቋጭቶ የማለፍ ሁኔታ የለውም። ሐማስ ተጥቁ መውጣት አለበት ብሎ ብዙ ነገር ተናገረ። አባል ይሄን ነገር እነሱ ከትጥቁ አልፈቱም። በዚህ በሰሜን በኩል ዝባላ ትጥቁን አልፈታም። በዚህ በእንትን ብትሄድ ሁቲም ችግሮች ላይ በተንጠልጠል ነው የሚያዩን ያለ ኑሮ። ከዚህ ይራቃለች ኢራን። ይህንን ነገር እሱ የፈለገው የራሱንንንን ሁኔታ ለማስተካከል እንጂ የእኛንንን ወደ አሁኑ ያመጣው ነገር እኔ በእውነቱ አሁን በትናንትና ዕለት እንኳን በሁሉ በአገራችን ላይ ትልቅ የኢኮኖሚ ክስረት ነው የነበረው። ምክንያቱም ስራ ገበታ ላይ የተቋረጡ ሰዎች አሉ። በመንግስት በኩል የሚሰራ ስራ ብዙ ነገር ነው። በእኛ በስራ ላይ እንኳን ወደ ታችም የወረደው ስንት ምክንያት ነው? ስንት ኢኮኖሚ ነው እንትን ያለው?
0: በጣም እና
3: በሽተኛውን አውርዶ ከሚኑስ 40 ሚኑስ ያሎች ይሄ ሁላ ኳህ የሚመጣው የገንዘብ ብዝበዛ ነው ያለው። ስለዚህ እኔ እንደ አንድ ዜጋዊ ጠቅላይ ሚኒስትርም ከሁሉ ግዳፍ መቼም እንትን አለኝ ብለው ሰውየውን ልክ እንደ እንትን ነው ሲናገረው እሺ ብሎ ከማለት የራሱን ደግሞ ትንሽ እንትን ማሳየት አለበት። ዝም ብሎ ሁሉ ነገር እሺ ማለት የለበትም። ይሄን ነገር ካልሆነ በእውነት በጣም ያሳዝናል። ወታደሮቻችን እያጣለ ነው። ከዚህ ደግሞ የኢኮኖሚ ችግር እየቆረቆረ ነው የሚመጣው።
0: አዎ በባያውን እንዳልከው ወይ በጦርነቱ ወይ በስምምነቱ ገፍቶ አንድ ውጤት ማምጣት ያስፈልጋል። እንዲህ ዝም ብሎ በተንጠልጠል የሚቀር ነገር ዋጋ ያስከፍላል ነው። በጣም እናመሰግናለን።
3: በጣም በጣም በጣም የሚያሳዝን እኔ በእኔ እንደ አንድ ዜጋ መናገር መፈልገው ትክክለኛ ዋናው ስምምነት ለሰው ልጅ ጥሩ ነው። መስማማት ጥሩ ነው። ግን በስምምነቱ ካልቆሙ ምንድነው የሚደረገው ነው? አሁን የሊባኖስን መንግስት ለስምምነት ሲያቀርቡ የዝባላ ሽብር ፈጣሪዎች ከዚህ ስምምነት አንገባም እኛን አይመለከተንም እያሉ ነው አይደለ?
4: ስለዚህ ይሄ ነገር ካልተቋጨ ሊባኖስ ጋር አፍርመው የሊባኖስ መንግስት ምንም ነገር አቅም የለውም እኮ ምንም ነገር እኮ የለውም።
0: አዎ ግልጽ ነው። በጣም ነው እናመሰግን ባባይ። መልካም ቀን።
4: መልካም ቀን። አመሰግናለሁ። ሰላሙን ጊዜ አምጣልን። ወነቱ ሰላም ነው ለሰው ልጅ። ሰላሙን ጊዜ ይስጠን።
0: ቻው። አመሰግናለሁ።
4: መልካም ቀን።
0: አሜን። አሜን። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከአቶ ስጦታው ፈረደ ጋር በህብረተሰባችን ጉዳይን ወያያለን። አቶ ስጦታው እንደምናደርክ?
5: እግዚአብሔር ይመስገን። እንደምናደራችሁ? እንዲሁም ለአድማጮች ደህና ነኝ። ሰላም ናችሁ?
0: ደህና ነን። ጣኑ እናመሰግን። ለአንተም እንግዲህ ለባባይም ለጋቢም ቀላል አይደለም በጠዋቱ ተነስታችሁ። አድማጮቻችንን በጣም እናመሰግናለን።
5: አይ ማን ያለበት ነው እንግዲህ ሬዲዮ እኮ የህዝብ ነው። እናንተ አገልግሎት እንጂ እኛም ደግሞ መሳተፍ አለብን።
0: አዎ ጥሩ ነው። እንደዚህ
5: ወሬ ከሌለ ገበሬ አርስም።
0: አዎ በትብብር አንተ እንግዲህ በህብረተሰባችን አንዳንድ ጉዳዮች ሀሳቦችን ታነሳለህ። በተለይ ቀላል የሚመስሉ ግን ከበድ ያሉ ነገሮች አሉ። ለምሳሌ እዳን የመክፈል ሁኔታ እናት አባቶቻችን ብዙ ሲቸገሩ እናያለን። ባንኮች አሁን የሚሰሩት በዚህ በመተግበሪያ ነው።
5: አዎ
0: ዱዋሩም ፖስታ ቤቱም አሁን ቀንሷል ስራውን። ወረፋ ካልያስክ እንደ በፊቱ ምትገባበት አይደለምና ችግር አለና እዚህ እናስተካክል የሚል ሐሳብ ነው ያለህ። እስኪ
5: ትክክል አስቀመጥከው። ይኸውልህ ዘመኑ ሲቀየር ሁሉም ነገር የሰው ልጅ ስልጠና ሲሄድ ደግሞ የሁሉ ነገር አብሮ ይሄዳል እና ድሮ ባንኮች ረጅም ሰዓት ነበር የሚሰሩ እንደጠቀስከው፣ እንዲሁም ፖስታ ቤት ቢሆን። አሁን ያ ሁሉ ቀርቶ ራሱ ትልቁ ትርጉሙ ነው ያለ አሁን ወረቀትን ለመቀነስ ነው። ወረቀትን ለመቀነስ ስለሆነ የመጣው የዘመኑ ያፈራው ተወጂ ማንን ጎድቶ መጥቷል። እኛን የመጣፍ የማንበብ የቋንቋ ችግር ያለብንን ሰዎች በጣም እየጎዳን መጥቷል። እኛው ደግሞ የተለመደው ደግሞ በእኛ በተለይ በሀበሻ የገንዘብን በእጅህ አድርገህ የአቅምህን እያነሳህ እዳ መክፈል ነው እንጂ በባንክ ቋሚ ክፍያ አድርጎ የመጠቀሙ ጉዳይ በጣም ልምዱ የለንም። ለምን? አንደኛ ገቢያችን
0: ወራት ኬባ የሚሉት ማለት ነው።
5: አዎ ወራት ኬባ ማለት በባንክ ላይ ፎርም ይሞላል። በዛ መልኩ የፈለግከው እዳ ለምሳሌ የውሃ ዳም ከሆነ ኤሌክትሪክም ከሆነ እንዲሁ የነዳጅ ጋዝ የቤት የሚበሰልበትም ከሆነ በዛ ይወርዳል። በፈረንጆቹ ስነድ ማለት ነው። አንድም ሰው ፈረንጆቹ ማያቸው አብዛኛውን ጊዜ እንዲያው እንደ አንዳንድ ሺህ አልፈው እንደኛ ራሻ የመጡት እና የእኛ ሰው ነው በብዛት ድዋር ቦስጣ ቤት። እዛ ደግሞ ሄደ ደግሞ ራሱ ተራ ለማዝ እኮ ወይ በአፕሊካሲያ ተብሎ ተደውሎ ነው ቀጥታ ሄደ ተራ ማትዝበት ጊዜ ሁሉ ነበር።
0: ያም አስቸጋሪ ነው ለእናት አባቶቻችን። እውነት እንናገር ከተባለ አሁን ያለው የባንክ አሰራር፣ አሁን ያለው የፖስታ ቤት አሰራር፣ እንደዚህ ወረፋ ምን ይዝበት መንገድ፣ በተለይ ደግሞ የኮሮና ቫይረስ ከተሰራጨ በኋላ እንደዚህ አይነት ድርጅቶች እያመጡ ያለው አሰራር ለራሳቸው ጠቅሟቸዋል፣ ለህብረተሰቡ ግን ብዙ ጎድቷል።
5: ለራሳቸውማ አንደኛ ሰራተኛን ቀንሰዋል፣ ሁለተኛ ለእነሱ በጣም ጠቅሟቸዋል። ለባንኮቹ ባንኮቹ ጊዜም እንኳ አይጎልባቸውም። አሁን ማነው የተጎዳ? የእኔ ቢጤ ደካማው ህብረተሰብ ነው። ምክንያቱም አንተ እንበል ሌላውን አርኖና ለምሳሌ የአርኖና ዳ በየሁለት ወር ነው የሚላከው። አንዳንዴ የሚላከው ወረቀት አይደርሳቸውም። በማይደርሳቸው ጊዜ እንደ ጥፋተኛ ተብሎ ባንካቸው የታገደባቸው ሰዎችም ብዙ በከተማችን ምቁት አይቀር የማውቀው አለ። እንደዚያውም የኤሌክትሪክ የተቆረጠባቸው አለ። የነዳጅ ጋዝ እንኳ አይቆርጡም። ብዙ ጊዜ ተቆልሎ ይቆይና ከአምስት ወር ስድስት ወር በኋላ እስከ 1000 ብር ድረስ ይመጣል። እስከ 1200 ይመጣል። ከተከሰሱ ደግሞ ይገርመሃል የራሱ የፍርድ ወጭ ቤት ተብሎ ደግሞ አብሮ እዛ ጋር ይመጣል። መጀመሪያ ጠበቃው ደብዳቤ ይልካል፣ ማስጠንቀቂያ ፍርድ ቤት ማቅረቡ በፊት። በዛን ጊዜ በወቅቱ ደው ካልከፈሉት ክስ ይሄዳል። ክስ ከሄደ ግን ወጭም አለው። ይህን ሁሉ ከማድረስ በቋሚ መክፈል እንልመድ ነው ትልቁ መፍትሄው።
0: በጣም ጥሩ ሀሳብ ነው። ህብረተሰቡ እንግዲህ ወራት ኬባ በማድረግ የመክፈልን ሁኔታ እንደገና ደግሞ እዳ መናቅ የለብንም። 10 ሸቄልን ብትሆን በባንክ ችግር ይፈጥራል በወቅቱ ካልከፈልናት። እዚህ ሀገር ሁሉ ነገር በኮምፒውተር ነው የሚያዝ።
5: ችግር ይፈጥር እኳ እዚህ እኳ የሚፈጥርብህ እኳ የተለያየ አንደኛ ለትርክ ይቆረጣል የተወሰነ ቀስተም ይቀጣል። ሁለተኛ ደግሞ ያ ገንዘብ ስለቆይ ወለድ አለው ራሱ
0: ولد بتشاسهم بدرم بتتأيق بدرم بتأيق بصر شكل بهاي شكل يكون كتر درجة راس بانكو لمستات بزو هديتنا ويا متى
5: بانكو ما يستم تقدر البنك نميله بجنز ما يستم يا سعد كفتة بس تكر أزيو اللو كمدرس إهن لما دوسدن بذا بنكفل بزور دكام يوقرنا ليلا ودمو عندنا دمو كنيا هناتو تشغرو من دنو በተለይ እንደ በድቤ ገፋረ ሰዎች የመጣወራ ገንዘብ የመጣ አብዛኛው ነው ቢቷለ ያም ይገባው እንግዲህ በ28 ነው ስለዚህ አንዳንድ ብስር ሽማግሌዎች ሳይ በ30 ካለፈ ወይም በሆሩ መጀመሪያ ያለው ለምንድን ነው እዳ እንዳለ አንዳንድ አልፎ አሉ በእውነት እንደዚህ ስለ ደሞ አልፎ አለው በጣት ንቆጠሩ ሽማግሌዎች አሉ ወራት ከበያ ያደረጉ ሌሎቹ ግን አስቀድመውና ብሩን ተጠረሰ ያወጣል ስለ ያወጣል ብሩን አውጥተው ወስዳሉ መጨረሻ ላይ ያነ እዳ ወደ ገንዘብ ወራሱ ባንክ እኮ ወራስ ከማን ቢያረጉ ነው ማለት ወራስ ከማን ቢያረጉ እኮ ገንዘብ ካላስቀመጡ ራሳቸው ገንዘብ አንስተውና እንደ እዳ ይገባሉ ይሄም ራሱ ከሂሳብ መግባት አለበት ለማለት ፈልጌ ነው
0: ጥሩ ሐሳብ ነው አቶ ስጦታው እንግዲህ ልብን በለው ጥሩ ትልቅ ነገር ነው ያነሳው በጣም ነው እናመሰግን መልካም ቀን የተከበራችሁ አድማጮቻችን የጧቱ ስርጭታችን እዚህ ላይ ተጠናቀቀ ቀን አንድ ሰዓት እንጠብቃችኋለን ያላችሁበት መልካም ቀን እንመኛለን ለቴክኒክ ባለሙያችን ሮኔን ዳን እንዲሁም በፕሮግራማችን ለተሳተፉት በሙሉ በጣም እናመሰግናለን አድማጮቻችን እናንተም በጣም እናመሰግናለን ተሳተፉ ሐሳባችሁን ሰንዝሩ ያላችሁበት መልካም ቀን እንመኛለን ሰላም ጊዜ ለሀገራችን ለአካባቢያችን ሰላም ይስፈን

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ። የተከበራችሁ አድማጮች ጤና ይስጥልን፣ እንደምን ዋላችሁ? በያላችሁበት መልካም ቀን ይሁንልን። እለቱን ደብረያን ዘመን አቆጣጠር ሃዮም ኢዮም ሽልሺ ካፍ ዳሌት በሲባን ታፕሽን ፔባ እንደ አውሮፓ ዘመን አቆጣጠር ጁን 9 ቀን 2026 ዓመተ ምህረት ሆነና እንደ ኢትዮጵያ ዘመን አቆጣጠር ደግሞ እለተ ሐሙስ ሰኔ 2 ቀን 2018 የቴክኒክ ባለሙያችን ሮኒን ዳሃን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመነና ኢሻያው ደቁነን ያለን ዝግጅት የሳቱን ዜና ወቅታዊ ዘገባ ሳምንታዊ የትምህርት ፕሮግራምና እንዲሁም ቃለ ምልልስ አለን። አሁን ከዜና አዘጋጁ ሰጠኝ ዘመነ።
2: አመሰግናለሁ ኢሻያው። አርስት ዜና፣ እስራኤል በደቡብ ሊባኖስ ጥቃት መፈጸማንና የተጎዱ ሰዎች መኖራቸውን ያካባቢው የወሬ ምንጮች ገለጹ። አሜሪካና ኢራን በሚያካሄዱት ድርድር ኢራንን ወደ ተሻለ ቦታ ለማምጣት ከተፈለገ ሊባኖስን እንድትተው ማድረግ የሚገባ መሆኑን በተጠባባቂው ጦር የሚያገለግሉት ሜጀር ጀነራል ኤሌዘር ማሮም አሳሰቡ። የብሔራዊ ደህንነት አማካሪ ሆኖ ያገለገሉትና የብሔራዊ ደህንነት ምክር ቤት ተጠባባቂ ኃላፊ የሆኑት ፕሮፌሰር ያኮቭ ናገል እስራኤል የኢራንን አስተዳደር ለመጣል ትግሏን መቀጠል ያለባት መሆኑን አስገነዘቡ። ፕሬዝዳንት ትራምፕ እስራኤል ኢራንን እንዳታጠቃ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ያልጠየቁ መሆኑን ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንደሆ እስራኤል በደቡብ ሊባኖስ ጥቃት መፈጸማንና የተጎዱ ሰዎች መኖራቸውን ያካባቢው የወሬ ምንጮች ገለጹ። የእስራኤል ጥቃት የነበረው አሻሪኪዬ በተባለችው ከተማ አካባቢ ሲሆን ጥቃቱም በድሮን የተሰነዘረ ነበር ተብሏል። ካላቀባያችን ሽሞን ሚጃን ካደረሰን ዘገባ መረዳት እንደቻል ነው እስራኤል በደቡብ ሊባኖስ በተወሰኑ ገጠሮች ጥቃት የፈጸመችው ባሳለፍነው ሌሊት የሂዝበላ ድርጅት ወደ ሰሜን እስራኤል ለተኮሰው የድሮን ጥቃት ያጸፋ ምላሽ ነው ብሏል። እንደሚታወቀው ባሳለፍነው ሌሊት አንድ ድሮን ከሊባኖስ በኩል ወደ ሰሜን እስራኤል፣ ሌላኛው ድሮን ደግሞ ከየመን በኩል ወደ ደቡብ እስራኤል ተተኩሷል። ሁለቱም ድሮኖች በአየር መቃወሚያዎች ተመተው ከሽፈዋል። በሰውና ንብረት ላይ ጉዳት አላደረሱም። እስራኤል አየር ኃይልም ዛሬ በደቡብ ሊባኖስ ጥቃት መፈጸሙ ተገልጿል። የጦሩ ቃል አቀባይ ጹር በተባለችው የሊባኖስ ከተማ የሚኖሩ ዜጎች ቦታቸው እንዲለቁ ማስጠንቀቂያ ማቅረቡም ተገልጿል። ጠቅላይ ሚኒስትር ቢንያሚን ኔታንያሁም ሆኑ የመከላከያ ሚኒስትር ኢስራኤል ካጽ ትላንት ሂዝበላን አስጠንቅቀዋል። ወደ እስራኤል የሚሰነዘር ጥቃት ሁሉ ከባድ ያጸፋ መልስ ይኖረዋል ብለዋል። ይህ በእንዲህ እንዳለ እስራኤልና ኢራን መካከል ያለውን ቀጣይ ሁኔታ የሚወስነው የሂዝበላ ጉዳይ መሆኑ በእስራኤል በኩል መገለጹ ይታወሳል። ሂዝበላ ጥቃት መፈጸሙን ከቀጠለ እስራኤልም እጇን አጣጥፋ የማትቀመጥ መሆኑ ይታወቃል። አሜሪካና ኢራን በሚያካሄዱት ድርድር ኢራንን ወደ ተሻለ ቦታ ለማምጣት ከተፈለገ ሊባኖስን እንድትተው ማድረግ የሚገባ መሆኑን በተጠባባቂው ጦር የሚያገለግሉት ሜጀር ጀነራል ኤሌዘር ማሮም አሳሰቡ። ሜጀር ጀነራል ኤሌዘር ማሮም ከካን ሬሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት በዋሽንግተንና ቴህራን መካከል ድርድሩ ጥሩ ውጤት ለማምጣት እንዲቻል ከተፈለገ ኢራን ሊባኖስን እንድትተው ማድረግ ይገባል። ሊባኖስ ለኢራናውያን እንዳልማዝ ውድ ናት። የኢራን መንግስት ሊባኖስን ካጣ ብቻውን ይቀራል። እኛና የሊባኖስ መንግስት በትብብር በሂዝበላ ላይ ጥቃት በመፈጸም ከጎዳነውና በመጨረሻም ብቻውን አስቀርተን ከስምምነት ከደረስን ሊባኖስ በግዛቷ የተሻለ ቁጥጥር ይኖራታል። ሊባኖስም የኢራን ተገዥ ሀገር አትሆንም። ሊባኖስና ኢራንን መለያየት በጣም አስፈላጊ ይሆን ነው ብለዋል። በተጠባባቂው ጦር የሚያገለግሉት ሜጀር ጀነራል ኤሌዘር ማሮም። የብሔራዊ ደህንነት አማካሪ ሆኖ ያገለገሉትና የብሔራዊ ደህንነት ምክር ቤት ተጠባባቂ ኃላፊ የሆኑት ፕሮፌሰር ያኮቭ ናገል እስራኤል የኢራንን አስተዳደር ለመጣል ትግሏን መቀጠል አለባት በማለት አሳሰቡ። ፕሮፌሰር ያኮቭ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ ከኢራን ጋር የሚደረግ ማንኛውም ስምምነት ዋጋ እንደማይኖረው ገልጸው እስራኤል በቴህራን ያለውን የአያቶላዎች አገዛዝ ለመጣል መስራቷን መቀጠል እንዳለባት በአጽንኦት አሳስበዋል። ፕሮፌሰር ያኮብ ናገል በተጨማሪ እንዳሉት የእስራኤል ህዝብ በሰላም እንዲኖር ከተፈለገ አሁን ያለው የኢራን አስተዳደር መኖር የለበትም። የአያቶላዎች መንግስትን መጣል የሚቻልበት አንዱ መንገድም በኢራን ህዝብ አማካኝነት ነው። ይህን ሙከራም ማከናወን መቀጠል የእስራኤል ድርሻ ነው። ካልሆነ ደግሞ ሌላ ዙር ግጭት ሊኖር ይችላል ብለዋል ፕሮፌሰር ያኮብ። ይህ በእንዲህ እንዳለ በኢራን ላይ ጦርነት በተከፈተበት ወቅት ከተያዙ አላማዎች መካከል አንዱ የአያቶላዎችን አስተዳደር መቀየር ነው የተባለ ሲነገር ነበር። በመሪዎች ላይ እርምጃ ተወስዷል። ሆኖም የኢራን አያቶላዎች አስተዳደር በእስራኤልና አሜሪካ ጥቃትም ሆነ በህዝባዊ አመጽ ሊወድቅ አልቻለም። እንዲያውም እንደገና ራሱን ለማጠናከር እየሞከረ መሆኑ ተገልጿል። የዕብራውያን የመጽሐፍት ሳምንት ዛሬ በይፋ ተጀመረ። በእስራኤል የዕብራውያን መጽሐፍት ሳምንት የተጀመረበት 100ኛ ዓመትም የታሰበ ሲሆን በዕብራይስጥ ቋንቋ የተጻፉ አዳዲስና አሮጌ መጽሐፍትን ከአንባቢያን ጋር ለማስተዋወቅ ለአንድ ሳምንት ያክል የመጽሐፍት አውደ ርዕይና ሽያጭ ይደረጋል። መጽሐፍት በቅናሽ ይሸጣሉ። እንዲሁም የተለያዩ ስነ ጽሑፋዊ ስራዎች ይቀርባሉ። ከጸሐፊያን ጋርም ውይይቶች ይደረጋሉ። ለደራሲያን የሚሰጠው የሳፒር ሽልማትም በዚህ ሳምንት ይከናወናል። የ2006 ዓ.ም የመጽሐፍት ሳምንት ከዛሬ ሰኔ 9 ቀን 2006 ዓ.ም ጀምሮ እስከ ሰኔ 18 ቀን 2006 ዓ.ም ድረስ ይቆያል ተብሏል። ፕሬዝዳንት ትራምፕ እስራኤል ኢራንን እንዳታጠቃ ጠቅላይ ሚኒስትር ቢንያሚን ናታንያሁን አልጠየቅኩም በማለት ገለጹ። ፕሬዝዳንት ትራምፕ በሰጡት ጋዜጣዊ መግለጫ እኔ ጠቅላይ ሚኒስትር ናታንያሁን ኢራንን አታጥቁ አላልኩም፣ ትክክለኛ የሆነውን ነገር ፈጽሙ፣ ግን በተሎ ጨርሱ ብያለሁ። ምክንያቱም ጉዳዩ ከሊባኖስ ጋር የተያዘ በመሆኑ ማቋረጥ ነበረባቸው። ጠቅላይ ሚኒስትር ናታንያሁ ጥቃት ደርሶባቸዋል፣ እሳቸውን ባጸፋው መልሰዋል። ናታንያሁን መወንጀል አልችልም። ሁለቱም ወገኖች የተኩስ አቁም ስምምነት አውጀዋል። በቀጣይ ሳምንት ወይም ከዛ በኋላ የሚሆነውን አላውቅም ብለዋል ፕሬዚዳንት ትራምፕ። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ በየጊዜው የሚሰጧቸው መግለጫዎች እርስ በርሳቸው የሚቃረኑና ሳይፈጸሙ የሚቀሩ በመሆናቸው ብዙ ትችት እያሰነዘረባቸው ይገኛል። የሊባኖስ የህግና ፍትህ ሚኒስትር አደል ናስር ሀገራቸው ከእስራኤል ጋር እያካሄደች ያለውን ድርድር ሂዝበላ ለማደናቀፍ እየተንቀሳቀሰ ነው በማለት ወቀሱ። የሊባኖሱ ህግና ፍትህ ሚኒስትር ካልሃዳት ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ እንደገለጹት ሂዝበላ በኢራን ድጋፍና ትእዛዝ ሊባኖስና እስራኤል እያካሄዱ ያሉትን ድርድር ለማበላሸት እየጣረ ነው። ሂዝበላ የኢራን የመደራደሪያ ካርታ ነው። ኢራን ጥቅሟን ለማስጠበቅ የሂዝበላን ድርጅት በምትተውበት ወቅት ሁሉም የሊባኖስ ዜጎች ከባድ ዋጋ ይከፍላሉ በማለት አስጠንቅቀዋል ሚኒስትሩ። ይህ በእንዲህ እንዳለ በሊባኖስ መንግስት በኩል ከእስራኤል ጋር ከዘላቂ የሰላም ስምምነት ለመድረስ ፍላጎት ቢኖርም እስራኤልን ከምድረ ገጽ ለማጥፋት የምትዝተው ኢራን ሽብርተኛውን ድርጅት እንደፈለገች ስለምታዞረው ሂዝበላ ለሰላም እንቅፋት ሆኖ ይገኛል። የገንዘብ ምንዛሬ፣ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ2 ሸቀል ከ94 ሳንቲም ሲመነዘር አንድ ዩሮ በ3 ሸቀል ከ39 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ጨምሯል። የዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭና አካባቢዋ 28፣ በሃይፋና አካባቢዋ 27፣ በብኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ነው። ሻያው ለሰዓቱ ያለን ዜና ዝላ በቃ።
1: ሰጠኝ ዘመነ ለዜናው እናመሰግናለን። ወደ ቀጣዩ ዘገባ ለማለፍ አንድ ሙዚቃ ነው።

ተኳሽ አንገት አብራሪ ዝቅ አርጎ ተኳሽ ጉልበት ሰባሪ የዘለቀ ልጅ የበላይ ግሪ ፈሪ ቢመጣ እንደንፈልሶ በላይ ቆያቸው አምስት አቡርሶ

0: አድማጮቻችን ከሙዚቃው ተመልሰናል። ሻያው እንግዲህ ወጣይ ዘገባ መናቀርበት ሰዓት ነው። የተለያዩ ርዕሰ ጉዳዮች አሉን። ትላንት እንግዲህ በኢራንና እስራኤል መካከለ የተኩስ አቁም ስምምነት ጊዜም ቢሆን ተፈጸመ ተባለ። ዛሬ ደግሞ እንግዲህ የተኩስ አቁም ስምምነቱ በተለይ በሰሜን እስራኤል አካባቢ አሁንም ተኩስ እንዳለ ተነግሯል። የእስራኤል መከላከያ ሰራዊትም እያጠቃ ነውና እንዴት ነው
1: ይሄ? በበርግጥ ትናንት ማለዳ አካባቢ በእስራኤል መንግስት መገናኛ ብዙሃን ከከፍተኛ ባለስልጣናት የደረሱን መረጃዎች የሚሉት መከላከያ ሰራዊታችን ከኢራን ጋር በተጀመረው እንደገና ለሶስተኛ ጊዜ ጦርነቱን በተመለከተ መከላከያ ሰራዊት የእስራኤል መከላከያ ሰራዊት ለአጭር ጊዜም ሆነ ለረዥም ጊዜም ያህል ጦርነቱን ለማካሄድ ቅድመ ዝግጅት ያደረገ ስለመሆኑ አስታውቀዋል። በዚህ ዙሪያም በጠቅላይ ሚኒስትሩ በሚመሩት የመከላከያ ማለትም የካቢኔ የደህንነት ምክር ቤት በዚህ ጉዳይ ላይ ተነጋግረዋል። አሁን ባልተጠበቀ ሁኔታ ማለት ይቻላል በእንግዲህ የጫረችው እንደገና ኢራን ነበረችና ከትናንት ወዲያው ቢያንስ 10 የረጅም ርቀት ዘግዛጊ ሚሳይሎችን ወደ እስራኤል ወረጨፈች። ከዛም ቀጥሎም ለሊቱን አደረና እስከ ትናንት መቼም ቢያንስ ወደ 20 የሚሆኑ
0: የረጅም ሚሳይሎች ተተኩሰዋል ባለን
1: ወደ 20 ወደ 30 ይላሉ። ግን በአየር ላይ እንዳሉ ሚሳይሎቹም መክነዋል። በርግጥ በሰዎች ላይ ምንም ጉዳት ባይደርስም በአንዳንድ በሰማሪያ ቀበሌ ቢያንስ ወደ 3 ቤቶች በፍንጣሪው በሚሳኤሉ ፍንጣሪ ተጎድቷል ይባላል። አሁን ከዛም ተከትሎ ደግሞ ሰጠኝ ይህንን የተኩስ አቁም በቃ ተኩስ ጦርነት አልፈልግም ብላ ያሳወቁት የኢራን አስተዳደር ነው። ይህን በተመለከተም የድርድሩን የተኩስ አቁም በአሜሪካና በኢራን መካከል በሚካሄድ ድርድር የተኩስ አቁም ስምምነትን በስምምነት ላይ ለመድረስ በተመለከተ ጦርነቱን በዋናነት እየመሩ ያሉት የሀያሉ አሜሪካ ፕሬዚዳንት ዶናልድ ትራምፕ ናቸው እና አንዴ ከዛ ከሳምንት በፊት እሳቸውና በጠቅላይ ሚኒስትር በእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መካከል በተደረገ የስልክ ውይይታቸው ከትራምፕ የማይጠበቅ ኃይለ ቃል ተናግረው እንደነበረ እና ውለው አድረው ደግሞ አዎ የሚያስቆጣ ንግግር አድርጌያለሁ ከቢቢ ጋር ብሏል። እንደ ይቅርታ አይነት ነው። ግን ያም ሆነ ይህ ሁለቱ ሀገሮች የቃል ኪዳን ሀገሮች እስራኤል እና አሜሪካ በጠናከረ በቃል ኪዳን ግንኙነታቸው አጠናክረው እንደሚቀጥሉ ተብሏል።
0: አሁን ቃል ኪዳናቸው ጥሩ ነው። አሁን እኛ ግራ የገባን የተኩስ አቁም ስምምነት ተደረሰ ተብሎ ተኩስ የሚከፈትበት ነው። የአሜሪካና የእስራኤል ህዝብ ግንኙነት በመሪዎችን ብቻ የሚወሰን አይደለም። ቀጣይ ነው፣ የነበረ ነው፣ ወደፊትም ይቀጥላል። የሀገራት ግንኙነት ግን ሁለቱ ሀገራት ለምሳሌ እስራኤልም ተኩስ አቆማለሁ አለች፣ እንዲሁም ደግሞ ኢራን ተኩስ አቆማለሁ አለች። መግባባት ተደረሰ። ግን የዚህ የሰላሙ ወይም መረጋጋት ሁኔታ የሚወሰነው በሂዝበላ ሁኔታ ነው ተባለ። አሁን ሂዝበላ ድሮን ተኮሰ፣ እስራኤል ደግሞ ዛሬ እያጠቃች እንደሆነ ይነገራል። ስለዚህ ሂዝበላን ማን ነው በኃላፊነት የሚቆጣጠረው? የሊባኖስ መንግስት ነው? ኢራን ነው? እንደፈለገው ከሆነ ከሌሎች አካላት ጋር የተኩስ አቁም ስምምነት መድረሱ ምን ውጤት አለው?
1: እንግዲህ በዋናነት ዋና ግፊት እያደረገች የምትችለው ኢራን

0: በኢራን በሂዝቡላ በግንባር ቀደም ሳይድ እንዲያጠቃ እየገፋፋች የምትገኘው ኢራን ስለሆነች ሂዝቡላ ሽብር ፈጣሪ ድርጅትን ወደ ሰሜናዊ እስራኤል አካባቢ ሮኬቶችና የድሮን ያለ ሰው ወደ ሰሜናዊ እስራኤል መንጨፉ እንደቀጠለ ሆነና ከዚህ ተከትሎ ደግሞ የእስራኤል መከላከያ ሰራዊት በእውነት በመጠነ ሰፊ ከባድ በደቡብ ሊባኖስ አካባቢ ቢያንስ 6 የገጠር መንደሮችን አጠቃ። በተለይማ በደቡብ ሊባኖስ የሚገኝ ጾር የተባለ ታዳጊ ከተማ ነች። በዛ ላይ በወሰደው የእስራኤል የአየር ኃይል በወሰደው የማጥቃት እርምጃ ቢያንስ 8 ሰዎች እንደተገደሉ ይነገራል። ሊባኖሳውያን ናቸው። አሁን ያለው ጦርነት ጎጂ ነው። አሁን ይህን በሊባኖስ ባላነስ በደቡብ ሊባኖስ በሊባኖስ ህዝብ ላይ ከባድ ጉዳት እያስከተለ ያለው ያው የሂዝቡላ ሽብር ፈጣሪ ድርጅት ነው። እኛም ዋጋ እየከፈልን ነው። ወታደሮች ህይወታቸውን እያጡ ነው።
1: ግልጽ እኮ ነው። አሁን ማን ያስቆመው ነው? ሂዝቡላ ጸረ እስራኤል እንቅስቃሴ የሚያደርግ ከ1980ዎቹ ጀምሮ ሲቋቋምም እስራኤልን ለመቃወም እስራኤልን ለመዋጋት የተቋቋመ አሁን ማን ያስቆመው ነው? ለምሳሌ በደቡብ ብነድ ከሐማስ ጋር ስምምነት ተደረገ። ሐማስ ያው ለወራት አልተኮሰም። ብዙ ጊዜ ራሱን አግዶ ወይም ደግሞ አቅቦ ተቀምጧል። ሂዝቡላ ግን በዚህ ሁኔታ ከቀጠለ ተኩስ አቁም ስምምነት ተደረገ ተብሎ ወታደሮች እየተገደሉ ቆዩ። አሁን ደግሞ ሌላ ተኩስ አቁም ስምምነት ተባለ። ትላንት ደግሞ ሊረጋጋ ነው ሲባል ደግሞ እንደገና ተኮሰ እና ችግሩ አለ። ችግሩን አሁን ማን ያስቆመው የሚለው ነው ትልቁ ጉዳይ።
0: እስራኤል መከላከያ ሰራዊት ሰጠኝ። በዚህ ላይ አሁን ዛሬ ያዝነው በጣም መጠነ ሰፊ የሆነ ከባድ የማጥቃት እርምጃ እስራኤል ወታደራዊ የማጥቃት እርምጃ ልፈጽማለች ተብሏል። የሚደርሰን መረጃ እንደሚያስረዱት ከሆነ በዚህ ምንም አይነት ትግስት የሌለበትን ከቆራጥ እርምጃን የሚጠይቅና ሊባኖስ ውስጥ የሚንቀሳቀሰውን ይህንን አጥፊ የሆነው የሂዝቡላ ሽብር ፈጣሪ ድርጅት ጭራሹን ከሊባኖስ ምድር መደምሰስ ድባቅ የማድረግ ያለበት እስራኤል የመከላከያ ሰራዊት ነው። ያ ካልሆነ ሰላም በሰላም ክፍል በሰሜኑ እስራኤል በሊባኖስ ድንበር በአቅራቢያ በሚገኙ በብዙ በሚሊዮን የሚቆጠሩ እስራኤላውያን በጸጥታ መደፍረስ በመከራ በችግር ላይ ነው ወራት ያስቆጠሩና ይህንን ለሰጠው ጥያቄ መፍትሄ የሚሰጠው ብርቱ የሆነ ወታደራዊ ጥቃት በመፈጸም
1: ወታደራዊ ጥቃት ነው በሚለው ስማማለሁ። መደምሰስ የሚለው ግን የሚቻል መስሎ አይታየኝም። ምክንያቱም የሐማስን ድርጅትም ሙሉ በሙሉ አልደመሰስንም። 2 ዓመት ተዋግተን እስራኤል 2 ዓመት በላይ ተዋግታ፣ ስለዚህ የሂዝቡላም ድርጅት ከውጭ ነው፣ ወደብ ያለው ሀገር ነው ሊባኖስ። ስለዚህ በዛ የሚያስከብት ሁሉ ነገር አለ። ግን ከፍተኛ እርምጃ ሲወሰድ ማዳከም ይችላል፣ ይቻላል። ያኔ ራሱ አርፎ እንዲቀመጥ ይደረጋል። አሁን ለምሳሌ በ2006 ዓ.ም በነበረው ጦርነት ሊባኖስን ጨምሮ ነው እስራኤል ስታጠቃ ነበረ። ከዛ በኋላ ጉዳት ሲደርስባቸው ሂዝቡላም ሆኑ የሊባኖስ መንግስት በሌሎች አካላት ተማጽነው ሰላም ስምምነት ተደረገ። ቢያንስ ወደ 20 ዓመት ወደ 19 18 ዓመት በላይ አንጻራዊ ሰላም የሰፈነበትን ሁኔታ ተመልክተናል። አሁን ግን ሲያጠቁን በማጥቃት ስናጠቃቸው በማጥቃት ድንጋይ አይደለም እንወራወረው
0: እንዳልከው። በእኔ ደግሞ የኔ አስተያየቴ ደግሞ በእኔ በኩል ሰጠኝ ዘመነ በእውነትም ጥቅምት 7/2023 ዓ.ም በጦርነት ከጀመረበት ጊዜ አንስቶ ወደ 3 ዓመት እያስቆጠርን ነው። በዚህ በጦርነቱ በአዛ ቀበሌ የሚገኙ ሐማስ ሽብር ፈጣሪ ድርጅት እስካሁን የጦር ትጥቁን አልፈታም። በሰሜኑ በኩል ሂዝቡላ የሚገኘው ሂዝቡላ ሽብር ፈጣሪ ድርጅት የጦር ትጥቁን አልፈታም። አሁን ተጽዕኖ ጫና የሚሆነው መቼ ነው ብለህ ብትጠይቀኝ እንደምገምተው በእስራኤል ብሔራዊ የክነሴት የፓርላማ ምርጫ እየተቃረበ ስለሄደ ይህው ከፖለቲካ እንቅስቃሴው ጋር ዝሮ ዝሮ የተገናኘ ግንኙነት ያለው ስለሆነ ይህንን ማስቆጨት ማስፈጸም ያለበት ምንድን ነው? በሁለቱ በሰሜኑና በደቡብ አቅጣጫ ሽብር ፈጣሪዎችን የጦር ትጥቅ የማስፈታት ሁኔታን በስልጣን ላይ ያለው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከምርጫው በፊት ይህንን ካስፈጸሙ በዚህ የሂዝቡላ ሽብር ፈጣሪ ትጥቁ እንዲፈታ ከሆነ ሐማስ በአዛ ቀበሌ ፍቱን ከፈታ በኋላ በምርጫው ደግሞ ትልቅ ተጽዕኖ ያሳድራል።
1: ሻየው አሁን እንግዲህ ያገርና የህዝብ ደንነት መጠበቅ ጉዳይ ከምርጫ ከሌላ ጉዳይ ጋር መያያዝ የለበት ነው።
0: ይያዛል። እሺ እሺ።
1: በኔ እይታ ነው። ምክንያቱም ሀገር ህዝብ የሚቀጥሉ ነገሮች ናቸው። መንግስታት ይለዋወጣሉ። ስለዚህ በማንኛውም ጊዜ የሀገሪቱን ደንነት ማስከበር አለ። ምርጫ ስለመጣ እርምጃ መወሰድበት፣ ምርጫ ስላልመጣ ምንተውበት ሁኔታ መኖር የለበትም በኔ እይታና አሁን ከፍተኛ እርምጃ ተወስዶ ወይ ጦርነቱ በስምምነት እንዲቋጭ መሆን አለበት አሊያም ደግሞ በድርድር ሁሉ ጊዜ በጦርነት መቆየት አይቻልም። በድርድር ችግሩን መፍታት ካልሆነ ግን አሁንም መታኮስ እነዚህ እኮ አሁን ጣላቶች እኮ እንደ ሰንሰለት እየተሳሰሩ ነው። እስራኤልን ለማጥቃት ኢራን ያሰማራቻቸው ሂዝበላም ሁቲዎችም እንዛም አለፍ ብለው ደግሞ ከእንግዲህ በኋላ ሐማሶችም የነሱ አንድ ቅርንጫፍ ስለሆኑ ሚያዙበት ሁኔታ አለና እነዚህ አካላት ልክ ትላንትናውን እስራኤል መከላከያ ሰራዊት ለሊቱን ለሁድ ማታው ምሽቱ ጥቃት በኢራን ያጸፋ መልስ እንደሰጠው እንደዛ ሲሆኑ አርፎ ይቀመጣሉ ብዬ ነው ማለት። በመጡበት ቋንቋ ማናገር አለብን። በመጡበት ወረወሩ ተኮሱ አይደለ? ተኩስ አጥቃቸው ያኔ አርፎ ይቀመጣሉ። አሊያ በመከላከል ብቻ ማጥቃትን መገደብ የለብህም ነው ወደፊት የሚሆነው እናያለን። ከዚህ ጋርም በተያያዘ እንግዲህ የአሜሪካና የኢራን ድርድር አለ የደረሰ እንግዲህ ሞንዲያል ከነገ ወዲያ ነው እንዳይረሳ።
0: የስፖርት ዘገባ ሰጠኝ። የስፖርት ዘገባ የዓለም ዋንጫ እንግዲህ ከሐሙስ ይጀምራል። ሲጠበቅ የነበረ ለወራት በጉጉት ይጠበቅ የነበረ የእግር ኳስ የዓለም ዋንጫ ይጀምራል ተብሏልና ስለዚህ ስለ ሞንዲያል እንዴት አጀማመሩ እስኪ ንገረን።
1: አዎ፣ በሜክሲኮ ነው የሚጀምረው ምሽት 10 ሰዓት ላይ። ነገ በሰፊው ምሽቱ ፕሮግራማችን ዘገባ እናቀርባለን። ያው ሐሙስ ነው እንግዲህ የሚጀምረው በሜክሲኮና ደቡብ አፍሪካ መካከል ጨዋታው ይካሄዳል። የመክፈቻው ፕሮግራምም ይካሄዳል በ11ኛው ቴሌቪዥን ፕሮግራም በ11ኛው ቴሌቪዥን ጣቢያ ይተላለፋል። ሙሉ ጨዋታዎች ያው አንዳንድ የማይመቹ ነገሮች አሉ። ከማይመቹ ነገሮች አንዱ ምንድነው? ሰዓቱ ነው። የሰሜን አሜሪካ ሰዓት ከእስራኤል ሰዓት ጋር አንዳንዴ ይጣረሳል፣ አይገናኝም። ለሊት 4 ሰዓት 5 ሰዓት ጨዋታዎች አሉ። ያን እንግዲህ ስፖርት የሚወዱ ሰዎች እየተነሱ የሚያዩበት ሁኔታ ይኖራል። በተረፈ ስፖርት ነገ ጀምሮ የበለጠ የምናቀርብበት ሁኔታ ይሆናል። ሐሙስ ነው የሚጀምር። ግን አሁን እኔ ከዚህ ጋር በማያያዝ ማየት የምንፈልገው ስፖርቱ ሲጀምር፣ እግር ኳስ ጨዋታው ሲጀምር የአሜሪካና የኢራን ድርድር እንዳይረሳና በዚህ አንድ ወር ከስምንት ቀን ቀላል አይደለም ኢራኖች ለመደራጀት እድሉን እንዳያገኙ በመሀል የሚሰራለ ወይ ነው።
0: አዎ፣ ይህ እንግዲህ በዚህም ከኢራንና የአሜሪካ የተኩስ አቁም ስምምነት እዚህም ተጽዕኖ ያሳደረ እንደሆነ ነው የሚነገር። በነገራችን ላይ የኢራን የእግር ኳስ ቡድን ብሔራዊ ቡድን በዚሁ በዓለም ዋንጫም ይወዳደራሉ፣ ይጫወታሉ። ይህንም ምናልባት የኢራን መሪዎቹ ይህን ሀሳብ ውስጥ ያስገቡት ይመስለኛል። የተኩስ አቁሙ ጦርነቱን ተወት አድርገን ተኩሱን እናቁም ከሚል ሀሳብ መሰለኝ። አሁን ቢሆን ይችላል
1: በእግር ኳሱ አላስገባም ብላለች የተወሰኑ የቡድን አባላትን አሜሪካ ወደ ግዛቷ። እንግዲህ በሶስት ሀገራት ነው የሚካሄድ፣ በካናዳ፣ በሜክሲኮ እና አሜሪካ ዩኤስ አሜሪካ። አሜሪካ ከኢራን ቡድን መካከል የተወሰኑ አካላትን ያላስገባችበት ሁኔታ አለ። እዛም ነው ብሔራዊ ቡድኑ ወደ ሜክሲኮ ሄዷል። የኢራኑ እንግዲህ ምናልባት ሊገናኙም ይችላሉ።
0: ቪዛ ሰጥማለች ለኢራን እግር ኳስ ቡድን
1: ለተወሰኑ ለእግር ኳስ ቡድኑ ሳይሆን አባላት አሉ እዛ እንግዲህ መተጠራጥራቸውና ለእነሱ አልሰጥም ያለችበት ሁኔታ አለ። ያም ለፊፋ እናመለክታለን ብለዋል ኢራኖች። ከዚህ ጋር በተያያዘ እንግዲህ ምናልባት ኢራንም በቡድን ሰባት ስለምትገኝ ምናልባት ከአሜሪካ ጋር ሊጫወቱ ይችላሉ።
0: አይጥና ድመት እግር ኳስ ጨዋታ እንዲያው ኳ ይገርምሃል። ስፖርት ዓለም አቀፍ አገራትን ያገናኛል። የዲፕሎማሲ ግንኙነትም እንደዚህ ይጀምራል። ዙሮም ዙሮ ታሪካዊ የሆነ ግንኙነት እንዲፈጠር ጠላቶች እኮ ይታረቃሉ አይደለም እንዴ?
1: አናውቅም። በመሰረቱ እግር ኳስ ሙዚቃ በጠላትነት መተያየት የሚያስፈልገው ዘርፍ አልነበረም። ግን አሁን ዘመኑ እግር ኳስ በተለይ ገንዘብ ማግኛም የራስክን ማንነትም መግለጫ ስለሆነ ለዛ ለዛ ትልቅ ቦታ ይሰጡታል። በዛ ምክንያት ወደ ፖለቲካ እየዞረ ነው ትክክል አይደለም። ሌላው ሻየው እንደካለን ጊዜ አንጻር እግር ኳሱን እንግዲህ ከነገ ጀምሮ ሰፋር ገን ስለምንመለከተው እናየዋለን። ግን ከጥቅምት 7 ቀን 2023 ዓመተ ምህረት ጀምሮ በጦርነቱ ምክንያት የተሳተፉ ብዙ በሚሊዮን በተጠባባቂው ሰራዊት ያገለግሉአሉና እነሱ ብዙ አስተዋጽኦ ያደርጋሉ። በጣም ብዙ ጊዜያት ነው የሚያገለግሉ። በዚህ ላይ የተሰላቹ እንደሆነ ይናገራሉና እንዴት ነው
0: ከብዶናል ሸክም ነው ይላሉ። በጦርነት ምክንያት በሁለት በመሰረቱ የተጠባባቂ ብሉይም አንድ ተጠባባቂ ወታደር የሚያገለግለው ቢያንስ ከአንድ ወር ባልበለጠ ጊዜ ነበር በአመት። አሁን ግን በዚህ በጦርነት 3 አመት ባስቆጠሩ ጦርነት ምክንያት ይገርማል በጣም ጭንጫና ሆኖባቸው እስከ 300 ቀናት ይሃል። ይህም በጣም ከባድ ነገር አይደለም። አሁን የሚዘምቱት ተጠባባቂ ምሉይም ወታደሮች ብቻ አይደለም ሸክም ይሆንባቸው ምስቶቻቸው ቤተሰቦቻቸው በጣም ችግር አለባቸው። በዚህ ሶሪያ ልጃቸውን ተቤተተው ህፃናት ልጆችን ተቤታቸው ተወት ለባለቤቶች ወይም ባልም ወይም ምስትየዋም ምሉይም ታደርጋለች። በነገሩ ላይ አሁን በዚህ ዙሪያ በጣም ከብዶባቸዋል እና ይህን በተመለከ ከተበርግጥ የስራቸውን ተውት አድርገው ቅጥር ሰራተኞች ናቸው። ግን ለሀገር ዳር ድንበር ለማስከበር ሲሉ በሚሉም ለተጠባባቂነት ይዘምታሉ ይጠራሉ ይታዘዛሉ። ይህን በተመለከተም እንዴት ነው ከባድ ሆኖብናል ያሉ እየተናገሩ ናቸው። ይህን ይታወቃል በመንግስት በኩልም ይህን ችግር እንዳለበትና ጫና እንደሆነ ያቃል። አሁን ለዚህ መፍትሄ ማፈላለግ ያለው እንግዲህ ማን ነው የሰው ኃይል ጥያቄ እኮ ነው አይደል?
1: አዎ እንግዲህ አሁን እንደገለጽከው በተጠባባቂ ጦር የሚያገለግሉ ሴቶችም ወንዶችም ወታደሮች ማለት ነው ይዘምታሉ ብዙ ጊዜ ያገለግላሉ። ጦሩ ወደ 12000 ተዋጊ ወታደሮች ስለጎደሉት የነሱን ቦታ ይሸፍናል መንግስት በተገቢው ያገዘን እየረዳን አይደለም ይላሉ። ትምህርታቸውን የተዋሉ በትምህርትም ብዙ ተጽኖ ያድሮባቸዋል። ዩኒቨርሲቲዎችና ኮሌጆች ታሳቢ ያደረጉበት አንዳንድ ሁኔታ ነበር። መንግስትም እርዳታ ቢያደርግም በበቂ አይደለም ይሏሉ። እንደገና ደግሞ የራሳቸው የንግድ ተቋማት ያሏቸውም አሉ። እነሱም ደግሞ የንግድ ተቋሞቻቸውን ይዘጉም አሉ። ብዙ ኪሳራ ደርሶብናል ይሏሉ። እና በአጠቃላይ ለሀገር ብሎ የራሱን ህይወት አሳልፎ ለሚሰጥ አካል እውነት የበለጠ መታሰብ እሱ ሳይጠይቅ ነው ብዙ ነገሮች መደረግ ያለበትና በመንግስትም በኩል በማንኛውም አካል አሁን ተዚላል ጦርነቱ እንደተጀመረ ብዙ ሁላችንም ብዙ እርዳታ ስናደርግ የነበረበት ሁኔታ አለ። መንግስትም ቢሆን ይሄን ተጠባባቂ ወታደሮችን ጉዳይ በደንብ ሊያስብበትና የበለጠ እነሱ እንደውም ቅራኔ ማሰማትም የለባቸውም በነይታ።
0: አዎ እንግዲህ ለማጠቃለል በውትድርና ያው ተጠባባቂ ምሉይን መሙላት የጎደለው የሚያሟላ ለውትድርና የሚዘምተው በዛን ጊዜ በስራ ቦታ ላይ ሆነ ሰራተኞች የቀሩት ደግሞ ሌላኛው በውትድርና ላይ በሚገኝበት ጊዜ አዎ በጣም ከባድ ስራ በዚህ ባለፉት 3 አመታት ውስጥ አዎ ከበድ ያለ ስራ ሰርተናልኛ ለራሳችን ብዙም ባንተም ባንደው ነገሩ አዎ እንደምሉ እንደተ በእውነት እኔ 14 አመት ያህል ምሉይም ተጠባባቂ ውትድርና አገልግያለሁ። እንደዚህ ጦርነት አልነበረም ባለፉት በ45 አመት ሰው ነው ከነጻው ካገልግሎት የሆንኩኝ እንጂ 14 አመት
1: ተያያዘ 46 ነ ገና እኮ ነ
0: በለኝ እንዲያ በለኝ አሁን ማን ፈካክ ያደርጋል ሽማግሌውን ወጣት ለስትለው ሳይኮሎጂካሊ በስነ ልቦና ውስጡ ደስ ይለዋል አይደለ? አሁንና በየአመቱ 30 ቀን ብቻ ነበር ሳገለግል የነበረ አሁን ግን አሁን በያዝነው ዘመን በጣም ቀላል አይደለም።
1: ከፍተኛ ነው።
0: እሺ
1: ጥሩ ሻየው
0: ወደ ቀጣዩ ነው ልናልፍ ነው።
1: ጥሩ

0: የተከበራቸው አድማጮቻችን ወደ ሳምንታዊ የትምህርት ዓለም ፕሮግራም እንሸጋገራለን። እንግዲህ በበጋ ታላቁ የተማሪዎች የረፍት ጊዜ ተቃረበ። ይህንን በተመለከተ እስቲን መምህር አስናቀው መኮንን ጤናስትልን።
1: ጤናስትልን አቶ ይሸየው፣ እንዲሁም አቶ ሰጠይ፣ ከዛም የስራ ባልደረቦች አድማጭ በሙሉ እንደምንዋላችሁ ሰላም።
0: ደህና እግዚአብሔር የተመሰገነ ይሁን። ባለፉት 24 ሰዓታት ውስጥ እንደው በሀገራችን የጸጥታ መደፍረስ ነበረና እንደው ከጦርነት ማለት ከኢራን በተወነጨፉ ሚሳይሎች ምክንያት ያው የጸጥታ ገደብ ተጥሎ ነበረ። ያው የደጀን እዝም ገደብ ጥሎ ነበረ። ግን ኢራን በቃኝ ጦርነት ተኩስ አቆማለሁ ብሎ በይፋ አሳወቀችና አሁን ያው መረጋጋት ሰላም ሁኔታ ሆነና እንዴት አየኸው? እንደው በዛ ወይ በቀጣዩ የተማሪዎችን ረፍት ሁኔታ እንቃኛለን።
1: በመጀመሪያ በጣም አመሰግናለሁ። በእውነት ሀገራችን ትንሽ የተረጋጋ ጊዜ አግኝተን ሁላችንም ከነበረን ልጆች፣ ትላልቁ፣ ሁሉም ከነበረው ጭንቀት ትንሽ ረጋ ብለን ነበር እና በቀደም እንደገና ጦርነቱ ሊጀመር ነው ሲባል በትምህርት ቤትም በቤትም በሁሉም በስራ ቦታ በማንኛውም ቦታ ትንሽ ውጥረት ፈጥሮ ነበር። ሌላው የትምህርት ቤት በአዳር ትምህርት ቤት የሚገኙ ተማሪዎች ሁሉ ወደ የቤታቸው እንዲላኩ የተደረገበት እና ወዲያው ደግሞ ተመለሱ የተባለበት ጊዜም ነው እና በእርግጥ ሀገራችን ምንጊዜም ቢሆን ጦርነቱን እያካሄደች እንደገና ህብረተሰቡን፣ ሀገሩን፣ ህዝቡን በጥሩ ሁኔታ እየመራች ያለችበት ሁኔታ ነው። በእርግጥ ብዙ ሰዎች በአሁኑ ሰዓት ልክ ከባለፈው የነበረው ትራውማው፣ ሁሉም ነገር፣ ፍርሃቱ፣ የነበረው ሁኔታ እንደገና ሊመለስ ነው በሚል ጭንቀት ላይ ነበሩ። አሁን ሁሉም ነገር ተረጋግቷል፣ ሰላም ፈጥሯል ሲባል ሁሉም የተረጋጋ ሁኔታ እንደፈጠረ ነው እኔ የምሰማኝ።
2: አዎ እንግዲህ ትምህርት ዛሬ ተጀምሯል። እንግዲህ ደግሞ ወደ በጋው የትምህርት የረፍት ወቅት እየተቃረብን ነው እና መምህር፣ እንደው በዚህ በበጋ ወቅት ብዙ ዝግጅት የሚያስፈልግ ነው። ልጆችም የተለያዩ ማቆያ ቀይታና ምናምን የሚባሉ ፕሮግራሞች አሉ እና እንደው ወላጆች ማወቅ ያለባቸው ነገር ካለ በዚህ አጋጣሚ።
1: አመሰግናለሁ ሰጠይ። እንግዲህ ትምህርትና ልጆች፣ ወላጆችና ትምህርት ቤት፣ ትምህርት ቤትና ልጆች፣ ሁሉም ከትምህርት ጋር የተያያዘ አጠቃላይ መንግስት፣ የትምህርት ሚኒስቴር፣ ሁሉም ትኩረት የሚሰጠው ነው እና ልጆች ቀላል ጊዜ አይደለም እያሳለፉ ያለ አሁን በዚህ ከቅርብ አመታት በኋላ እና ትምህርት አለ እንደገና ደግሞ ያየ የሀገሪቱ የደህንነት ሁኔታ ትንሽ ወዲህና ወዲያ የሚያደርጋቸው አንዳንዶችንም ልክ ጭንቀት ውስጥ የሚያስገባቸው ሁኔታ እየተፈጠረ በልጆች ላይም አንዳንድ ጉዳት የሚደርሱም አሉ። ለምሳሌ አንዳንድ ወጣቶች ራሳቸውን የማጥፋት ሁኔታ፣ ራሳቸውን የመጉዳት ሁኔታ፣ እነዚህ ሁኔታዎች ይታያሉ እና በጣም የሚያሳዝን ነገር ነው። እንግዲህ ልጆች በአመዛኙ በአሁኑ ሰዓት ትላልቅ እነዚህ የአስራ ሁለተኛ ክፍል ተማሪዎች በዚህ አመት የመጨረሻ ፈተናቸውን ወስደው አስራ ሁለተኛን የሚያጠናቁበትና በጣም አስቸጋሪ ጊዜ ያሳለፉበት ሁኔታ ነው። ሌላው ደግሞ እነሱን የሚተካው ደግሞ አስራ አንደኛው አስረኛው ክፍል ያም በጣም በውጥረት ላይ የነበሩበት ሁኔታ ነው እና ይህኔ ረፍ የበጋ የረፍት ጊዜ በጣም ይፈልጉታል። በእውነት በጣም ይፈልጉታል። አንዳንዴ ትምህርት ቤት ትምህርት የለም ሲባሉ ደስ ይላቸዋል እና ይህን የበጋ ረፍት እንግዲህ ወላጅ፣ ትምህርት ቤቱ እነዚህን በትምህርት በጭንቀት የነበሩ ተማሪዎችን እፎይ እንዲሉ ለማድረግ ሁሉም መዘጋጀት ያስፈልጋል እና ልጆች በጉጉት የሚጠብቁት ነው። ወላጆችም በጉጉት መጠበቅ ይኖርባቸዋል ብዬ አስባለሁ ይህን የበጋ ረፍት ለመቀበል እና እንደ ወላጅ ቅድመ ዝግጅት ምንጊዜም ቢሆን አስፈላጊ ነገር ነው። የሚሰሩ ወላጆች የማይሰሩም ልጆች እንዴት አድርገን ነው ይሄኔ በጋራፍት ከነሱ ጋር አብረን እናሳልፈው የሚለው ቅድመ ዝግጅት አስፈላጊ ነው። በቅድሚያ ሁኔታዎችን ማየት ከገንዘብ አንጻር ከጊዜ አንጻር ማን ከማን ጋር እንደሚሆን ሁኔታዎችንና ልጆች በዚህን ጊዜ ደግሞ ረፍት ላይ ስለሚሆኑም ብዙውን ጊዜ ከበጅ ስልካቸው እንደገና ደግሞ እዚህ በቴሌቪዥን ምናምን የሚያቸው ብዙ ነገሮች ስላሉ ወደዛም ውስጥ እንዳይገቡ የሚያደርገውን ፕሮግራሙን ሁሉ የሚበጀውን ለማድረግ ወላጅ አስቀድሞ ፕሮግራም መንደፍ አለበት፣ መዘጋጀት አለበት ለዚህ ነገር ብዬ ነው መልእክትም አስተላልፈው።
0: መምህር አስናቀው መኮንን፣ የትምህርት ዓለም ሰፊ ርዕሰ ጉዳይ ነው። ለዓለማችን ብርሃን ትምህርት ነው። ለማንኛውም ህብረተሰብ ይበኒ እንዳለ እንግዲህ ዋናነት እንዳልከው በኃላፊነት ወላጆቹም ኃላፊነት እንዳለባቸውና ቅድመ ዝግጅት ማድረግ ተማሪዎቹ ወደ ትልቁ የበጋ ወራት ከመውጣታቸው በፊት ቅድመ ዝግጅት ማድረግ አስፈላጊነቱን ነገርከንና አሁን ይህድ የረፍት ጊዜ ደግሞ ገንዘብ የሚጠይቅ ነገር ነውና ሽርሽር ወይም ለከይታና ወይም የትምህርት ማጠናከሪያ እንደ ሁጊም የመሳሰሉ የገንዘብ ወጪ ይጠይቃልና በዚህ ምን ትመክራለህ?
1: እውነት ነው። የበጋ ረፍት በአንድ በኩል ጥሩ ሲሆን በሌላ በኩል ደግሞ የሚሰሩ ወላጆች እንደገና የገንዘብ ችግርም ባይኖርም እጥረት ስለሚያጋጥም ገንዘብ ስለሚያስፈልግ ከአቅም በላይ የሆኑ ወጪዎችን ላለማውጣት ቅድመ ዝግጅት መደረግና ከልጆች ጋር ያው አስቀድሞ በመነጋገር የሚፈለጉ ነገሮችን በጋራ መወሰኑ አስፈላጊ ነው ብዬ አስባለሁ። እንደ ወላጅና ወላጆች ከአቅማቸው በላይ በገንዘብ እዳ ውስጥ መግባትም ይኖርባቸዋልም ብዬም አላስብም። ግን ልጆች የሚዝናኑበትን ሁኔታ፣ ደህንነታቸው የሚጠበቀውን ሁኔታ፣ ወላጆች ሳይጨነቁ የሚያስፈልገው ነገር ማንኛውንም ነገር ለማድረግ ወላጆች በፈገግታ በደስታ ትንሽ ነገርም ብትሆን በፈገግታና በደስታ በመግባባት ከተደረገ የግድ ብዙ ገንዘብ ተከፍሎ ይሄ ይሁን ያይሁን ከሚል በትንሹም ነገር መደሰት ስለሚቻል እነዚህን ነገሮች ከወላጅ የሚጠበቅ ነው። ወላጅ ፈገግታ ያስፈልገዋል። ልጆችን እንዲጨነቁ ወላጅ ሲጨነቅ ልጆችም ይጨነቃሉ። ከየት ላመጣ ነው እንዴት ብዬ ነው ምናምን ከማለት ነገሮችን በማስረዳት እና ከልጁ ጋር በመግባባት ነገሩን መፍታት ይቻላል ብዬ ገምታለሁ። እና የቀይጣና ምናምን የሚባለው የቱን ያህል ሊጠቅመው ይችላል ለልጄ ብሎ ገንዘቡን ኢንቨስት ከተደረገ ጠቃሚ መሆኑንም ማረጋገጥ ማስፈላጊ ነው። ትልቁ ነገር ግን እኔ ሁላችንም አበክረን የምንናገረው ልጆች ደህንነታቸውን መጠበቅ፣ በቤት ውስጥ ጭንቀት እንዳይኖር ማድረግ ከዚህ ካለው ከደህንነት ሁኔታችን ጋር ከጦርነቱ ጋር ከዛም ጋር ያሉትን ሁኔታዎች ረጋ ባለ ሁኔታ የልጆችን የስነ ልቦና ጤንነታቸውን የሚጠብቅላቸውን ሁኔታ አረጋግጠው እንዲያልፉ ማድረግ የወላጅ ኃላፊነት ነው እና ወላጆች መረጋጋት እንዲያሳዩ በዚህም መልእክት ማስተላልፋለሁ።
2: እንዲያው መጨረሻ ማጠቃለያም በዛው እንዲያው እንግዲህ ቀላል አይደለም። በበጋ ወራት ልጆች አንድ ላይ ይሆናሉ፣ ችግር ውስጥ እንዳይገቡ፣ አደንዛዥ እጽም እንደው እንዳይጋለጡ አንዱ ካንዱ ያው እናውቀው ነው። አሁን በዚህ ጊዜ በተለይ ታዳጊዎች ችግር ያለበት ሁኔታ ነውና እንደው በትኩረት ለመከታተል ለወላጆች የምታስተላልፈው መልእክት ካለ?
1: ጥሩ ጥያቄ ነው። እንግዲህ ልጆች ረፍት ላይ በሚሆኑበት ሰዓት 24 ሰዓት ትምህርት ቤት አይደሉም፣ ከቤት ናቸው። እንግዲህ ከትምህርት ቤት ሲውሉበት የነበረው ሰዓት ሁሉ ከቤት ይሆናሉ። ከዛም መውጣት ይጀመራል። ሲወጡ ደግሞ እንደነሱ ከነሱም ደግሞ ለየት ያለ ጸባይ ያላቸው ልጆች ጋር ሊገናኙ ይችላሉ እና ያ ነገር በወላጅ ከፍተኛ ቁጥጥርም ሳይሆን አስፈላጊውን እንክብካቤ ያስፈልጋል ብዬ ገምታለሁ። የማዘጋጃ ቤቱም ለዚህ ለረፍቱ ሶላጊ የሆኑ ቅድመ ዝግጅቶችንም ያዘጋጃል በየከተማው ያለ ነገር ነው። ስለዚህ ወላጆች የማዘጋጃ ቤቱ ሰራተኞች በመተባበር የትምህርት ሰዎች በመተባበር እንደዚህ እንደዚህ አጋላጭ ከሆኑ ነገሮች ልጆቻችን ካደጋው እንዳይወድቁ የሚያደርጉ አንደኛ በቤት ውስጥ የሚሰጣቸው ግንዛቤ ሊኖር ይገባል። ልጆች ጠንካራ አቋም እንዲኖራቸው ከማያውቁት ጋር እንዳይገናኙ ከጓደኛ ተነጥለው ከሆነ ቦታ እንዳይሄዱ ብቸኝነት እንዳይሰማቸው ይህንን ከወላጅ ይጠበቃል። እንደገና ማዘጋጃ ቤቱም ደግሞ ለእንደዚህ ለረፍቱ አስፈላጊ ቦታዎችን ማዘጋጀትም ይኖርበታል እና ተባብሮ ይህን የበጋ ረፍት ልጆችን ደህንነታቸው ተጠብቆ ወደ ትምህርት ቤት ወደ ትምህርት ገበታ ትምህርት ቤቱ ሲከፈት እንዲመለሱ ለማድረግ ከፍተኛ ጥንቃቄና ከፍተኛ እንክብካቤ ያስፈልጋል። እሺ ለደስታ ብቻ ማለት ሳይሆን ደህንነታቸው የሚጠበቅበት ሁኔታ እጅግ በጣም አስፈላጊ ነው እና መልካም የበጋ ረፍት ይሁን።
0: እጅግ በጣም እናመሰግናለን መምህር አስናቀው መኮንን ለሰጠው ገለጻ እናመሰግናለን። በደህና ቆይታ።
1: እሺ
0: እንግዲህ ወደ ቀጣይ ዝግጅት

0: የተከበራችሁ አድማጮቻችን፣ ከዚህ በመቀጠል ከአቶ ስጦታው ብሩ ጋር ቀጣዩ ቃለ ምልልስ እናካሄዳለን። በዋናነት እንግዲህ ባለፈው በግንቦት ወር ላይ ነበረ ከዛሬ 40 ዓመት በፊት በሱዳን በመከራ ስቃይ በብዙ ሺህ የሚቆጠሩ እስራኤላውያን ወገኖቻችን እንደ ቅጠል ረግፈው ቀሩና ነፍሳቸውን ይማር በኢየሩሳሌም ከተማ ላይ የመታሰቢያ መንግስታዊ የመታሰቢያ ስነስርዓት ተካሂዶ ነበረ። ከዛ በኋላ ከአድማጮች የተለያዩ አስተያየቶች በሬዲዮ አማካኝነት አስተላልፈዋል። የሚቀርበው ጥያቄ ከአድማጮቻችን እንዴት ወደ እስራኤል ቤታቸውን መኖሪያ ቤታቸውን ትተው ወደ እስራኤል ቅድስት ኢየሩሳሌም ለመምጣት ሲሉ በጉዞ ላይ እንዳሉ በኢትዮጵያ ምድር ሞቶ የቀሩትም ጭምር በዚህ የመንግስታዊ የመታሰቢያ ሐውልት ለምን አይመዘገቡም የሚል ጥያቄ አነሳሉና ይህን በተመለከተ አቶ ስጦታው ብሩ ምን ይላሉ? ጤና ይስጥልን።
1: ጤና ይስጥልሽ አያው፣ እንዲሁም የሬዲዮ ሰራተኞች አድማጮቻችን ጤና ይስጥልኝ፣ ደህና አላችሁ?
0: ደህና ነን። በአሁኑ ሰዓት ስቱዲዮ ባልደረባ የሰጠኝ ዘመነ ሁለት ነው የምንጠይቅ አቶ ስጦታው። እንግዲህ አሁን እንግዲህ ባለ አጭር ጊዜ እንዴት ነው ይህን በተመለከተ በኢትዮጵያ ምድር ጉዞ ላይ እንዳሉም እዛው በኢትዮጵያ ውስጥ ሙተው ቀርተዋል እና ይህን በተመለከተ እንዴት ይላሉ?
1: እሺ፣ ቱዳር አባ አመሰግናለሁ። ሁላችሁንም የሬዲዮ ሰራተኞች ስም ዘርዘሩ ጊዜ ማባከን ነው። ጥሩ ጥያቄ ነው የጠየቀኝ ሻያው ደጉ። ምን መሰላችሁ፣ ይሄ ሁሉም ህዝብ አዲስ አበባ ያለቁትን በየአገሩ ያለቁትን ኢየሩሳሌም እንደርሳለን ብለው ነው ቤታቸውን ንብረታቸውን ሽጠው በበረሃ እንዲያውም ከላስታ ከወሎ እንዴት ያሉ ሀብታሞች የተከዜን በረሃ ጥሰው ያን ሁሉ ጫካ የጣይምንን በረሃ ጥሰው መጥተው ቀንጨለማ ከምትባል አገር ሰፈሩ። ክረምቱም ገባባቸው። ኩሌቶቹ አልፈው ወደ አርማጭሆ ሰርሰው ክረምቱ ሲገባ ተመለሱ። እነዚያ ቀንጨለማ ውስጥ የሰፈሩት ከግንቦት አንስተው ከሰኔ አንስተው የሚበሉት አጥተው ንብረታቸውን በመንገድ ጨርሰው አረሙን ያንን አሉማውን እየበሉ በራብ ከሰኔ አንስተው እስከ መስከረም 150 ሰው ነው የሞተ ብለው ዓለም ዋኛው የሚባል ቅራት ጋት አለ፣ አየለርቅ የሚባል አሽዱድ አለ፣ በእጃቸው የቀበሩ ሰዎች ነው ያወጉኝ። እኔ ከዚህ ነው የነበሩ
0: የቀበሯቸው በኢትዮጵያ ምድር።
1: አዎ፣ ኢትዮጵያ ምድር የቀበሯቸው በራብ ያለቁትን ይህንን መዝግበው ይዘው ከአርማጭሆ ሊዘቃዘቁ ሲሉ ክረምት ገባባቸው። ተመልሰው ወደ ወለቃ ወደ አባምጦን ይስተሰምደው ወደ 90 የሚሆን ሰዎች ሞቱባቸው። ይህን መዝግበው ይዘው አዲስ አበባ ውስጥ መጥተው ያለቁትን ያው
2: ጎንደርም እንደዚሁ ነው። ጎንደር አካባቢ እንደዚሁ።
1: አዎ፣ የኞቹ ጎንደርም። አዎ፣ ልክ ነህ። እና ከዚያ ላይ ይህንን የሙታን ማስታወሻ ሊሰራ ሲል ጠየቁ። በእውነት እነ ኢሳያስ ጫኔ፣ እነ ዘውዱ የሆነ፣ እነ ረሃሚ ማላዛር ብዙ ሰዎችም አሉ፣ እነ ወርቂት አድማሱ፣ እነ እዚህ እንቶኔ ደግሞ ስሙ ግራ ላይ ደግሞ ከመንግስት 2 ሚሊዮን ሸቄል የሚሆን ታክሲብ ጠይቀው ይህን ሁላ አጠቃለው ቢጠይቁ የእስራኤል መንግስት ግን ዜግነታቸው ኢትዮጵያ እንደሆኑ ከገዛ ሀገራቸው ላይ ነው የተቀበሩ፣ ከገዛ መንግስታቸው ነው የተቀበሩ፣ አልቀበልም፣ ምቀበል ሱዳን ጠላት ሀገር የሞቱትን ነው ብሎ የሱዳኖቹን ብቻ መዘገበ። አዎ፣ በእውነት
2: ማስረጃ አለ ለዚህ
1: አሉ አሉ ሰዎቹ አሉ
0: ደብዳቤ
1: ነገር ያለው እኮ
2: አይ ሰዎቹ እናውቃቸዋለን።
1: እነሱ መረጃውን ይዘዋል። እነ ሰለሞን ሰይፌ ርሾለጽዮን የእኛ ስኞቹን ሁሉ የካ ሚካኤል በየ ቤተስካኑ ተጨንቀው ወስደው ቀብሯቸው ቤተስካን የማይቀበሩትን ኋላ ነው ጉልልየ ነው እስራኤል ቀብር ተብሎ እኔ ራሴ ሄጄ አጎቴ ልጅ ካሚካኤል የተቀበረችውን ከልጅየው ጋርና አጎቴ ጋር ሄጃችን አውጥተን ወደ ጉልልየ ቀብረናል። ይህ ሁሉ አዲስ አበባ ያለቀው ሁሉ አይሆንም ብሎ መንግስት ዘጋ። ለዚህ መረጃለ
2: እስኪና በመንግስት በኩል ያለውን ለወደፊት እናየዋለን። ግን አሁን ሐሳቡ ጥሩ እሺ፣ ጊዜው ለመጠየቅ ፈልጌ ነው እና አጠቃለው እንዲያዩት
1: እሺ እሺ ጠይቀኝ።
2: ምንድነው አሁን ለምሳሌ እኛ እንደምናየው ሀረር ጸልም ወነን ሌሎች ወታደሮች መካነ መቃብሮች ከተቋቋሙ በኋላ አሁን ሁሉ የሚሰዋው ወታደር አንድ ቦታ ነው የሚቀበር አይደለም? ልክ እንደዛ ደግሞ አሁን በሱዳን አድርገው ሲመጡ ቤተሰቦች የተሰው ሰዎች ህይወታቸው ያለፈ መታሰቢያ ከሆነ ለሌሎችም ልክ ወታደሮች እንደሚቀበሩት አብሮ ቢሆን መታሰቢያው ምን ችግር አለው ለማለት ፈልጌ ነው።
1: እሺ ይሄንማ ተጠይቀው በደንብ ቢሉ የሱዳን ውስጥ የሞቱትን ቆጥራቸው ይነሱን ብቻ እንጂ ከመንግስታቸው ላይ ተቀበሩ ወገዛ ቋንቋቸው ገዛ ሀገራቸው ነው ዜግነታቸውም ኢትዮጵያዊ እንደሆኑ ነው። እስራኤል ዜግነት የላቸውም ገዛ ኢትዮጵያ ዜግነት ያላቸው ናቸው። ግን ሱዳን ውስጥ ተጠላት መንግስት ሱዳን ውስጥ የተቀበሩ የሞቱትን ግን እነሱም ብቻ ነው ብሎ ለነሱም 2 ሚሊዮን የሚሆን ሸቀል መድቦ ስማቸው
0: አውልት
1: እየተዘረዘረ ተጻፈ። በዚህ ነው ልንገር እና አሁን ደግሞ አንዳንድ ሰዎች እንደዚህ
2: ስማቸው በመጻፍ ውስጥ እኛም ተሳትፈናል። ሻየው አንተ ምንም እንደ
0: ይገርማል በዚህ በሙታን በቅረብ ግዳት ውስጥ ወጣው በዚህ በበጎ ስራ ማለት ይቻላል ሙታንን ለማስተዋወስ ይባል ስሞች ምዝገባ በኮምፒውተር በመመዝገብ እንደ ጋዜጠኞች የሬዲዮ ጋዜጠኞች አዎ የምንችለውን ያህል አስተዋጽኦ አበርክተናል። መቼም ግረ መንገዳችን እሺ አሁን
1: እና እሺ አሁን እዚህ ላይ ያውል ለምን ነው መንግስት ያውቃል ለነዚያ ምበሉ ሳተው ሐኪም አጥተው ወሃው ሀያሉ ወሃ ሊቀዱ እናቲቱን ታማ ልጆቿ ታማ ወሃ ልትቀዳ ስትሄድ ይህ ሱዳን ይላል ሰው ሱዳን አይደለም ይህ ይዲውና ትግሬ ወሃ ላስቀዳቸው ብሎ እየከለከላቸው ዞረው ቢመጡ ሙተው ያገኙዋቸዋል ህብታቸው ዋ የኞቹ ሀበሾች ናቸው እየተደከሉ ጥላቻው በደቀቱም በምኑም ያህ መከራ ችግር የመረረ ችግር ያጋጠመነ ሱዳን ውስጥ ነው። እና አሁን ግን አንዳንዴ ልናገር የፈለኩት በዚህ ነገር ዝም ብለው ገብተው አንተ እንዲህ ብለህ መጣህ አንድ የሚባባለው ነገር ቢያቆም ጥሩ ነው። ለምሳሌ ምን ነው እነዚያ ወገኖቻችን መጥተው እንደኛ ሀዚህ ሀገር ገብተው የዚችን ሀገር ዓለም አይተችን ሀገር አይተው በሞቱ ሐውልቱ በቀረባቸው ሄድንጃ መጻፉ በቀረባቸው ምን ነው ነው ምልኝ በቀረባቸው
2: ሐውልትም እንግዲህ መጣው በሆን በህይወት ወላችንም ደስታ ነው። ነገር ግን ደግሞ መንገድ ላይ ደግሞ ህይወታቸው ካለፈ ደግሞ መታሰቢያ መሰራቱ ጥሩ ነው። አሁን ትልቁ ችግር እነዚህ ዛኖም የሚመዘገቡ እነዚህ ሚለውን በመተው ለወደፊታውን ሰፋ አድርገን ጥሩ ሐሳብ ነው ዛሬ የተነሳው።
1: አንድ ነገር ልነግርሃለሁ እኛም የምለው ሙላችንም አንተነህ ከመባባል አንድ ሁነን ፊታቸውን ወደ ኢየሩሳሌም ዙረው ያለቁት ወገኖቻችን ስማቸው እንዲመዘገብ ስማቸው ይጠራ ብለን መንግስትን መያዝ አለብን። ለልመል መንግስትን አንድ ሁነን መያዝ አለብን።
2: አሁን እኔ ለጉለሌው አዲስ አበባ ለነበረው መስክር መሆን ይችላል አውቀዋለሁ እዛ የነበረውን ሁኔታ አዲስ አበባ ስለነበርንና ራሱ መካነ መቃብሩ ሞልቶ ጉለሌ ላይ ለመቅበር እንኳን አስቸጋሪ የነበረበት ሁኔታ አስታውሳለሁና ለማንኛውም በመተባበር አንድ ላይ ብዙ መስራት ይቻላል። ቀደም ለማንሳት እንደተፈለገው ለምሳሌ የጥንት አባቶችችን አገር ሲያቋቁሙ ሌላው ትውልድ እየተተካ ነው። አሁንም ደግሞ መታሰቢያው አንድ ቢሆን ለሁሉም በአንድ ላይ ሄዶ እንዲያስብ የሚያደርግ ሁኔታ መከፋፈልንም ያስቀር ጉዳይ ነውና እዚህ ላይ ሲሰሩ የነበሩትና አካላትም እናናግራቸዋለን ያለውን ሁኔታ ጥሩ ሐሳብ ነው ተሰጥቷቸው
1: እነሱንን መጠየቅና ለወደፊቱ አንድ ሁነን ይህን ነገር ሙላችን አንድ ሁነን የሁሉም እንትን ስንድ የሁሉም እንዲወሱ سمعتشو ما نبغى قليه قليه نيا لجيم وطوال هذيا عاو لجيم نيا الكوت مانو بانتا قزياني الكوت تولدو بوصاب عرات بامستورو انتنو ودى سودان يمتانا سودان استرور ناسرهان دورسن اكمت وانا تبالي هونو عندي تموهي ناتاچن موهي توبان متبال مالي يتيدي تأييك آتدا عنشي على شاتاويت ما نالشو يهلج ملن نجيش نوم التلات ما نالشو أراباتي جوم ما بدنا لسو بالوطال انتلسو دابان تقزي بالوطال اي لجو جاهن مات بدنا لسو بيو بدنا لسو بيو بلا بدنا لسو بالا لسمو ما لجمو توبينيال جينين يملو عندان دسوش يعلى سراتشو يقبو عقزمو من نعقروتن بياقو منو عند هنين يقدان جو بزوم يتسرع لأند بنه هنترونه ولا ما عليه تفلجنه.
0: أم ما تكاليانا وبتام من اسمه ما بتحاسبنا ونا. بزيت ناتم يسفلج على عندنا سرع يسفلج على لبس عليه مدينة إسرائيل بعلم يتبتنا بس دتي نبروديان يجت تقبلام تزكا يمتادر كتاريخ وعكر سلونج. عهون كون قدم بتفتره قرة تيني علم تورن الجمر وبكذا مدينة إسرائيل كتقوقوا مش بتجيان ستم كاربا كراتم. ከሌሎችም ከአውሮፓ ከአሜሪካ በጉዞ ላይ እንዳሉ እንበል ካንዳገር ከጉዞ ላይ እንዳሉ መንገድ ላይ ሙተ ይቀሩ ለነሱ በሳይድ መንግስም ሀውል ታቋቁሙላቸዋል ወይስ እንዴት ነው የመሳሰሉት ጥናት ካደረግን በኋላ
1: ቢድዩ
0: አዎ እኛ የኛም እንድታሰቡልን የምናደርበት ሁኔታ
1: አዎ ስለይ ሻያሽ
2: አንድ ነገር
1: አጭር አንድ ነገር ሱዳን ሀገር And the Vilosi Jemmers, teachers, dress, a wadding with Chagaria Hulaso, would guard each arc like a Burk and Gunyene.
0: Besser Slazi, very lacking, Slazi, very lacking.
1: Ulunagaria Yunyan again, and then the switch bore ye Gazeta Yasita Yuko, Lemon no man yauk ala in a berm, and he has like a berm man bit a Yukon, no the matter.
2: Hatosototo, Untaik Watalan. نامسه گنال لذت زارو
1: جیزه گنده
0: بله شیش تابر رو
1: دارا با
2: جاو جاو
0: برنامه چند زده تا ما که ساته به زمانه
2: آبیت آبیت
0: یاست ما گد
2: آو دیگه یاو نی نانتنن تکنیک بالا میاد چند
0: نی نانته نی نه دیه ساته زمانه نه آنتای شایعه دگو بلاست واقع یا تکنیک بالا میاد چند دگمو
2: رونین
0: دهان نشی مال ماتا سباستی اگر دنیا.

0: Поздравляем жителей Ашкелона с открытием нового филиала сети Madden & Money по адресу Эликоин 21. В честь открытия 20% скидка на весь ассортимент в отделах свежего мяса и мясоколбасных изделий. В соответствии с условиями мероприятия.
1: Madden. Уже падают листья.
2: Он покорил сердца миллионов. Олег Погудин с программой «Вертинский». Фортепиано Олег Вайнштейн с 16 июня в Израиле. Билеты 03-5-260-260.
3: Оболонь безалкогольная. Благодаря особой технологии приготовления пиво сохраняет премиальное качество, приятный вкус и не содержит алкоголя. Оболонь.
0: Поздравляем жителей Ашкелона с открытием нового филиала сети Madden & Money по адресу Эликоин 21. В честь открытия 20% скидка на весь ассортимент в отделах свежего мяса и мясоколбасных изделий. В соответствии с условиями мероприятия.
4: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ
5: ካነሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
4: ከምሽቱ 7 ሰዓት እስከ 8 ሰዓት
5: የሚያሰራጨው ዝግጅት እነሆ ጀመረ
4: ክብራትና ክብራን አድማጮቻችን ጥናስትልን እንዴት ዋላችሁ እንዴት አመሻችሁ በእያላችሁበት መልካም ለሊት ከውዲሁ ይሁንልን ለቱን ደብራን ዘመን አቆጣጣር ካፍዳሌት በሲቫን ታፍሽን ፔባብ እንዳውሮፓ ዘመን አቆጣጣር ጁን 9 ቀን 2016 ዓመተ ምህረት ነው እንደ ኢትዮጵያ ዘመን አቆጣጣር ለተ ሐሙስ ሰኔ 2 ቀን 2018 የቴክኒክ ባለሙያችን ዛፈር ሳሊም ሲሆን የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ በዘጋቢያችን የደንደ ዘጋቢ ጥላሁን መልኬ እንዲሁም ሳምንታዊ የትምህርት ሳምንታዊ ባህልና ኪነ ጥበብ እንዲሁም ቃለ ምልልሳለን ቆይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና እናስቀድም። በቅድሚያ ማረስተ ዜና ዛሬ ከቀጥር በኋላ ከሊባኖስ ወደ እስራኤል ግዛት ሰርጎ ለመግባት የሞከረ ታጣቂ ሽብር ፈጣሪ ተገደለ። የመንግስት ተቆጣጣሪ ቢሮ ኃላፊ ማታንያሁ አንገልማን በእስራኤል ስላለው የእስረኞች ማቆያ ቀውስ አስከፊ ሪፖርት ይፋ አደረጉ። በገንዘብ ሚኒስተር ስሞትሪች በጻለል እንዲሁም በይሁዳና ሰማርያ ቀበሌዎች ለሚንቀሳቀሱ ሰፋሪዎችና ድርጅቶች ላይ ፈረንሳይ፣ ብሪታንያና ሌሎች በርካታ ሀገራት የጣሉትን ማዕቀብ እስራኤል አጥብቃ ውድቅ አደረገች። የሃይፋ ከተማ ነዋሪ የሆነ እድሜው 44 ዓመት የራናን ኦሃና የተባለ ባለፈው ወር በኢራን የደህንነት አካላት ስር በመሆን የደህንነት ተልእኮዎችን አከናውኗል በሚል ጥርጣሬ በቁጥጥር ስር ውሏል። የሚኑት ዋናዎቹ ናቸው። ዜና በዝርዝር እንሆ። የመንግስት ተቆጣጣሪ ቢሮ ኃላፊ ማታንያሁ አንገልማን በእስራኤል ስላለው የእስረኞች ማቆያ ቀውስ አስከፊ ሪፖርት ይፋ አደረጉ። በዘገባቸው በሺዎች የሚቆጠሩ በእስር ቤቶች እጥረት ምክንያት የመረጃ ድርጅት ሻባክ ተጠርጣሪዎችን ለመያዝና ለመመርመር አቅም የለውም። የእስራኤል መከላከያ ሰራዊት ጻልና የእስር ቤቶች አገልግሎት ሻባስ ለጦርነት ሁኔታና የጠላትን ተዋጊዎችን ለረጅም ጊዜ ለማሰር አስቀድመው እንደሚያስፈልገው አልተዘጋጁም ነበር። በመከላከያ ኃይል በኩል አስቀድሞ ግምት አለመኖሩና በሻባስ በኩል መሰረተ ልማቶች አለመዘጋጀታቸውን በሆማት ባርዜል ጦርነት ወቅት አዛ ውስጥ የሚገኝ የሺፋም ሆስፒታል ዲሬክት ኃላፊና ሌሎች 18 እስረኞች እንዲፈቱ ምክንያት ሆኗል። ለሀገር ደህንነት ስጋት የሆኑ እስረኞች መፈታታቸው በወቅቱ ለጠቅላይ ሚኒስትር ሳይነግሯቸው ቀርቷል። የክነሴት መደበኛ ኮሚቴ ወደ ሌላ ዜና ስናልፍ የክነሴት መደበኛ ኮሚቴ በሊኩድ የክነሴት አባል ታሊ ጉተልማን ያለ አግባብ የሻባክ መረጃ ድርጅትን አባል ማንነቱን አጋልጣለች በሚል ተከትሎ የወንጀል ክስ እንዳይመሰረትባት የህግ ክልላ ያለመከሰስ መብት ለመስጠት እየተዋዩ ነው።
6: የቴል አቪቭ ወረዳ ፍርድ ቤት ምክትል ፕሬዝዳንት የነበሩት ጥሩተኛዋም ዳኛም ኤድና ካፕላን ሃግለር በጉትሌቭ ድርጊት ላይ ጠንከር ያለ ትችት የሰነዘሩ ሲሆን የቃላት ጥቃት ወደ እውነተኛና አካላዊ ጥቃትን ሊቀየር እንደሚችል አስጠንቅቀዋል። በሊኩድ ፓርቲ የክነሴት ምክር ቤት አባል የሆነችው ታሊ ጉትሌቭ በጠቅላይ አቃቢ ህጓ ጋሊ ባህራብ ሚያራ ላይ ጠንከር ያለ ትችት የሰነዘሩ ሲሆን እርሷና የእርሷ ሰዎች ልክ እንደ ወንጀለኞች ቡድን ማፊያ እየተንቀሳቀሱ ነው ሲሉ ወንጅሏቸዋል። በጥሩታ ላይ ያሉት ዳኛ ኤድና ካፕላን ሃግለር በበኩላቸው ይህ አይነቱ ንግግር ወደ እውነተኛ የአመጽ ድርጊት ሊቀየር እንደሚችል ማስጠንቅቀዋል። በገንዘብ ሚኒስተር ስሞትሪች በጻለል እንዲሁም በይሁዳና ሰማርያ ቀበሎች በሚንቀሳቀሱ ሰፋሪዎችና ድርጅቶች ላይ የፈረንሳይ፣ ብሪታንያና ሌሎች በርካታ ሀገራት የጣሉትን ማዕቀብ እስራኤል አጥብቃ ውድቅ አደረገችም። ከኢየሩሳሌም የእስራኤል የውጭ ጉዳይ ሚኒስተር ባወጣው መግለጫ እርምጃው በፍልስጤማውያን ላይ የሚፈጸመውን ጥቃት ለመዋጋት በሚል ሽፋን የፖለቲካ አቋም በግድ ለመጫን የተደረገ ሙከራ ነው ብሏል። በተጨማሪም ኢየሩሳሌም ይህ አይነቱ ጸረ እስራኤል ፖሊሲ ጸረ ሰሜን አንቲሸሚዩት የይሁዳውያን ጥላቻ የሚያባብስ ብቻ መሆኑንም አስጠንቅቃለች። የአውስትራሊያ፣ የካናዳ፣ የፈረንሳይ፣ የብሪታንያና የኖርዌይ የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ አመፀኛ ሰፋሪዎችን ሙሉ በሙሉ በሚባል ደረጃ ያለመከሰስ መብት ከሕግ ነፃ መሆን እንደሚያገኙና አንዳንድ ጊዜም በእስራኤል የደህንነት ኃይሎች ጥበቃ እንደሚደረግላቸውም ገልጸዋል። አምስቱ አገራት ማስጠንቀቂያ የሰጡት ሲሆን የእስራኤል መንግስት በአመፅ ድርጊቶች ተሳታፊ በሆኑትና አመፅን በሚቀሰቅሱ ላይ በአስቸኳይ እርምጃ ካልወሰደ ተጨማሪ እርምጃዎችን ሊወስዱ እንደሚችሉ አስጠንቅቀዋል። ይህንን የዘገበችው ቀለቀቢያችን ጊሊ ኮይን ናት። የእስራኤል መከላከያ ሰራዊት ጻሃል አንድ የታጠቀ አሸባሪ ከሊባኖስ አዋሳኝ ድንበር ጥሶ ወደ እስራኤል ግዛት ውስጥ የገባም የእስራኤል ተዋጊ ወታደሮችም ገደሉት። በወታደራዊ ኃይላችን ላይ ጉዳት አልደረሰም። ሰራዊቱ ይህን ታጣቂ ሽብር ፈጣሪ እንዴት ድንበር ጥሶ ወደ እስራኤል ግዛት ስለመግባቱም እየመረመረ ነው። ይህ ሽብር ፈጣሪ የተገደለው ከአዋሳኝ ድንበር አጥር አጠገብ ሲሆን ቃል አቀባያችን ካርሜላ ምናሽ እንደዘገበችው ታጣቂው ሽብር ፈጣሪ ወደ እስራኤል ግዛት ሰርጎ የገባ ከቡድኑ ተቋርጦ አሊያም አጥፍቶ ለመጥፋት መጥቷል የሚል ግምት እንዳለ ዘግባለች። የሃይፋ ከተማ ነዋሪ የሆነው እድሜው 44 ዓመት የሆነው ራናን ኦሃና የተባለ ባለፈው ወር በኢራን የደህንነት አካላት ስር በመሆን የደህንነትን ተልኮዎችን አከናውኗል በሚል ጥርጣሬ በቁጥጥር ስር ውሏል። የሻባክ የሀገር ውስጥ መረጃ ድርጅት እና ፖሊስ እንደገለጹት ኦሃና ራሱን እንደ ነጋዴ በማስመሰል ምስጢራዊ የሆኑ ስፍራዎችን ፎቶግራፍ ሲያነሳም የነበረ ሲሆን ለዚህም በዲጂታል ገንዘብ ክፍያ ይከፈለው እንደነበረ ታውቋል። በሚቀጥሉት ቀናት ደግሞ የአቃቢ ሕግ በሱ ላይ የክስ ፋይል ለፍርድ ቤት ያቀርባል። የአየር ጸባይ ሁኔታ ነገ ሮብ እና ከነገ ወዲያ ሐሙስም ተመሳሳይ ለውጥ አይኖርም ይላል። ሲቀጥል ወደ አርብ ከሙቀቱ መጠን ይቀንሳል ተብሎ ይጠበቃል። ወደ ቅዳሜ ሰንበት አካባቢም ለውጥ አይኖረውም ነው ያሉት የአየር ጸባይ ተመራማሪዎቹ። ነገ የአየር ጸባይ የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢ 29 ዲግሪ ሴንቲግሬድ፣ ተላይቭ ከተማና አካባቢ 27፣ ሀይፋ ከተማና አካባቢ 26፣ ቤርሼባ አካባቢ 32፣ በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል። ዜናው እስከዚሁ ነው።

0: የተከበራችሁ አድማጮቻችን፣ ከዚህ በመቀጠል የደህንነት ዘጋቢያችን ባልደረባችን ጥላው መልኬ ጋር ቀጣዩን ወቅታዊ ዘገባ እናቀርባለን። እንግዲህ በዋናነት በሰሜኑ ክፍለ ሀገር በእስራኤልና በሊባኖስ መካከል ያለው ተኩስ ልውውጥ እስካሁን እንዳለ ሆኖ ያለው ተጨባጭ ሁኔታ እንዴት ታያል? ጥላሁን ጤና ይስጥልን።
1: ጤና ይስጥ ለተከበሩት ኢሳያስ፣ ሰላም ለአንተም ለአድማጮችም። እንዴት ነህ?
0: እግዚአብሔር የተመሰገነ ይሁን፣ ደህና ነን። እንግዲህ ያለው መካከለኛው ምስራቅ በዋናነት በደንበሮቻችን እረፍት አልሰጡንም። ሰሜኑ ክፍል ያለው ሂዝቦላ ሽብር ፈጣሪ ድርጅት አሁን ዝም ብሎ አልተቀመጠም። እንዲያውም በዜናም ቀንጨፍ ባለ ሁኔታ እንደተመለከትነው ድንበር አንድ ጦር መሳሪያ ታጣቂ ወደ እስራኤል ግዛት ለመግባት ያደረገው ሙከራ አልተሳካለትም እና ያለው ሁኔታ እንዴት ይታያል?
1: እውነት ነው ይሻየው፣ ይሄ በከፍተኛ ሁኔታ የመከላከያ ኃይሉን ጥያቄ ውስጥ ማለት ጉዳዩን በጥብቅ እየመረመረ ነው። እንዲያውም መጨረሻ ላይም አንዳንድ ኃላፊነት ያላቸው የጦር መኮንኖችን ከስራ ለማግለል የሚል ከወዲሁም እየተነገረም ይታያል። ማለት ከአገልግሎታቸው ምን ማለት ነው? ይህ አንድ ሽብር ፈጣሪ የህዝቡላ ድርጅት ታጣቂ ነው። የእስራኤልን ድንበር አልፎ እንግዲህ ወደ ተመልከት፣ የእስራኤል ጦር ርቀት ባለው ከዛ አልፎ ወደ ደቡብ ሊባኖስ እና አካባቢውን እንግዲህ የእስራኤል ጦር በከፍተኛ ሁኔታ ይገኛል። እነሱን አልፎ እንዴት ወደ አጥር ማለት የቀረው አጥር ዘሎ ወደ ይሁዳውያን ሰፈሮች መግባት ብቻ ነው እና እንዴት እዚህ ደረጃ ሊደርስ ቻለ፣ እንዴት ሳይታይ ቀረ የሚለው ሁኔታ መከላከያ ኃይሉ ራሱን የመረመረ ነው። እንደገና የአካባቢው ነዋሪዎችና የመማክርት ሸንጎ ማለት በአካባቢው የህዝብ አስተዳዳሪዎችን ቁጣቸውንን በጦር ኃይሉም ሆነ በእስራኤል መንግስት ላይ ከፍተኛ ሁኔታ ቁጣም እያደረሱ ነው። እንዴት እዚህ ደረጃ ልንደርስ ቻለን? ባይታይና ሰርጎ ቢገባ ኖሮ በዜጎች ላይ ከፍተኛ ጉዳት ሊያደርስ ይችል ነበር የሚል ከዛ በመነሳት ይህ ሽብር ፈጣሪ በእርግጥ ያው በተወሰደበት እርምጃ ተደምስሷል። ከዛም በኋላ የታጠቀው የጦር መሳሪያም እንደነበር ሽጉጥ እንደነበረው እና ያው ከፍተኛ ጉዳት ሊያደርስ እንደሚችል ይህ ሁኔታ እንግዲህ ሰፋሪዎቹ እዛ አካባቢ ያሉት ይሁዳውያን ፍራቻ ውስጥ ማለት ምን አይነት እምነት ሊኖር ይችላል? ወታደሮቻችን ርቀት እያሉ እነሱን አልፎ እዚህ ደረጃ ደረሰ ማለት ብዙ ማናቃቸው ነገሮች ኖራቸው ማለት ፍራቻ ውስጥ እንዳሉ ነው። ወዲያውኑ ይህ ነገር እንደታወቀም ነዋሪዎቹ እዛ አካባቢ የሚገኙት ይሁዳውያን ሰፋሪዎች

0: መከላከያ ሰራዊታችን ለደህንነት ጥበቃ ቀጠና አቋቁመዋል ተብሏልና ያንን ሁሉ አልፎ ድንበር ጥሶ ወደ እስራኤል ግዛት ለመግባት ታጣቂ አሸባሪ ሞከረና ሲባል ይህን በተመለከተም ወታደራዊ ቃል አቀባያችን እንደዘገበችው ከሆነ ይሄ ከቡድኑ ከሂዝቡላ ተዋጊዎቹ ከቡድኑ ተቋርጦ ወይም ተሳስቶ አሊያም ደግሞ አጥፍቶ ለማጥፋት ሊሆን ይችላል ብላለች። ግን ዛጋ እሱ የሚንትን ያለበት ጦር መሳሪያ ታጥቆ በሚንቀሳቀስበት ቦታ አካባቢ ምድር ውስጥ ምናልባት ዋሻ ይሆን ይሆን? እንዴት
1: ይሻየው ቀድሚያ? አዎ ካርሜላ የመከላከያ ዘጋቢ ማለት ነው የማዳምጥዋለሁ። እሷ ምትለው ሊሆን ይችላል የምትለውን ግምቷ ነው። ምንድን ነው የምትለው? ይሄ እንግዲህ በቡድን ሆነው ነው እነዚህ የህዝቡላ ታጣቂዎች የተለያዩ ቦታዎችን በመያዝ ምድር በላይም ሆነ ከምድር በታች ዋሻዎችን ብዛት ያላቸው ዋሻዎች የእስራኤል መከላከያ ኃይል አሁን እነዚህን ዋሻዎች ነው እንግዲህ በመደምሰስ እና በመፈለግም ላይ ያለው ያንንን ከጥቅም ውጭ ለማድረግ። ምናልባት ከምድሩ እንዳሉ እኮ ይታወቃል ብዛት ያላቸው ዋሻዎች ከታች እንዳሉ። እነዚህ ዋሻዎች ደግሞ ለብዙ ጊዜ መኖር የሚቻልበት ብዛት የጦር መሳሪያዎች የተቀመጡበት እና ከዛም አልፎ ዋናው ዓላማቸው ደግሞ ወደ ይሁዳውያን ሰፈሮች በመግባት ጥቃት መፈጸም እና ከዛም በኋላ እንዴት ራሳቸውን መጠለቅ እንደ መኖሪያ ቤት ማለት ይቻላል። እነዚህን ዋሻዎች አዎ ከታች አሉ። እሷ ግን ግምቷ ምንድን ነው ካርሜላ የምትለው? ምናልባት እነዚህ በቡድን ሆነው በሚሰማሩበት ወቅት ከነበሩት ወታደ ሽብር ፈጣሪዎች ተረስቶ የቀረ ብቻውን የቀረ ሊሆን ይችላል። ሌሎቹ እንግዲህ ከፍራቻ የእስራኤልን ወታደሮች ሲያዩ ከፍራቻ ተመልሰው የማፈግፈግ ሁኔታና የደሙ ልባኖስን በመልቀቅ ወደ ሌላ ቦታ ይሄዳሉ፣ ይደበቃሉ እነዚህ ሽብር ፈጣሪዎች እና ከነዚህ ከነበሩትኝ ተገንጥሎ የቀረ ብቻውንን ምናልባት በእንደዚህ አይነቱ ግምት ይሆናል ላይሆንም እንግዲህ ቆይቶ የመከላከያ ክፍሉ እየመረመረው ከመሆኑ የተነሳ ይህን ውጤቱን እንግዲህ ቆይተን ልናቀው እንችላለን። እንዴት ለምን የምን ሁኔታ? አሁን ግን አንተም እንዳልከው ይሻየው ትልቁ ጥያቄ እንዴት ወታደሮቻችን አልፎ ወታደሮቻችን እኮ እሱ ከተገኘበት አልፎ ስንት ኪሎ ሜትር ነው የሚገኙትኝ በተለያዩ ቦታዎች ማለት ያው ደቡብ ሊባኖስን አካባቢ እና ያን አልፎ እንዴት ሊመጣ ይችላል? እንግዲህ ለምን እንደሚለው ተደብቆ የቆየበት ቦታ ሊኖር ይችላል ወይም ደግሞ እንዳልከው ዋሻ ውስጥ ሆኖ ያው የሚበላውና የሚጠጣው ከዛ አንጻር እንግዲህ ወጥቶ ልሙት ብሎ እንግዲህ ያደረገው ነገር ሊሆን ይችላል አይታወቅም። በእንዴት አይነት ሁኔታ ወደዛ ሊመጣለት ይህም ምርመራ እየተደረገ ነው። ትልቁ ጥያቄ ግን አሁንም ስጋቱ በነዋሪዎቹ ላይ ከፍተኛ ስጋት እንደዚህ ዛሬ አሁን ሁኔታው በአስቸኳይ ማለት ነው እንግዲህ በመከላከያ ኃይላችን እርምጃ ተወስዶ ቢደመሰስም ቢሳካለት ኑሮ እኮ አጥር ዘሎ ከገባ በኋላ በሂዳውያን ሰፈር ማለት ነው መሳሪያም ይዟለኝ ይዞ ነበር። እንግዲህ መሳሪያውን በመተኮስ ማለት ነው ነዋሪዎችን የመግደል ሁኔታ እንግዲህ ይህን በጣም ከፍተኛ የሆነ ጉዳት ሊያደርስ የሚችል ነበር። ስለዚህ መከላከያ ኃይሉ ጉዳዩን እየመረመረው ነው እንዴት ለምን የሚለውን ሁኔታ። በቀጣይም ደግሞ እንደዚህ አይነት ስህተት ከፍተኛ ስህተት ነው የማለት ሁኔታ በመከላከያ ኃይሉ አሁን ራሳቸውን በከፍተኛ ሁኔታ እየተቹ ነው እና ከዛም ለመከላከል ሲባል ከፍተኛ የሆነ ምርምር ይደረጋል። እንዳልኩት ወደፊት የመከላከያ ኃይሉ ይህንን ምርመራ ካጠናቀቀ በኋላ ለዜጎች ማለት ነው በይበልጥ አካባቢው ለሚኖሩ ነዋሪዎችም ማስረዳትና እምነት እንዲኖራቸው ለማድረግም እንግዲህ ያው ከነሱ ጎን መቆም ስላለበት ይህ ምርመራውን በአጭር ጊዜ ውስጥ ይፋ ያደርጋል ብዬ አስባለሁ።
0: ይህ በእንዲህ እንዳለ የመንግስት አመራር ፖለቲካ መሪዎች ልበላቸው አሁን ባለፈው ሳምንት የእስራኤል እና የሊባኖስ ዲፕሎማቶች ዋሽንግተን ላይ የተኩስ አቁም ስምምነት ተፈራርመዋል ተባለ እንጂ ሂዝቦላ ከሊባኖስ ወደ እስራኤል ተኩሱ እንደቀጠለ ስለሆነ አሁን ዛሬ ማለዳ አካባቢ የደረሰን መረጃዎች እንደሚያሳዩት የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ወደ 6 የሚሆኑ የተለያዩ የገጠር መንደሮችን ደበደበ ተባለ። እንዴት ታያለህ የሆነ ይህ ነገር?
1: ይሻየው ያለው ሁኔታውን በሊባኖስ የእስራኤል መንግስት ከሊባኖስ መንግስት ጋር የተኩስ አቁም ብቻ ሳይሆን ወደ ሰላም ድርድር ለመሄድ በይበልጥ በሊባኖስ መንግስት በኩል በከፍተኛ ሁኔታ ፍላጎቱ አለ። እንዲሁም ትናንት የሊባኖሱ ፕሬዚዳንት ጆዜፍ አውን ለውጭ ሀገር ዜና ተጠይቀው ቃለ መጠይቅ ተደርጎላቸው የሰጡት መልስ እኛ የምንፈልገው ሰላም ነው፣ እንዲሁም ከእስራኤል ጋር ሳይውል ሳያድር ወደ ሰላም የሚመስል የለም፣ ጦርነቱ ምን ያደርጋል? በእርግጥ ይላሉ ጆሴፍ አውን እስራኤል ከፈለገች ሊባኖስን በአጭር ጊዜ ውስጥ በቁጥጥር ስር ማድረግ ትችላለች፣ መውረር ትችላለች። ጥያቄው ግን ከዛ በኋላ ምን ማድረግ ትፈልጋለች? የምታገኘው ጥቅም ምንድን ነው? ሲሉ ጆዜፍ አውን እንግዲህ ፍላጎታቸውን ተናግረዋል በግልጽ። ይህን ደግሞ የህዝቡላ ድርጅት እና ኢራን መስማት አይፈልጉም። ምክንያቱም በሊባኖስ በመንግስት በኩል ፍላጎቱ ያለው ወደ ሰላም የመሄድና ከእስራኤል ጋር የሰላም ስምምነት እዛ መድረስ ይፈልጋል። የሊባኖስ ህዝብ

0: ጦርነት መሮት በቃ ዘግነኖታል። ይሄንን ጦርነት የሚባለው መስማት አይፈልግም ነው ጆሴፍ አሁን ወይም የፕሬዝዳንት ፍላጎት። የህዝቡ ላድርጅስ ደግሞ ይሄን ነገር ለማንኮላሸት ያው እንደናንተ እንደተቆምከው አልፎ አልፎ ሲፈልግ ይተኩሳለኝ ወይም ደግሞ ሊባኖስ መንግስት ከእስራኤል ጋር የሚያደርጉትን በአሜሪካ ሽማግሌነት የሚያደርጉትን ድርድር አልቀበለውም እኛ በፍጹም አንቀበለውም እንዲያውም ከኛ ጋር በመሆን ወራሪዋን እስራኤልን ጦሯን እንድታስወጣና በሷ ላይ ጥቃት መፈጸም ሲሉ የህዝቡ ላድርጅስ በኩል ይነገራልና ከዚህ ሽምግልና ውስጥ የሊባኖስ መንግስትና እስራኤል የሚያደርጉት ባሸማጋይ አሜሪካ የህዝቡላ ድርጅት ውስጥ ከለለበት ትርጉም የለውም ማለት ነው። ምናልባት እንግዲህ አሜሪካ ፍላጎቷ ወይም ሌሎች አውሮፓ ሀገሮችም እንዲጃቸው አለበት ይባላል። ሁለቱ ሀገራት በእስራኤልና በሊባኖስ መንግስት መጨረሻ ላይ ወደዛ ሚኬድ ከሆነ የህዝቡላን ድርጅት በኃይል ትጥቁን ማስፈታት የሚፈቅዱ አለ። አሜሪካ ይህን ነገር ስታስብ ለሊባኖስ መንግስት ጦር የአሜሪካ መንግስት ድጋፍ በመስጠት የጦር መሳሪያም ሆነ የገንዘብ እርዳታ በመስጠት እስራኤልም ራሷ እነዚህን የሊባኖስን ጦር ሰራዊት በማሰልጠን አሜሪካም ራሷ አሰለጥናለሁ ያለችበት ሁኔታም አለ። በእንደዚህ አይነት ሁኔታ ኃይል ካገኘ የሊባኖስ ጦር ኃይል ማለት ነው ኃይል ካገኘ ምናልባት የህዝቡላን ድርጅት መጀመሪያ በጸባይ ካልሆነ ደግሞ በኃይል ጥቁን ማስፈታት እንዲችል ሐሳቡ ይሄ ነው። ሌሎቹ ደግሞ ተለቀለ ጉዳዩን የሚመለከቱት ደግሞ በይበልጥ በዚህ በተለያዩ ምርምር የሚያደርጉ ሁኔታውን ከቅርብ የሚከታተሉት እንደገና በህይወት ዘመናቸው በመከላከያ ኃይሉ ደግሞ በትልቅ የስልጣን ማዕረግ የነበሩት ሚሉት ደግሞ የህዝቡላን ድርጅት በኃይል ትጥቁን ማስፈታት አይቻልም ምክንያቱም ይላሉ አሜሪካ እንደምታስበው አሁን የሊባኖስን የጦር ሰራዊት አስታጠቀንና ወደ ህዝቡላ ድርጅት እንዲጋፈጥ የማድረጉ ሁኔታ ይሄ ምንም የሚሳካ ነገር አይደለም። ምክንያቱም ከዚህ የሊባኖስ ጦር ውስጥ 60% የሚሆነው የሺዓ ማህበረሰብ ናቸው። የሺዓ ጎሳ ማለት ማህበረሰብ ማለት ደግሞ የህዝቡላ ድርጅት ደጋፊዎች ናቸው ማለት ነው። እህትና ወንድም ማለት ይቻላል ይሻያው። ስለዚህ ምን አይነት እምነት ቢኖር ነው እነዚህ የሊባኖስን ጦር ሁሉንን አስተጣጥቀ ሁሉን ወደፊት ወደ ግንባር ብትልከው መጨረሻ ላይ ግን የህዝቡላ ድርጅትን መምሰል እንጂ አንድ ጥይት እንኳን መተኮስ ማይፈልጉበት ደረጃ ሊደረስ። ስለዚህ በኃይል የሚባለውን ነገር እንርሳው። ምናልባት በዲፕሎማሲ ግን ማለት የህዝቡል ከተፈለገ እሱን ወደ ውስጥ በማስገባት በተለያዩ ነገሮች መልጣት ይቻላል። እንደውም አንዳንዶቹ የሚያቀርቡት ሐሳብ ይሻያው የህዝብላን ድርጅት ማዳከምና ድርጅቱን እንዲፈረካከስ ማድረግ ከተፈለገ በኢኮኖሚ ጥቅሙ መምጣት ያስፈልጋል ነው። ለዚህ ሲባል ደግሞ እስራኤል ብዛት ያላቸው ጥናቶች አድርጋ ኢኮኖሚውን እንዴት መጉዳት የሚል እቅዱ አላት እኮ። አሁን የአሜሪካ መንግስት ሙሉ በሙሉ ፍቃድ ስለማይሰጥና የፈለገችው እርምጃ እንዳታደርግ አሜሪካ እየከለከለች እንጂ በእስራኤል በኩል የሊባኖስን ድርጅት አቅሙን ለማዳከም በኢኮኖሚ ጥቅሙ ለመምጣት ብዛት ያላቸው ድርጅቶች አሉት ሊባኖስ ውስጥ የገንዘብ ምንጩን ለመዝጋት ከውጭ ሀገር የሚመጡትን እርዳታዎችን ያንን የመዝጋት ሁኔታ ብዙ ብዙ ብዙ ሐሳቦች አሉ። እዛ ላይ ስራ አልተጀመረም። ግን ድርጅቱን ለማንኮታኮት ከተፈለገ በኃይል ሳይሆን በኢኮኖሚ እንምጣበት የሚል ሐሳብ አለ። ለማንኛውም አሜሪካ ሆነች እስራኤል እዚህ ላይ መጠቆም የምፈልገው ይሻየው ምንም እንኳ አሜሪካና የአውሮፓ ሀገራት የሊባኖስ መንግስትን ፍላጎት ይኖር እንጂ በእስራኤል በኩል ይህን ያህል ፍላጎታቸው እንደውም እንዴት ነው እየተለመኑ ነው የሚባልበት ሁኔታ ማለት እስራኤል 100% የገባችበት ሁኔታ ፍላጎቱ ይኖራታል አንድ ቀን ከሊባኖስ ጋር የሰላም ስምምነት ግን የህዝቡላን ድርጅት ካላጠፋው ያንን መስሎ አይታየ ማለት ሁኔታና ይህን ያህል ሙሉ በሙሉ ያለመግባት ሁኔታ አለ። ለማንኛውም አሜሪካ ትፈልጋለች፣ ሊባኖስ ትፈልጋለች፣ ሌሎች አውሮፓ ሀገሮች እንደ ፈረንሳይም በህዝቡላ ድርጅት በኩል ግን ያለ ሁኔታ ተቃውሞ እስካለ ድረስ ኢራን ከጀርባ ሆና እሷም ደግሞ መሆን የለበትም ስለምትል እኔ እንጃ ጊዜ ሊወስድ ይችላል። ምናልባት በዲፕሎማሲ መልኩ ግን መፍትሄ ሊመጣ እንግዲህ ይችላል የሚል ሁኔታ እምነቱ ይኖረኛል።
1: ይህ በእንዲህ እንዳለ የኢራንና የአሜሪካ የተኩስ አቁም ስምምነታቸው የጸና ሆነ ወይ? እንግዲህ ባለፉት አንድ ቀንና ሌሊት ኢራን ወደ 30 የሚሆኑ የረዥም ርቀት ዝግዛግ ሚሳኤሎች ወደ ሀገራችን ወነጨፈችና ሁሎችም ሚሳኤሎቹ በአየር ላይ እንዳሉ መክነዋል፣ ከሽፈዋል። አሁን የተኩስ አቁም ይሁን የሚብላ ጥሪ ያቀረበችው ኢራን ይባላል የተባለ። አሁን ግን ይሄ እንዴት ነው? በዋናነት እንግዲህ የአሜሪካና የኢራን የተኩስ አቁም ስምምነትና ድርድራቸው እንደው ባጭሩ
0: ኤውሊሻየው ይሄም ያው ከዚህ ወታደሩ ነው ቀደም ከተከስኩት ጋር አሁን እዚህ ላይም እስራኤል በኢራን ይሄን ድጋሚ ጦርነት ውስጥ የመግባትና የጀመረችውን ስራ ለመጨረስ ከፍተኛውን ፍላጎት አላት። ምክንያቱም ይሄንን ቀን የማራዘሙ ሁኔታ ከዛም አልፎ የአሜሪካ መንግስት ከኢራን ጋር የሚደርሱት የተኩስ አቁም ስምምነትና ዘላቂ ሰላም በመጨረሻም ወደዛ ነው እንግዲህ ሐሳቡ የተረጋጋ ለመሆን ይሄ ነገር እስራኤል እንደማይጠቅማትና ለሷ ጥሩ እንደማይሆን አስቀድማ ታውቃለች። እንዲሁም ዶናልድ ትራምፕ እና ሲጠየቁ ምን አሉ? እስከ ሁለት ሳምንት በሁለት ሳምንት ውስጥ በጣም ያልተጠበቀና ወደ ጥሩ ቀጠና ወደ ጥሩ ሰላም የመድ ሁኔታ ከኢራን ጋር ወደ ስምምነት እንደርሳለን በዚህ ደግሞ እምነት አለኝ ሲሉ ተናገሩ። ግብጻቸው ተናገሩት ነገር ተግባራዊ ይሆናል ማለት ሳይሆን ግን ከተናገሩት እንግዲህ የሚያቁት ነገር ይኖራል ማለት ነው። ዛሬ ደግሞ ምክትል ፕሬዝዳንቱ ያሉትኝ ምናልባት ይላሉ አሜሪካ ከኢራን ጋር በመደረሰው የተኩስ አቁም ስምምነት እስራኤል ላትወደው ትችላለች ላትቀበለው ትችላለች ማለት ሁኔታ አለ። ተመልከት እንግዲህ ገና ውስጥ ለውስጥ ምስራፍ ራ ቢኖርም ግን ከወዲሁ እስራኤል ይሄን ነገር ልትቀበለው እንደማትል ምን ማለት ፈልጌ ነው? አሜሪካ ጦርነቱ ወደ ጦርነት እንዲገባ ፍላጎቱ የላትም። ሁለቱ በተኩስ አቁም ስምምነት በይበልጥ ደግሞ አሁን አሜሪካ ካለችበት ተጨባጭ ሁኔታ ጋር የፊታችን ሐሙስ ማለት ነው ከነገ በኋላ ሞንዲያል የዓለም አቀፍ የስፖርት ውድድር በቢሊዮን የሚቆጠሩ ዜጎች የሚጠብቁት በጉጉት ይሄን የስፖርት ውድድር በጦርነት ምክንያት እንዲጨናጎል ፍላጎት የላቸውም አሜሪካ። ሌላው አሜሪካ በቀጣይ 250ኛ የህፃነት ቀኗን ታከብራለች። ዶናልድ ትራምፕ የሚቀጥለው ሳምንት ልደታቸው 80ኛ ዓመት ይከበራል። ብዛት ያላቸው ስነ ስርዓቶች አሉ በአሜሪካ። እንደገና ከዚህ በላይ ደግሞ የአሜሪካ ህዝብ ይህን ጦርነት በፍጹም አይፈልግም። ስለዚህ እነዚህ ነገሮች ተደምረው ትራምፕ ወጥመድ ውስጥ ስለገቡ ጊዜው ለሳቸው ስላልተመቸ የሚፈልጉት ምንድነው? የተኩስ አቁም። የሚገርም ይሻያው ትናንት አሁን ያልከው በአንድ ቀን ጦር ማለት ያው እስራኤል በቤሩት በወሰደችው እርምጃ በሊባኖስ ኢራን ስትዝት የነበረው እኛ ጣልቃ እንገባለን እስራኤል እርምጃ ከወሰደች ወደ ቤሩት እኛም ባለችው ቃል እንደገባችው ያው ወደ እስራኤል ወደ 30 የሚቆጠሩ ባሊስቲክ ሚሳይሎችን የላከችበት ሁኔታ አለ። እስራኤልም አጸፋው እርምጃ ወስዳለች። ከዛ በኋላ ትናንት ጧት ላይ ማለት ነው ወደ ተኩስ ስምምነቱ ማቆም ስምምነት ከመደረሱ በፊት የእስራኤል ጦር አውሮፕላኖች መንገድ ላይ ከመጀመራቸው በፊት ማለት ነው ወደ ኢራን ድጋሜ ጥቃት ለመፈጸም ወደ ኢራን ከመብራቸው በፊት ከአሜሪካ በመጣ ትዕዛዝ እንዳይንቀሳቀሱ ተደርጓል። ምን ማለት ፈልጌ ነው? አራጌ ፈጣሪዋ ኢራን ይቅርታ አሜሪካ ነች። አሜሪካ አቁሙ ስትል እናቆማለን፣ አሜሪካ ደግሞ የተወሰነ ሳይበዛ የተወሰነ እርምጃ አድርጉ ስትልም እናደርጋለን። ስለዚህ ያለው ሁኔታ አሁንም ኢራን አሜሪካ የሚያደርጉት ድርድር ነው። ወደ ቀጣይ በምን አይነት የተኩስ አቁም ስምምነት ወይም ዘላቂ ቴክኖ ሰላም እንኳን ባለለው ሁኔታውን ለማረጋጋት ዶናልድ ትራምፕ ምን ይፈልጋሉ? ከሳቸው ውጭ ማንም የሚያቅ የለም። እስራኤል ግን ፍላጎቷ አሁንም ቢሆን እንዲያውም ከተቻለ አሜሪካንም አሳምና ካሁን በፊት ባደረገው የ40 ቀን ቀናት ጦርነት በጥምር ኃይል እንደተደረገው ማለት ነው የቀረውን ነገር የመፈጸም የመጨረስ ሁኔታ የእስራኤል ህልም ነው። ሳስበው ግን ይሄንም ትንሽ ጊዜ ሊወስድ ይችላል ብዬ አስባለሁ። ምክንያቱም እስራኤልም ትፈልግም የአሜሪካ መንግስት ግን ለጊዜው የሚፈልገው መረጋጋትን እና ከግል ጥቅሙ ጋር በተያያዘ የኢኮኖሚ ጥቅም አለበት። ከዚህ እነዚህ ነገሮች ተደምረው አሜሪካ የምትፈልገው በአሁኑ ሰዓት መረጋጋትን ነው። እኛ እጃችን ታስሯል ማለት ይቻላል። ይቻላል
1: የደህንነታችን ተጨባጭ ሁኔታ ዘጋቢያችን ጥላው መልኬ ለሰጠው ወቅታዊ ዘገባ እናመሰግናለን።
0: አመሰግናለሁ።
1: መልካም ምሽት።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬ ባህልና ኪነጥበብ ፕሮግራም ካህን ከተሰኘው ድርጅት ወይም አሙታ ሊቀመንበር አቶ አዛሪያ ፍትጉ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን አቶ አዛሪያ እንደምን አለ?
1: ጤና ይስጥልኝ ሰጠኝ አድማጮች እንደምናችሁ?
0: እኛ ደህና ነን። እንግዲህ አንተን ለማናገር የፈለግነው ካህን የተሰኘ ድርጅት አሙታ አለ። የተለያዩ እንቅስቃሴዎችን ያደርጋል። ብዙ ጊዜው ነው። እስኪ መቼ ነው የተቋቋመ? ለምንድን ነው የተቋቋመ?
1: ይሄ አሙታት ካህን የሚባለው ድርጅት ያቋቋምነው ባለፈው እንግዲህ 5 ዓመት እየሆነ ነው። ይህን ያቋቋምነው በእውነት የእኛን ባህል የእኛ ታሪክ በጣም ልጆች ወይ አገሩ ህዝቡ ስለማያውቀው በጣም ቅር ስላለና እነዚያን ያሉንን ጥበቦች ያሉንን ታሪኮች ለማስተማር ለእኛው ህብረተሰብ ብቻ ሳይሆን ለእስራኤል ህብረተሰብ ለሁሉ ለማስተማር ብለን አቋቋም ነው ይህን ድርጅት። ደግሞ ካህን ያልነው ደግሞ በእውነት አባታችን ነፍሱን ይማረው ቄስ ብርሃኑ ፍትጉ ይባላል። በእውነት የኛ ታሪክ የኛ ባህል የኛ ህግ በጣም በጣም አጥብቆ ሲያስተምረን ነበር። አሁን ነፍሱን ይማረው ከዚህ ዓለም ተለየ በኋላ እንዴት አድርገን ነው የእሱን ፍላጎት ለህዝቡ የምናካፍለው፣ የእሱን መንገድ እንዴት አድርገን ነው የምንቀጥል ብለን አሁን በዚያ የተነሳ አሙታውንም ካህን አለው ካህን ስለነበረ ከዛ ጀምረን የሆነ የተለያዩ ፕሮግራሞች እናካሄዳለን።
0: ጥሩ ነው። እንግዲህ የበለጠ ትኩረት የሚያደርገው በይሁዳውያን ትምህርትና ባህል ዘርፍ ነው እንዳየሁት ከላክልኝ መረጃም የተመለከትኩትና እንግዲህ ከተቋቋመ ወደ 5 ዓመቱ ነው እንደገለጽከው። በ2021 ዓ.ም ነው ያቋቋማችሁት አይደለም?
1: አዎ።
0: እስካሁን ምን ሰራችሁ?
1: እዚህ አሙታው በፊት የግል ድርጅት አቋቁሚያ ህብረት አቂያስ ይባላል። በዚያ ብዙ 8 ዓመት የሚሆን አካሄደን ነበረ። ለምን ያንን ታየው በኋላ ራሴ በግል ድርጅት ታካሄድኩት ብዙ ቦታ ደርሰን ብዙ ሰዎች በጣም ደስ ስላላቸው ጥቅሙን ስላየነ አሁን የተለያዩ ጓደኞች ይህን ለግል ማድረግ የለብህም ይህን አስፋፍተህ አሙታ ድርጅት የመንግስት የሚያውቀው ድርጅት አቋቁመን በአንድ ላይ ይህን ማስፋት አለብን ስላሉ ይህን ድርጅት አሙታት ካህን አቋቋም ነው። አሁን በጠየቀው ጥያቃ በእውነት የኛ ትልቁ ዓላማችን እንዴት አድርገን ነው የእኛን ታሪክ የእኛን ባህል አንደኛ ለልጆች ለእኛ ከዛ በፊትም ለእኛ ለራሳችን እንዴት አድርገን ነው የምናጠናው? ለምን ታሪካችን ተረሳነ? ታሪካችን ካላወቅነ እንግዲህ ምንም የለን ማለት ነው። እኛ እዚህ ሀገር ያመጣነ ባህላችን ታሪካችን ነው። ይሄን መርሳት የለብንም። ብዙ ነገር እዚህ ሀገር እንተማራለን እንወስዳለን። ግን የእኛን ባህል የእኛን ታሪክ በጣም በጣም ተረስቶ ነው ያለ። በልጆችን ብንሄድ ልጆቹ ብዙ ነገር ያፍራሉ በእኛ ባህል በእኛ ታሪክ። ስለዚህ ይህን ነገር እንዴት አድርገን ነው የሚያስኮራ የምናደርገው ብለን ይህን ነው የተነሳነ። በዚያ ቀጥለን ብዙ ነገር አድርገናል። አንዱ ነገር የጀመርነው ብዙ ቤት ጎጆ እነዚያን በ11 የሚሆኑ አገር ሰርተን እነዚያ ቤቶች ምሳሌ ሆነው እንኳን የኛው ሰው የፈረንጆች ሁሉ እየመጡ ያንን እየማረጉ በጭቃ የኛን ታሪክ እየሰሙ ያን ቦታ ተጨረሰ በኋላ ምሳሌ ሆኖ ብዙ ተማሪዎች እንኳን የዚህ ሀገር የውጭ ሀገር እየመጣ ከዚያ ፎቶ እየተነሳ ያንን ታሪክ እየተማረ ይሄዳለኝ። ይሄ ባለፈውም በኢየሩሳሌም ጨርሰን አፊሎ ሮሻ መምሻላው በሙታኖቹ በሱዳን በመጡት ቴክስ ነበረ። በዚያ ላይ የኢየሩሳሌም የተሰራውንም እሱ ራሱ ቲኬት አንስቶታለኝ። ለምን ይህ ምሳሌ ትልቅ ነገር ነው። ከምን እንደነበርነ ከዚያት ነው ስንኖር የነበር ያንን በእውነትራ 2 የሚሆኑ በእያገሩ ሰንተን። ቀጥለን ደግሞ ብዙ ጥበቦች አሉ። ምሳሌ ሸማቃ ወይም ሸማቃ የተነሱ ወይም ጥልፍ ቢሆን 900 የሚሆን እንዝርት አዘጋጅተን ያንን እንዝርት ሁላ በየትምህርት ቤቱ እየሄድነ ልጆችን እየቀሰቀስነ በጥበብ ቀስ አድርገን እያስረዳነ በጣም ነው ደስ የሚላቸው።
0: አይቻለሁ የላክልኝን ቪዲዮ እንደሚያመለክተው ልጆች ፈትል እየፈተሉ ባህላችን ትልልቆችም ቢሆን በጣም ደስ በሚል መልኩ ነው። አሁን እንቅስቃሴያችሁ በጣም ጥሩ ነው። ጥበባችን ባህላችን ለማሳየት የምታደርጉት ጥረት የሚደነቅ ነው እና በዚህም ሽልማት እንደተቀበላችሁ ነው የነገርከኝ።
1: አዎ ባለፈው እንግዲህ ህጥሻና ወይም ግማሻመት ያለፈ ነው ነሲያ መዲና በዚህ ተነሳ ስጦታ ተቀበለናለኝ ፕራሶ ጥሩ ነው ለመታወቅ ነገር ግን በጣም እኛ ደስ የሚለና ተብዙ ልጆች ለመድረስ ከዚያ በለጠ ደግሞ ብዙ የኛ ሽማግሎች የተለያዩ መዋደውን አለ የኛ ሽማግሎች የሚውሉበት በዚያ እየሄነ የኛን ጥበብ ስናሳያቸው በሆን እኛ እናስተምራቸውም ያውቃሉ ግን የተለያዩን እንዝርቱን ሸማቃውን አምተን እዛ ዘርግተን ይህን እስቲ አሳዩነ ስንላቸው ራሳቸው በጣም እየተደሰቱ በእንዝርቱም በሸማቃውም እየሰሩ ይውላሉ። ከዚህ በብዙ ቦታ ነው የደረስና በስተጽፋት ድረስ ደርሰናል ስለ ኸይፋ ድረስ ፓርደስ ኸና በየቦታው ደርሰናል። ይሄ አንደኛ የኛን ሽማግሎች የሚያንጠናና ነው ትልቅ ነገር አላችሁ ትልቅ ዕውቀት አላችሁ ትልቅ ጥበብ አላችሁ እንዲያውም ይሄ ከመጽሐፍ ቅዱስ ይጠቅሰዋል መጽሐፍ ቅዱስ የልብ ጥበብ ይለዋል ፍትሉን ፍትሉን የልብ ጥበብ ይለዋል ከመጽሐፍ ቅዱስ ኦሪት ዘጸአት ማለት ይሄ ዝም ብሎ ዕውቀት አይደለም ጥበብ ያለው ትልቅ ነገር ነው ስለዚህ ይሄን አባቶቻችን እናቶቻችን መርሳት የለባቸውም ይሄን ያሳዩ ለልጆቻቸው ለህብረተሰብ ማሳየት አለ ለምን ዕውቀትህን ሸሽገህ ታያስክ ማንም አያውቀልህም ግን ይሄን ስናሳያቸው ይሄን ስናስተምር ልጆችን በጣም ነው የሚገረሙ በጣም ነው የሚያከብሩ ማክበር ትልቅ ነገር ነው።
0: ፈረንጆችን ሁሉ ነው የምታስተምሩት?
1: አዎ አሁን ፈረንጆች ወይም ኢትዮጵያዎች የተወለዱት ልብስ ከምን እንደሚመጣ ያውቁም ከሱቅ መግዛታቸውን እንጂ ልብስ ከምድር አድጎ ጥጥ በጥጥ አድጎ ያንን ጥጥ ወስደው ፈትለው በዚያ ልብስ እንደሚያዘጋጁ ይህን ሁላ ያውቁም ይህን ሁላ ስናስተምራቸው በጣም ይደነቃሉ በጣም ደስ ይላቸዋል። ይህን እኛ መርሳት የለብንም። ትልቁ ነገር ደግሞ አላማችን በዚህ በቅራዝጋት አሁን እየተዘጋጀነ ነው እንዴት አድርገን ነው ወፍጮ ሆነ ወይም ምጎጫ ወይም የብረት ስራት እናቶች አባቶቻችን እንዴት ሲሰሩ እንደነበር ብረት የተለያዩ ነገሮች የጭቃ ነገሮች ስራ እነዚያን ሁላ የሆነ መርካዝ ኢትዮጵያ ይባላል ከዚህ ክራትጋታ አሁን እየተዘጋጀነ ነው ይሄ ቦታ ብዙ ሰዎች ያመጣነ የኛን ጥበብ ለማሳየትና ለማስተመር ነው ትልቁ አላማችን።
0: በጣም ጥሩ ነው እንግስቃሴያችሁ። እንግዲህ የላክልን መረጃ እንደሚያመለክተው በየአመቱ እስከ 20000 የሚሆኑ ሰዎች በዚህ እንግስቃሴ ያደርጋሉ ይጎበኛሉ የተለያዩ ዝግጅቶችም ታደርጋላችሁ ከዚህ ውስጥ ደግሞ ወደ 12000 ልጆች ናቸው።
1: አዎ
0: እንዴት ነው በየአገሩ ስለምትንቀሳቀሱ ብዙ ሰው ኃይል አሰማርታችሁ ስለምትሰሩ ነው ይሄን ያክል ባህላችን ጥበባችን ለማሳወቅ ብዙ ቁጥር ነው የገለጽክልን?
1: አዎ አንደኛ በምስራድ አኺኑህ ፍቃድ ተቀበለናል ቶክኒዮት ጌፈን ይባላል ቶክኒዮት ጌፈን ፍቃድ ተቀበል ከፈለከው በትምህርት ቤት ገብተህ ማስተማር ትችላለህ ይሄን ፍቃድ ተቀበለናል። ሁለተኛ ደግሞ በእውነት ብዙ ሽቡክ ፒርሱም እናስተዋውቃለን በኢንተርኔት ሆነ በየተለያዩ ጣቢያዎች እናሰራጫለን ምን እንደምናደርግ ለሁሉ ተማሪ አስተማሪ ወይም ናይል የሆኑትን ቁጥራቸውን እየወሰነ በዋትሳፕ የላክነ እናሳያቸዋለን ያንን ሲያዩ በጣም ይገረማሉ ተገርመው ኑኸኛ ኑ ግኛ ይላሉ። ስለዚህ እኛም ይህን አላማ ማሰፋፋት ነው ትልቁ ነገር የምናደርገው። መንግስት በእውነት ይህን ነገር ወስዶ አስፋፍቶ ቢረዳ የትልቅ የበለጠ ይሆን ነበር ግን ይሄ የኛ በትንሽ ድርጅት በግል ድርጅት ነው የምናደርገው። እኔ ማምነው መንግስት ይህን ነገር አውቆ ይህን የበለጠ አድርጎ አስፋፍቶ በየትምህርቱ ቤቱ እንዲሰራጭ ይህ ነው ትልቁ አላማችን። እኛ ብቻ ሳይሆን መንግስቱ ራሱ ይህን ወስዶ ይህን እንዲታወቅልን ነው አሳባችን። ይሄ ለኛ ኩራት ነው ለልጆቻችን የኛው ችግር የኛ ልጆች ኩራት አይሰማቸውም እፍረት ይስማቸዋል ሁልጊዜ ለምንድነው ስለማያውቁ ነው ታወቁ ግን በራሳቸው ይኮራሉ ድፍረት ይኖራቸዋል ዛሊያ ትምርቱም ይጥሩ አርጎ ይገባቸዋል ለምን ከፈረንጆቹ ጉላ ኩልናቸው እነሱ ያንሱም እንዲያውም የኛ ጥበብ የልበለጠ ነው አሁን ዶክተር አሁን ይሄን እንዝርቱን ወስደህ ጥቂት አርግ ብትለው አያውቅም ግን የኛ አባቶች እናቶች ያላቸው ጥበብ ትልቅ ነገር ነው ባይናገሩም ባያስረዱም ይሄ ያላቸው ነገር ነው ይሄን ማስተዋወቅ አለብን
0: በጣም ጥሩ ነገር ነው ቀጥሉበት አሁን ሁለት ነገሮችን ለይተህ እንድትገልጽልን እፈልጋለሁ ለትልልቅ ሰዎች የምታደርጉት ምንድነው ለልጆች የምታደርጉት ምንድነው
1: እንዳልኩ ለሽማግሎች በመዋዶን ባለ በያገሩ ነው በክራት ጋር ሳይሆን በያገሩ ነው ምንሄድ መዋዶን ታሉበት ሽማግሎች ይገህነ የተለያዩ ስራዎች ጥበቦች እናካሄዳለን አሁን ባለፈው ያየኸው ስረት በዚህ በክራት ጋር ባለፈው ሰኞ ነው የጀመርና በእውነት እንዝርት ወስደን ሸማቃውን ወስደን ትንሰጣቸው በጣም ነው የተደነቁ በጣም ነው የተደሰቱ እንዲያውም ወዲያው እኛ ይሄን እነሱ ያስተምሩናል ግን እቃውን መሳሪያውን ስናቀርብላቸው ይሄ ነው ትልቁ ነገር በጣም ነው እንትን ያለው ይሄን ደግሞ በየቦታው ነው የምናካሄድ በጽፋት ሄደን ነበር በሃይፋ ሄደን ነበር በክሪያት ኤክሮን ፓርደስ ካና በያገሩ ሄደን ነበር ይሄ ለሽማግሎች ሌሎችም አሉ ምሳሌ የሸህላ ስራ ሌሎችም አሉ ግን ዋናው ነገር ይሄ የሸማቃና የጥልፍ ነገሮች ሁላ እናካሄዳለን ደግሞ አታክልቶች ደግሞ ሃክላውት ኪላት ይባላል የግብርና አታክልቶች እነሱንም እናካሄዳለን በየቦታው በየጊዜው የሚተከሉትን እኛ እናመጣላቸዋለን እነሱ እየሰሩ በጣም ትልቅ ጥቅም ነው የሚያገኙት ጥቅሙ ብቻ ሳይሆን ለጤና ደግሞ መስራቱ ይሄንን በየቦታው እናዘጋጃለን እናካሄዳለን ለልጆች ደግሞ በአንደኛ ዋናው አላማው እንዲኮሩ ኩራት እንዲሰማቸው ይሄን ጥሩ አድርገን እናስተምራቸዋለን አፍሎ አማረኛ እናስተምራቸዋለን ግዝም እናስተምራቸዋለን ባለፈው 60 ልጆች ነው እዚህ ይትባረክ እግዚአብሔር አምላክ እስራኤል የሚባለውን ጨርሰው ቱዳይ ተቀበሉ ለምን እንደው ይሄ ሲያውቁ ተናታ አባታቸው ጋርም ንግግር አለ ለምን ሄደው ሲባረኩላቸው ልጆቹ ሚቶቹ አባቶቹ በጣም ነው ደስ የሚላቸው
0: በጣም
1: ስለዚህ ይሄንም እናካሄዳለን ሁለት ክቡጽ አለ አማርኛ በጣም አድርገው የሚያነቡ እየተማሩ ነው ጎበዞች አስተማሪዎች አሉና እዚያ ረጊቱ ከበደ የምትባል በጣም አዋቂ ብዙ አመት ያስተማረሽ እሷ በሳምንት ታስተምራለሽ ሌሎችም አሉ ግን ይሄ ለልጆች ትልቅ ጥቅም ይመስላል እነዚህ ትምህርቶች ሁሉ ትልቅ ጥቅም ስለሆኑ ልጆችን እናስተምራለን እናካሄዳለን
0: በጣም ጥሩ ነው እንግዲህ እንደው የቡናውን ስርዓትም ሆነ የቅርጻ ቅርጽ ስራውንም ብዙ ነገር ተታ ይሄን ኢትዮጵያውያን ባህልን ኪነጥበብን ነው የምታስተምሯቸው ይበለጠ ትኩረት የምታደርጉ ወደፊት እንግዲህ ወደ ልጆች ነው እንደማየው
1: አዎ ይበልጡ በእውነት ለሚመጣው ትውልድ ጥሩ ነው ከዚህ ሀገር እንዲካሄዱ ተሁሉ ጥቃት እንዳይሰማቸው እፍረት እንዳይሰማቸው ዋናው ትልቁ ነገር ልጆቻችን ናቸው ልጆቻችን ጥሩ ነው ታወቁ ከኛ የበለጠ አርገው ደግሞ ያንን ይህን ትምህርት ይህን ጥበብ በየቦታው ያስተምራሉ እነሱ ግን ይህን እነሱን ቢያውቁ እነሱ ኩራት እንዲሰማቸው ዋናው ነገር ይሄ ነው ለምን ሌላውን ትምህርት በየቦታው ይተማሩታል ከትምህርት ቤት ይተማሩታል ግን እነዚህን የተለያዩ ትምህርቶች የኛን ታሪክ የኛን ባህል የሚነኩ ትምህርቶች ይሄን ህምን ቦታ አያገኙአቸውም ስለዚህ ይሄን እኛ ስራ ብለን ይዘን በየቦታው እየሄድን እናስተምራለን
0: በጣም ጥሩ ነው አቶ አዛሪያ ቀጥሉበት እንግዲህ መምራንንም ወደፊት እናናግራለን ልጆችንም ከቻልን ደግሞ ስታስተምሩ መጥተን ለመመልከት ጥረት እናረጋለን ማጠቃለያ የምታስተላልፈው መልእክት ካለ
1: ለመጨረሻ ምለው በእውነት እኛ ለኛ ለአባቶች ለናቶች ምለው ይሄ ትልቁ ስራ የኛ ነው ፈረንጆቹን አርጉን ልነሳንል እኛ በየቦታው እናንተም ታውቁታላችሁ በትምርት እየሄዳችሁ ይሄን ነገር አስተምሯችሁ ማለት እኛ ራሳችን ማስተማር ቀስ ይያለ በጥበብ ነው ደሞ ቀስ አርገን በብላት ነው እንጂ በግድ ዛሬ ተማር ብንላቸው አይተማሩትም ስለዚህ እኛ ይሄ የኛ ስራ ነው እኛ አላፊነት ነው የኛን ጥበብ እንዳይረሳ የኛ ታሪክ እንዳይረሳ ከትምርት ቤቱ እየሄድነ ለምን ይሄን ነገር አታስተምሩ ይሄ ኮል ለልጆቻችን ጥቅም ነው ለልጆቻችን የሚያጥናና ድፍረት የሚሰጥ ነገር ነው። ስለዚህ ይሄን አስተምሯቸው ብለን እኛ ታልጠየቅነ እኛ ታልተናገርነ እነሱ ማያውቁም። አሁን ባለፈው ራማስ ጋን ሄደን ነበር። አሁን እዚያው ትምህርት ቤት ያሉት ሁሉ ፈረንጅ ነው። ግን አንዲት አበሻ ሀዝ ያለሽ የምታስተምር ይሄን በፌስቡክ አይታ ምናረገውን ሄዳ ተምናይሉ ይሄን ሰውዬ ማጥራልነ እነዚህን ድርጅት ጥራና ለሁሉ ያስተምሩ ብላ ሄዳተን ነገረሽው። ወዲያው ደውሎ ጠራና ሄድና እንዲያውም ያው እንግዲህ 3 አመት ነው ቀጥለን ከዚያ ቦታ ምንሄድ ለምን ጥቅሙን ይስራወቁበት ከዚያ በፊት አላወቁም። ስለዚህ እኔ የምለው እናቶች ለአባቶች ለትምህርት ልጆቻችን የሚተማሩት እየሄነ ይሄን ጥሩ ይሄን ነገር ያስፈልጋል ለልጆቻችን ብለን ብንነጋገር ትልቅ ነገር ነው። መጀመሪያ ምንጠቅም ልጆቻችን ነው።
0: ልክ ነው። እንግዲህ የኢትዮጵያ ወዳያን ልጆች ባህላቸውን ቋንቋቸውን እንዲሁም ደግሞ ኪነጥበባቸውንና ሌሎች ያሉ ነገሮችን ይዘናቸው የመጣናቸውን መልካም ነገሮች እንዲማሩ የምታደርጉት ጥረት የሚደነቅ ነው። ቀጥሉበት ነው ምንል። አቶ አዛሬ ያፍትጉ ዛሬ ለመጀመሪያ ጊዜ ቃለ ምልልስ አረግን እንጂ ለወደፊት የምትሰሩትን በስፋት እንመለከታለን። ዛሬው በዚህ እናብቃ። በጣም ነው እናመሰግን። ሰላም ሁንልን።
1: በጣም አመሰግናለሁ። ሰላም
0: እኛም እናመሰግናለን። የተከበራችሁ አድማጮቻችን ለዛሬ ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። በዚህ ፕሮግራም እንግዳ ለመሆን የምትፈልጉ የተለያዩ የኪነ ጥበብ የስነ ጥበብ ችሎታ ያላችሁ ሰዎች በማንኛውም በጽሁፍም ሆነ በቅርጻ ቅርጽ በተለያዩ ነገሮች የተሰማራችሁ እንግዳ መሆን ትችላላችሁ። ስላዳመጣችሁ እናመሰግናለን። ሳምንት ሌላ ፕሮግራም ይዘን እንቀርባለን። እስከ ሳምንት ቸርን ሰንብት።

0: የተከበራቸው አድማጮቻችን ከዚህ በመቀጠል ባለን ጊዜ ደግሞ የፔታቲክባ መዘጋጃ ቤት ከንቲባ አማካሪና የአስተዳደር ሸንጎ የትምህርት ክፍል ኮሚቴ አባል ከሆኑ ከአቶ ናዳብ ጠለለ ጋር ቃለ ምልልስ እናካሄዳለንና በዋናነት እንግዲህ የወጣቱን ትውልድ የስነ ምግባር በተመለከተም እና ባለውን ሁኔታ እንዴት ነው? ይህን በተመለከተ ደግሞ አዳዲስ ስብሰባ ልዩ ስብሰባ እንደሚሆን ነው አስቀድመን የሰማንና ይህን በተመለከተም አቶ ናዳብ ጠለለ ጤና ይስጥልኝ፣ እንደምን አመሸ?
1: እንደምን አለህ አቶ ሻያው ደጉ? እንደምን አለህ ልኝ?
0: እግዚአብሔር የተመሰገነ ይሁን፣ ደህና ነኝ። እሶ አማርኛ እሶ በእሶ የአክብሮት እሶ እየተባለ ይህን ብራይስጥ በእሶታ ጀምረን እንግዲህ አንተ ማለታችን ስለሆነ
1: ስለሚቻል አንተ ነው የሚሻል።
0: አይ ወጣት ነህ ባልሳሳት፣
1: መካከለኛ ነኝ።
0: አቶ ናዳብ ጠለለ እንግዲህ ወጣቱ ትውልድ የጸባይ ብልሹነት ያለውን አምባጓሮ ግጭት፣ ግድያ ለሁሉም ለመላ ሀገሪቱም የሚያሳስብ ሁኔታ ሆነና በዋናነት በፔታቲክባ የተፈጸመው ግድያ ሁሉን ማሳዝኗል በጣምና አሁን ይህን በተመለከተን በነገ ዕለት አንድ ትልቅ ስብሰባ ይደረጋል በከተማችሁ። ስለዚህ ሁኔታ ይግለጽልን።
1: አዎ እንግዲህ በጣም አመሰግናለሁ በመጀመሪያ ደረጃ ለእናንተ ለሬዲዮ ለአማርኛ አብያ አስተላላፊዎች በሙሉ ከፍ ያለ ምስጋና ይገባል። እንዲሁም ለሀገራችን ሰላምና ጤና ይስጠን እላለሁ። ግን እዚያ በመቀጠል አዎ እንዳልከው ዘርዝረኸዋል ነገሩን። በእርግጥ ያለውን ፕሮግራም ነገ በአስር ቀን በስድስተኛው ወር 2026 ዓ.ም ከምሽቱ በ6:30 እንግዲህ ወደ 7 የሚሆኑ ባለሙያዎች በተለያዩ ተግባር ያሉ በከተማይቱ ውስጥ በተለይ ወጣቱን ክፍል የሚመለከት ነው። እንግዲህ ስብሰባውም የሚመራው በጠበቃ አማካይነት ነው። ጠበቃ የከተማችን ነዋሪ ነው። እሱ አማካይነት እንግዲህ ያሉትን ባለሙያዎችን በሙሉ ተጠርተዋል። ወላጆችም ማለት ነው፣ ጋም ወላጆችም ጭምርት። ዋናው ቁም ነገሩ ለወላጆች ለማስተላለፍ ነው። ከዚያም እንግዲህ ያው ጠበቃው ይያለው እዚያ ከንቲባው ይመጣል። የፖሊስ ክፍል አለ፣ የከተማው የደህንነት ክፍል አሉ፣ የወጣቶች ተንከባካቢና ተቆጣጣሪ ረካዛ ነዋሪ የሚባል ክፍል አለ። ከዚያም ደግሞ ሽሩት ሚፍካን ይባል አለ፣ ልጆች አንዳንድ ወንጀል ሰርተው እንዲሁም ከምሽፓት በኋላ መጥተው ትምህርት ተምረው ተጠይቀው ብለው ወደ ጥሩ ምግባር እንዲሄዱ የሚሉ ክፍሎችም አሉ። ከዚያም ደግሞ እንደገና ደግሞ ያው የከንቲባ ሸንጎ አሉን፣ እኛ ሁለት አሉን። በዚህ አመት በሜት ሁለት ማጽ አስገብተናል። እግዚአብሔር ፔታቲክባ ከተማ የታደለች ናት ብዬ ነው ማምን። እንግዲህ ዋናው ነገር የነገው ምሽት ወላጆች ይሄንን ሰምተው ሁላው ተሳታፊ እንዲሆን እንፈልጋለን። ይሄ ባለሙያ የጠራዋቸው በሙሉ የሰባት ክፍል ባለሙያ ሲመጣ እያንዳንዱ የራሱ የሆነ የስራ ሂደት አለው። ያንንም መጥቶ መማር፣ ቁጭ ብሎ መስማት፣ መረዳት በጣም አስፈላጊ ነው ለልጆቻችን። አሁን እንደጠቀስከው መጀመሪያ በፔታቲክባ የተፈጠረው ችግር በወንድማችን የተለየ ነው። እንግዲህ እና ነገ የምናመሽበት እና ይሄ ልጅ የተገደለበት እንግዲህ የአጋጣሚ ሁኔታ ነው። ያው የፈረንጆች ልጆች ናቸው እንደዚህ ያደረጉ። እኛ የፈረንጆችን ልጆች ልንከባከብ አንችልም። ያው ህግ ይቅጣቸው እንጂ እኛ ከዚህ ውስጥ እነሱ ይመጣሉ ብለን አይደለም ስብሰባውን ያደረግነ። እና ልጁም የተገደለበት ሁኔታ ከሚሰራበት ቦታ ነው። ቀኑም ደግሞ እንደዚሁ ማጽማወት ነበር። ምንም ለዚህ ሳይሆን ነገ የምንሰበሰበው ለወደፊቱ ለሚመጣው ልጆች ከፒኒሚያ ሲመጡ ከዚህም ያሉት ከትምህርት ቤት ሲለቀቁ ብዙዎች የሚሰሩ አሉ፣ ማይሰሩም አሉ። አብዛኛው ችግሩ የማይሰሩት ልጆች ያው ምሹማም ይሆናሉ፣ ይታክታቸዋል። ቀን ምኝታ፣ ማታ ምኝታ፣ መዞር ይመጣል፣ ሌሊት ቀን መተኛት፣ ይሄ ሁሉ ወላጅም ያው በሰራው መርወጥ እዚህ ላይ ችግሩ ሳይታወቀና ችግሩን እንቀበላለን ማለት ነው። ስለዚህ ማስጠንቀቂያ ይሄ ሁሉ ሰው መስቶ የሚናገረው ከዚህ እንዳይደርሱ ልጆች ምንድነው ምናደርግ? እንዴት አርገው ነው ግዚያቸው የሚያሳልፉ? በምን አይነት ደረጃ ነው? እያንዳንዱ ወላጅ ለልጁ መከታ መሆን አለበት፣ ለኛም ማመልከት አለበት። ቦታ የታጣ እንደሆነ ለኛ መጥተው ቢነግሩን እኛም ደግሞ ባለነ አቅም እንደዚህው ልጆች ወደ መጥፎ ቦታ እንዳይሄዱ የሚደረገው እናደርጋለን። ነገር ግን ዋናው ትልቁ ነገር ግን ወላጅ ነው። ወላጅ የወለደውን ልጅ እንዴት ሊረሳው ይችላል? እንዴት ከግብኛ ቦታ እንዳይወድቅ ቢውሎ ለማሰብ እንዴት ያክቷል የሚለው ጥያቄ ወደ ወላጆች ነው የሚመጣ። እኔ እንግዲህ ልጅ ተተወለደ ጀምሮ ራሱን እስኪችል ድረስ በጎና ጥሩን ለይቶ ሲያውቅ ድረስ እናት አባት መከታተል ያስፈልጋል።
0: አዎ እናት አባት ሆነ ተብጠለለ በየሁኔታ በኃላፊነት ሙሉ በሙሉ የወላጆች ኃላፊነት መሆኑ እርግጠኛ ነው። አሁን የዘመናዊ በእውነት ጠይቃለሁ እነዚህ ብዙ እኮ ናቸው። በዚህ በግድያ ተጠርጣሪዎቹ ወደ 16 የሚሆኑ ናቸው ታዳጊ ወጣቶች። እነሱ ከየት ነው ይህንን ሰውን የመግደል ሀምን ማና ተምን ቤታቸው ወላጆቻቸው አስተማሯቸው ወይ ሀምን ተማሩ? ስለዚህ አንዳንድ ሰዎች ጠይቅ ከወላጆቻቸው ቁጥጥር ውጭ የሆነ የኢንተርኔት ፊልሞች አሉ። ይሄ ነው በነዚህ ወጣቶች ላይ ተጽዕኖ ያሳደረባቸው ሚሉ አለ። እንግዲህ የመገናኛ ብዙሃን የስራቶኒም አሉ አላስፈላጊ የሆነ በእርግጥ በነገ በምታደርጉ ስብሰባም ብዙ ርዕሰ ጉዳዮች ይነሳሉና እንዴት ታየዋለህ?
1: አዎ እንግዲህ እነዚህ ልጆች እንደታወቁት ከሆነ በከተማ ውስጥ አባ ወላጆቻቸው ያው የመጥፎ ልምድ ያላቸው ወላጆችም ልጆቻቸውንም ልክ እንደነሱ አድርገው ስለሚያሳድጉ የፈለገም ቢያደርጉ ግዳጅነት የሌላቸው ልጆች ናቸው የተገኙ። ሙሎችም የተገኙ ልጆች ያው የትምህርት ዓለምም ከነሱ ጋር የሌለ ነው። ከዚያም እንደገና እዚያም በኋላ እንኳን በአንድ አካባቢ ሄደው ለሌት አንድ ቦታ አፍርሰው የሆነ የልጆች ቢኒያቅባም ይባላል እዚያም ገብተው ደብዳቤ ተጽፎ ለኤሪያ ገብቷል። እነማን ሆነው ቆዩ? እነዚያው ልጆች ናቸው። እዚያ በዛውን ቀን ማታ በጣም ችግር ፈጥረው ያመሹት ናቸው። አሁንም መልሰው ወደ ችግሩ እያመሩ ነው ያሉ። ገና የተያዙም አሉ ያልተያዙም አሉ። ገና እርግጠኛ አይደለንም። ስለዚህ እነሱን የመሰለ ደግሞ እንዳለ እናምናለን። ዋናው ነገር ግን ወላጅ ልጅ ልጁን መጠበቅ ያስፈልጋል። ልጅ የበለጠ ሌላ ንብረት የለንም። እንዴት አድርገን ነው የምንጠብቅ የሚለው ደግሞ እንግዲህ ዋናው ወደ ኋላ ስንመለስ ገና ከልጅነቱ ገና ከድቃቅነቱ ነው ልጅ የሚቀጣ እንጂ በ13 ዓመት በኋላ ከ15 ዓመት ከ14 ዓመት በኋላ ያንን ልጅ መልሳለሁ ማለት ወጥቶ ካደረ በኋላ ምንም ማድረግ አልችልም። እዚያ ዝም ብሎ እያንጨበጨቡ ተቤት መቀመጥ ብቻ ነው። ዋናው ስህተታችን ከምን ላይ ነው? ገና አንደኛ ደረጃ ትምህርት ሲገባ እንዴት አድርጎ ነው ሹሬ የሚሰራ ሹሬ ባይት የሚያደርግ? መቼ ነው ወተት ትምህርት ቤት የሚመለስ? መቼ ነው አፍሳካ የሚወጣ የሚለውን ሁሉ የልጁን ስነ ስርዓት በዚያን ሰዓት ነው። ወላጅ ስራ ያለ በዚያን ሰዓት ነው። ሎ ባር ሚጽባ አድርጌ ተደስቻለሁ ከዚያም በኋላ ሰው ይሆናል ማለት አይደለም። ያን ልጅ ከዚያ ወዲያ ነው እንዲያውም ጉርምስናውን የሚያሳይ ከ13 ዓመት በኋላ ነው። ይሄንን ወላጆች አልተረዱም። መጀመሪያ ልጅ በስድስት ዓመት በሰባት ዓመት በስምንት ዓመት ውስጥ ያሉ ልጆች ተጓሮ ነው የሚጫወቱ። በዚያ ይጫወታሉ። ብቅ እያለ በመስኮት እናያቸዋለን። አለ ያውነ እያለ እንቆያለን፣ እንለምዳለን። ያን ልምድ ወደዚህ ነው የሚገፋን። ያው ጎልበት እያለ ሲሄድ እያመሸ ሲመጣ ኧረ አሁን መጣ አሁን አልመጣም የማለቱ ሁኔታ እየለመድ ነው ምን ሄዳለን። ከዚያም በኋላ ማደር ይመጣል፣ አምሽቶ መምጣት ይመጣል። ኧረ እጄን ብመታው ደግሞ የባሰ ታሰራለሁ እናት አባት ያው ዝም ብሎ ተከናርቦ መተኛት ሆነ። ስለዚህ ይህ አደጋ በመጣ ቁጥር ያው እንበሳጫለን፣ እንወራጫለን፣ ምንም አይረዳንም። የሚረዳን ዋናው ነገር ለወላጆች እኔ የምመክረው ምንድን ነው ገና ከ13 ዓመት በበታች እያሉ እጃቸውን ጨብጠን ጥሩ ጥሩ ነገሮችን ማሳየት፣ ወደ ጥሩ ቦታ ይዘን መሄድ፣ መጎብኘት። ብዙ ቦታዎች አሉ ልጆችን የሚያዝናኑ። ከዚያ አምሽቶ መምጣት ግን እኔ መውቀስ አይሆን እንጂ የኛ ህብረተሰብ ያውቃለሁ። እኔ በእመት ያው ምናመሽበትን ምንየርበትን በሙሉ ያንዳንድ አባተ ያውቃል። ለምን ነው የድግስ ብዛት በጣም አጥላልፎ ይዞናል? ይሄ ነው አንዱ ትልቁ ምሽታችን ለልጆቻችንም ርቀት የፈጠረ ይሄ ነው። ለምን ምን አሉኝ ምን ይለኝ የሚባል ነገር ስላለ እኔ ታሌር ኩሳል ይጣላኝ አይደል ሊቆረፈኝ አይደል ልጄን ጣጥ ይሄዳለሁ ልጄ ግን እኔ በዛ ወጥቼ ሲሄድ ልጄ ደግሞ ባንድ ገጥ ወጥቶ ይሄዳል። መቼ ነው ምንገናኝ? አንዳንድ ዘመን አይገናኙም ለሊት ነው። እና ይሄ ሁሉ እኛ እንመለከታለን እናውቃለን። ስለዚህ እናት አባቶች ከዚያ ቀነስ አርገው ልጄ ታዳጋ እንዳይደርስብኝ ልጄን ልጄ ላቋጥር አዎ ሄዶ ገንዘብ ሰጥቶ መምጣት አለ ተመዝግቦ መምጣት ማለ አብራን ከዚያው ማምሸትና ከዚያው መላሸቅ ይሄ በጣም ለልጆች ትልቅ በሽታ ሆኖ የሚገኘው የወላጆች ዓለም አቋጠር ነው። ይሄን ስንናገር ወላጆች አይወዱም ይሄንን ስንል አይወዱንም። ስብሰባም እንኳን የማይመጡ ብዙም አይመጡት አንዳንድ ጊዜ ይሄን አንሰማም ይላሉ። ይሄን አንሰማም አምን ይላርገ ይሄዳሉ ሁለዚህ ሞቀሴታ ነው የሚሄድ ይላሉ። በዚህ ምክንያት መተው ጥሩውን ነገር ለመማር አይመጡም። ዛባያ ይሄ ነው ችግሩ። ለዚህማ ቀላል አርገን እናየዋለን። ያንን ግን የሚስባው ሁኔታ ግን ከባድ እናደርገዋለን። ለምን ነገር ሊጠይቀኝ አይደል ሊቆረፈኝ አይደል ልጄ ይበልጣል እና ይሄንን ነገር እኛ ብንማር በጣም አስፈላጊ መስሎ ይታየኛል ነው ማለት።
0: በጣም ግሩም እዚህ ጉላ ከዚህ በተጨማሪ ማጠቃለያ ስንመጣ የስነ ስርዓት አስከባሪው ኃይሉ ከፖሊስ ሰራዊትም በየሰፈሩ ደግሞ በኃላፊነት ያላቸው ደግሞ በየሰፈሩ ከፖሊስ ጎን ለጎን ቢሰሩ ሮንድ የሚያደርጉ ሳይሬት ሆሪ የሚባል አለ። የልጆችን ደህንነት ለመጠበቅ ሲባል ይህም ሊታሰብበት የሚገባ ነው። እንግዲህ በዚህ እናጠቃልል እስኪ ማጠቃለያ አቶ ነዳብ ጠለለ
1: አባባለ ትክክለኛ ነው እውነትክን ነው አሉን። አዎ ሩዝገን እንዘጋጃለን ለዚህ ነገር ግን አጥጋቢ አይደለም። እኔ እውነት የልንገርህ የተወሰኑ ሰዎች አዎ ይሰለጥናሉ ይማራሉ ይላሉ ግን እነሱ ሮንድ ዙረው ከተማይቱን በሙሉ ያደርሳሉ ማለት አይደለም። እኔ ይህንን ነገር ብዙውን ጊዜ እንሞክራለን እንላለን ውጤቱ እስከዚህ ድረስ አልተጨበጠም። ዋናው ነገር ወላጅ ራሱ ኃይል አለው ልጁን ለመከታተል። ገና እነዚያ ዙረው ልጆቻችን ይከውኑላኑ ማለት አንዳንድ ጊዜ ያሳስታል። እነሱ አይችሉም። የሰው ልጅ ደግሞ ዛሬ መጠየቅ መቆጣት አትችልም። በጣም ችግር አለ። እንኳን የራስክን ልጅ እንኳን ጠንከር ብለህ ለመናገር የምትፈራበት ጊዜ ነው ያለ እና ስለዚህ የሰውን ልጅ ሂጄ እኔ አንተ ምን እያረክ ነው ከዚህ ብዬ ብጠይቀው ወይም ደግሞ ያውቀኛል ከሚያውቀኝ አንጻር ቂም ይዝብኛል። ስለዚህ ሰዎች ይዘጋጃሉ ነገር ግን ውጤቱን አናይም።
0: በውይይት በግልጽነት ባህል ኋላ የተለያየ ልዩነት ተወት አድርገን ለስልጠና ለፍቅር ለሰላም በግልጽ ያለንን ችግር መግለጽ ለዛ መፍትሄ መፈለግ ጥሩ ነውና ናዳብ ለሰጠው ገለጻ እጅግ በጣም የነገ ምሽት የምታደርጉት ስብሰባ ስኬታማ ይሁን።
1: አዎ ቱዳራባ መሰግናለሁ። ግን እኔ አሁን ጨምሬ ማሳስበው ይሄንን ስብሰባ እንዲያው የተለመደ ነው ብለው ሰዎች ቀልል አድርገው እንዳያዩት እንፈልጋለን። ሁላው እንዲሳተፍ እንፈልጋለን። ቀኑ ጥሩ ቀን ይሁንልን። ሰላም ቀን ይሁንልን። አዎ ሰላም መጥቷል። እንዳጋጣሚ ደግሞ እንግዲህ ያው ጦርነቱ ሊያስቀረው ነው ብለን ነበር። አሁን እግዚአብሔር ያው ትክክለኛ መንገዱን ይዟል ማለት ነው። ስለዚህ ሰው በርከት ብሎ ተመጣ ይህ ነገር አሳሳቢ ነው ብለው የመጡት አሁን የቆጠርኳቸው ባለሙያዎች እስከ 7 ድረስ ያልኳቸው የተከስኳቸው አይተው ተረድተው ሊሄዱ ይችላሉ ማለት ነው።
0: በጣም ጥሩ። መልካም ለሊት ናዳብና
1: መሰግናለን።
0: የተከበራችሁ አድማጮች 8 ሰዓት ነው ፕሮግራማችን እዚህ ላይ ተጠናቀቀ። ለቴክናይ ባለሙያችን ዛፋር ሳሊም ምስጋና ይድረሰው። ነገ ጠዋት ልክ 6 ሰዓት በሰላም ያገናኘን። በደህና አደሩ።